0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ የጥዋቱ ስርጭታችን ጀምረናል። ዛሬ ለቱን ደብራውያን ዘመን አቆጣጥር አየም የምችልሽ ካፍባብ በኢሉል ሄታፍሽን ፔቫብ እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 8 2026 እንደ ኢትዮጵያ ዘመን አቆጣጠር ጳጉሜ 3 2018 ነው። የቴክኒክ ባለሙያችን ድሮሮ ሮይስቴን፣ የስቱዲዮ ተረኞች ሻየው ደኩናቸው ባይነን። ለተለመደው ስርጭታችን እስከ ጧት 7 ሰዓት ድረስ ይቀጥላል። በዚያ አንድ ሰዓት ስርጭት ዜና ይነበባል። ወቅቱን የተመለከተ የዜና ትንታኔና ከሶሽ ላምባቢያን ምን ይዘው ቀረቡ የሚሉትና የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከእኛ ጋር ይሁን እያልን አሁን ዜናውን በሻየው ደኩ
3: አመሰግናለሁ። አይቸው ባዬ ጥነስትልን በርጋሜ መልካም ቀን ይሁንልና ዜናውን እንሆ። አርስተ ዜና የ2026 የክደሴት ፓርላማ ምርጫን ጠቅላይ ሚኒስትር ቤንያም ናታንያሁ በሳቸው ስልጣን የመደቧቸው ጮዎች ዝርዝር ዛሬ ጠዋት ለሊኩድ ፓርቲ ዋና ጸሐፊ ያስረክባሉ። የቀድሞዋ የቤት ሸሜሽ ከንቲባም አሊዛ ብሎህ በቤኒ ጋንጽ ወደሚመሩት ካሆን ላባን ፓርቲ መቀላቀላቸውን አስታወቁም። በእስራኤል የሚያገለግለው የእንግሊዝ አምባሳደር እንዲባረር ሚኒስተር ስሞትሪች ለእስራኤል መንግሥት ጥሪ አቀረቡ። በእስራኤል ፖሊስ ሰራዊት ውስጥ መኮንኖች ሹመት ያለው እቅድ ውስጣዊ ውዝግብን አስከትሏል። በፋርስ ባረሰላጤም አካባቢ ውጥረቱ ተባብሷል። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የ2026 የክነሴት ፓርላማ ምርጫ ጠቅላይ ሚኒስትር ናታንያሁ እሳቸውን በስልጣናቸው የተመደቡት እጩዎች ስም ዝርዝር ዛሬ ጠዋት ለሊኩድ ፓርቲ ዋና ጸሐፊ ያስረክባሉ። የሊኩድ ፓርቲ ትናንት ምሽት ለፓርቲው ፍርድ ቤት መግለጫ የሰጠ በዚህ መልኩ ነው። ትናንት ናታንያሁ ለተጨማሪ የተጠበቁ ቦታዎችን በሚታጩ ሰዎች ላይ ተወያይተዋል። ከእነዚህም መካከል በዝርዝር ዛሬ በይፋ ያስታውቃሉ። ይህ በእንዲህ እንዳለ የ2026 ዓ ም የክነሴት ፓርላማ ምርጫም ኦሬን ድብሮንስኪ በክነሴት ምርጫ በሊኩድ እጩዎችም ዝርዝር ውስጥ እንደማይካተቱና ራሳቸውን ለሙያዊ ኃላፊነት ማለትም የአርቲፊሻል ኢንተለጀንስ ኤአይ ጉዳዮች ሚኒስተር ለሚለው ቦታ ብቻ እንደሚያቀርቡ ትናንት ምሽት አስታውቋል። ዜና ዘጋቢያችን ሻር ግሊክ እንደገለጸው በሊኩድ 11ኛ ቦታ የተሰጠው የዲብሮንስኪ ውሳኔ ምክንያት እንደ ክነሴት አባልነቱም የአሜሪካ ዜግነትን መተው እንዳለባቸው በመረዳታቸው ስለተረዱለው ተብሏል። የቀድሞዋ የቤት ሸሜሽ ከንቲባ አሊዛ ብሎህ በቤኒ ጋንጽ ወደሚመራው ካሆን ላባን ፓርቲ መቀላቀላቸውን አስታውቀዋል። የእሳቸው አባባል እንደሚያስረዳው የእስራኤል ወደፊት እጣ ፈንታም የተመሰረተው የህዝብ ክፍሎች በማገናኘትና ችሎታ ላይ ሲሆን በፖለቲካ መድረክ ከቤኒ ጋንጽ በላይ አንድነትን የሚያንጸባርቅ ሌላ መሪ የለም ብለዋል። ቀደም ብሎ የክነሴት አባል ሚካኤል ቢቶን ከካሆን ላባን መልቀቃቸውን አስታውቋል። አክለውም ማህበራዊ ተኮር ፓርቲ ለማቋቋም አማራጮችም እያጤኑ መሆናቸውን ገልጸዋል። ዳኒ ሚራን በጥሩተኞች ፓርቲ መዋቅር ላይ የተመሰረቱትን ፓርቲ ሚካኤል ቢቶን በሊቀመንበርነት ይመራሉ ተብሎ ይጠበቃል። የጽዮኑ ትራዳቲት የሃይማኖታዊ ጽዮናዊነት ፓርቲ ሊቀመንበር ስሞትሪች ነገ ለለንደን በይሁዳና ሰማሪያ ቀበሎች የሰፈሩ እስራኤላውያንን በሚያመርቱት ተዋጽኦ ንግድ ላይ ማዕቀብ ለመጣል ማሰቧን ተከትሎ የእንግሊዙ አምባሳደር ከእስራኤል ወዲያውኑ እንዲባረሩ ጥሪ አቀረቡ። የካቢኔ አባል የሆኑት ስሞትሪች ትናንት ምሽት በኤክስ ትዊተር ገጻቸው ባሰፈሩት ጽሑፍ ብሪታንያ በአክራሪ እስልምና መያዟንና በይሁዳዎችና በእስራኤል መንግስት ላይ ጥቃት በማድረስ ከኢኮኖሚያዊና ማህበራዊ ውድቀት ለማምለጥ እየሞከረች እንደሆነ ጽፈዋል። ዜና ዘጋቢያችን ግሊ ኮዌን እንደዘገበችው አሜሪካ እርምጃውን ታወግዛለች ተብሎ የሚጠበቅ ሲሆን እስራኤል ማዕቀቡን ከተጣለባት በኋላ ጠንካራ የምላሽ እርምጃዎችን በመመርመር ላይ ትገኛለች። እስራኤል ፖሊስ ሰራዊት መኮንኖችን ሹመት ያለው እቅድ በፖለቲካ በፖሊስ ውስጥ ክርክርን አስከትሏል። የብሔራዊ ደህንነት ሚኒስትር ቤን ግቢር በማዕረግ ሹመት በመቃወማቸው ምክንያት ጥቂት የፖሊስ መኮንኖች በሚኒስትሩ ላይ ወደ ፍርድ ቤት አቤቱታ ለማቅረብ እያሰቡ ናቸው። ይህንን የዘገበው ዘጋቢያችን ሮይ ያኖቭስኪ እንደገለጸው እንዲህ ያለው አቤቱታ ከፖሊስ ኮሚሽን ከፖሊስ ዋና አዛዥ ዳኒ ሌቢ ድጋፍ ያገኛል ተብሎ ይጠበቃል። የቤንግቢር ኦፊሻላዊ ምክንያት የምርጫ ጊዜ ከምርጫው አንድ ወር ተኩል ያህል ቀደም ብሎ ከፍተኛ የፖሊስ ኃላፊዎች መሾም ተገቢ አይደለም፣ ምክንያቱም በሕዝቡ ዘንድ እንደ ያልተገባ የጥቅም አጋጣሚ ተደርጎ ይታያል በሚል ነው። ነገር ግን በካንድረሸት ቤት ዜና ስርጭት ቢንያሚኒ እና ጉይታ ፕሮግራም ላይ ሚኒስትሩ እንደተናገሩት በፖሊስ ውስጥ የተደረጉት ሹመቶችም የሰረዟቸው የሕግ አማካሪዋ ጣልቃ ገብነት የሕግ አማካሪዋ በመኮንኖች ሹመት ላይ ባደረገችው ጣልቃ ገብነት ምክንያት እንደሆነ ገልጸዋል። በፋርስ ባረሰላጤ አካባቢ ውጥረቱ ተባብሷል። በዚህ አካባቢ ያለው ውጥረት ፕሬዚዳንት ትራምፕ አሜሪካ ጦርነቱን ካሸነፈች በኋላ የነዳጅ ዋጋ በከፍተኛ ሁኔታ እንደሚቀንስ ተናግረዋል። በትሩዝ ሶሻል ማህበራዊ ገጻቸው ላይ ባሰፈሩት ጽሑፍ ትራምፕ እንዲህ ሲሉ ጽፈዋል። ዋጋው በበርሊን ዋጋው $3 ይቀንሳል፣ በመጨረሻም ከሁለት ዶላር በታች ይወርዳል ወይም ይቀንሳል። ትንበያቸው ነው። ሁሉም ነገር በፍጥነት ይከሰታል። ኢራን በጭራሽ የኒውክሌር ቦምብ ከባድ ጦር መሳሪያ ባለቤት አትሆንም ሲሉም የአሜሪካን ፕሬዚዳንት ተናግረዋል። የኢራን ብሔራዊ ደህንነት ከፍተኛ ምክር ቤት ዋና ጸሐፊ ጀኔራል ራዛኢ ለዋሽንግተን ጠንካራ ማስጠንቀቂያ ያስተላለፉ ሲሆን በአካባቢው በሚገኙ የአሜሪካ ወታደራዊ ሰፈሮችና የጦር መርከቦች ላይ ሀገራቸው የምታደርገውን እንቅስቃሴ ዝግጅት መሠረታዊ በሆነ መንገድ መለወጧን አውጀዋል። ይህ የኢራን ከፍተኛ ባለሥልጣን እንደገለጹት ባለፉት ጥቂት ቀናት የአሜሪካ መንግሥት በቴህራን አዳዲስ ሚሳኤሎች አማካኝነት ግልጽ መልእክት ለአሜሪካ አስተዳደር ደርሶታል። የኢኮኖሚ ጦርነት ምላሽ፣ ኢራን በእሷ ላይ ለተከፈተው የኢኮኖሚ ጦርነት ምላሽ ለመስጠት በፋርስ ባህረ ሰላጤ ባህር አቋርጦ እስከ ሆርሙዝ ባህር ወሽመጥ ላይ የሚዘልቅ የባህር ላይ እገዳ ቀጠና ታቋቁማለችም። ደንብን መጣስ በአገሪቱ የመንግሥት ቴሌቪዥን በሰጡት ቃለ መጠየቅ ጀኔራል ራዛኢ ወደዚህ አዲስ የተከለከለ ክልል በሚገባ ማናቸውንም የባህር ላይ ተሽከርካሪ መርከቦች ላይ ወዲያውኑ ማዕቀብ እንደሚጣል አስጠንቅቋል። በደማስቆ ባለሥልጣናትና በሶሪያ ውስጥ ከሚገኙ ሶስት የድሩዝ መንፈሳዊ መሪዎቹ አንዱ በሆኑት በሼህ አህማን አልሂጀሪ መካከል ውጥረት ነክሶ ይገኛል። ሸሁ ማህበረሰባቸው የእስራኤል አካል መሆኑን ገልጸዋል። የሶሪያ ፕሬዚዳንት አልሻርአን አስተዳደር በሶሪያ የሚገኘውን የድሩዝ ተራራማ አካባቢ ሁኔታ በተመለከተ ድርድር ለማድረግ ወይም ቅድመ ሁኔታዎችን ለማስቀመጥ በሚያደርገው ጥረት በሸሁ በኩል እምቢተኝነትን ገጥሞታል። በካናስራን ቴሌቪዥን ጣቢያ የዘገበው ሮይ ካይስ ነው። የአውሮፕላን ድጋፍ በአየር ላይ አንድ የሶሪያ ደህንነት ባለስልጣን እንደተናገሩት እስራኤል በሳምንቱ ለአልሂጃሪ ደጋፊዎች በአየር በኩል በአውሮፕላን እርዳታ ድጋፍ ታደርጋለች። የደማስቆ ባለስልጣናት ስጋት የእስራኤል ፖሊስ በመጨረሻ በኢየሩሳሌም ላይ ጉዳት እንደሚያስከትልባት በማስጠንቀቅ አሜሪካ በጉዳዩ ላይ ጣልቃ ገብታ በሁለቱም ወገኖች ዘንድ ተቀባይነት ያለው መፍትሄ እንድታመጣ ተስፋ አድርገዋል። የአየር ጸባይ ሁኔታ ዛሬ በተለይም በተራራማ ቦታዎችና በሀገሪቱ ውስጥ ክፍል ላይ ጥቂት የሙቀቱ የመጨመር ሁኔታ ይታያል። በአብዛኛዎቹ አካባቢዎቹ ከባድ እስከ ከፍተኛ የሆነ የሙቀት ጫናም ይጠበቃል። ነገና ሐሙስ ደግሞ የሙቀቱ መጠን የሚቀንስ ሲሆን ወደ ወቅቱ መደበኛ ሙቀት መጠን ይመለሳል ይላሉ የአየር ጸባይ ተመራማሪዎቹ። አይቸው ባዬ፣ ዜናው እስከዚሁ ነው።
2: ሻያው፣ አመሰግናለን ለዜናው።

0: የተከበራችሁ አድማጮቻችን አሁን ጋዜጦች ለአንባቢያን ይዞ ቀረሙልን መለከታለን። ዛሬ ሶስቱም ጋዜጣ ፊት ለፊት ላይ ይገኛሉ። የዲዮት ሀሮኖት ማሪብና ሀሬት ናቸው። ሶስቱም በተለያየ ርዕስ በመጀመሪያ ሽፋናቸው ላይ ርዕስ ሰጥተው ይዞ ቀርቧል። እንግዲህ በየዲዮት ሀሮኖት ስንጀምር ልክ ዛሬ 10 ሰዓት ላይ ከምሽቱ 10 ሰዓት ላይ የፓርቲዎች ምዝገባ የ2026 ምርጫ ሂደት የመጨረሻ ተወዳዳሪዎች ማን ከማን እንደሚሄድ እንደሚወዳደር ማን በጋራ ይወዳደራል ማንስ በስካውን ባለው አቋም ይቆያል የሚለው መጨረሻ ቀን የሚሰጥ በዛሬ ከ10 ሰዓት ላይ ሁሉም ፓርቲዎች የራሳቸውን አቋም ለአስመራጭ ኮሚቴ ማስረከብ መናገራለበት ይላል። ከዛ በማከታተልም በእድሜያቸው እስከ 15 ዓመት ያሉ ተማሪዎች በዓለም አቀፍ ፈተና ተደርጎላቸዋል። በዚህ ፈተናም በተለይ 2025 ላይ የእስራኤል ወጣት ተማሪዎች ያገኙት አማካኝ ውጤት ደካማ እንደሆነ እየተነገረ ይገኛል። ይህም እንግዲህ ፈተናውም የተደረገውም ምንም እንኳ በጦርነት መሐከል ቢደረግም በዚህ ባለም አቀፍ ፈተና ውጤት በአቨሬጅ በአማካይ ውጤት ሲታይ ግን እጅግ በጣም ደካማ እንዳደገች እንደ እስራኤል እንደርገቷ አይደለም ይላሉ። ወደ ውስጥ በገባል በነበረበት ሰዓት በተለይ በይሁዳና ሰማርያ አካባቢ ያለውን ክስተት ባስመለከተ የዚህ ጋዜጣ ሰዎች አስተያየት የሚጽፉት በእንድሮር የሚን የተሰኙት ሲጽፉ በተለይ እነኚህ አንዳንድ ረባሽ ይሁዳውያን በለኩሳ የተሰኘ የአረቦች መንደር ላይ ኩሳራ በተሰኘ የአረቦች መንደር ላይ ይሄዱ የሚያደርጉት አምባጓሮ አንዳንዴም በመከላከያ ሰራዊት ወታደሮቻችን የተደገፉ ጥሩ ስም እየሰጠን አይደለም ወዴትስ እየወሰደን ነው በማለት በሰፊው ግልጾት ይገኛል አስተያየቶች ይገኛል። ምርጫ 2026 የአንዳንድ በተለይ ፓርቲዎች የራሳቸውን የሆነ ተወዳዳሪ ከገለጹት የያሺር የየትባል የሚጠራው የአይዘንኮት ፓርቲ እንዲሁም የዲሞክራት በያይር ጎላን የሚመራው ፓርቲ በኡጭማ ዩዲት በቤንጊብሪ ተመር ቤንጊብሪ የሚመራው ሃሚሉም ኒኪም የተባለ የሚጠሩት የራሳቸውን እጩ ተወዳዳሪዎች ይፋ አድርገዋል። እስካሁን ድረስ እዚህ ላይ ስመለከት እንግዲህ ይፋ ከተደረጉት አው አምሃ እስራኤልም አለ ራአም የአረቦች ፓርቲም አለ። ከዚህ ላይ እስካሁን ድረስ እንደው በጥሩ ደረጃ ወደኛ አብራክ ስንመጣ በአይዘንኮት ፓርቲ በ21ኛ ተራ ቁጥር ላይ ያፋ ተበጀ ትገኛለች እጩ ተወዳዳሪ ሆና ቀርባለች። ከሌሎች ግን ምንም ያየን የለም። ያው የሊኩድ ፓርቲ ገና የመጨረሻ ትውሳኔው አልተሰጠም። በከሆል ላባን እንደምናውቀው ፒኒናም አለች በስንተኛ ተራ ቁጥር እንደሆነም እሱም እስካሁን ድረስ አልታወቀም። ምርጫው በተለይ በአሁኑ ሰዓት በከፍተኛ ደረጃ በዛሬ ልክ ለሊት 10 ሰዓት ላይ ነው ሁሉም የመጨረሻ ውሳኔውን ማን ከማን ጋር ይሄዳል ማን ከየትኛው ፓርቲ ጋር በመዋሃድ ባንድ ላይ ይሄዳሉ የሚሉትን ይመለከቱታል። ብሪታንያ ቀደም ሲል ሻያው በዜና አቅርቦታል። ብሪታንያ በተለይ በዩዳና ሰማርያ አካባቢ የሚመረቱ ምርቶች ላይ ማዕቀብ ለመጣል እየጣሩች ነው በማለት ይህም ከአሁን በፊት ማስቀድመን ተናግረዋል። ይህን ሲያስጠነቅቁት የነበረ ጉዳይ ነው። በሊባኖን የተኩስ አቁም ስምምነቱ ምናልባት የተጣሰ ነው ወይ የሚል በትልቅ ጥያቄ አለ። መከላከያ ሰራዊታችን ያው የሚያደርሰውን ጥቃት እንደቀጠለ ነው። እንደውም በሰፊው ወደ ሌላ ቢያንስ እስከ 10 ኪሎ ሜትር ድረስ ዘልቆ ለመግባት ዝግጁ እያደረገ ነው። ራክፋን ወይም ኒቀላል ተንሳፋፊ ቦምብ ተሸክሞ የሚሄዱትንም ሂዝቡላ ወደ መከላከያ ሰራዊታችን ማስወንጨፉ የመላኩም ያው በደቡብ ሊባኖስ ካሉት ነው እንደቀጠለ ነው። በትናንትናው ዕለትም በሰማርያ የሽብር ፈጠራ ድርጊት ተደርጓል። በዚህ ሽብር ፈጠራ ድርጊትም አንድ ወጣት እንደቆሰለና ህይወቱን እንዳዳነ ራሱ በመታገሉ ታግሉ ህይወቱን እንዳዳነ በዚሁ እየተናገረ ይገኛል። ከዛም በማከታተልም ተለይ አሁንም ቢሆን በዚህ በነቲቦት በሲድሮት ይቅርታ ትልቁ የተባለው ኦሴም የተሰኘው የምግብ ፋብሪካ እንደ አዲስ ተገንብቶ በትልቅ ስራ እየሰራ ይገኛል። አውሮፓ ወዴት ፊቷን እያዞረች ነው ይላል። በተለይ በትናንትናው ዕለት በዜና ወጃችን የሚዘነው ቀርበናል። በጀርመን ውስጥ ጽንፈኛው የፖለቲካ ቀኝ አክራሪ በመመረጡ ምክንያት ባንድ ማሆዝ ወይም ባንድ አካባቢ በትልቁ ምናልባት የከተማውን የአካባቢውንም ወይም የክልሉን ጠቅላይ ሚኒስትርነትም ሊረከብ ይችል ይሆናል የሚል ስጋት አለ። ይህም በተለይ ስፔን፣ ፈረንሳይ፣ ጣሊያን፣ ፖላንድ እና ስዊድን ስዊድን እነዚህ ሀገራት በቅርቡ ምርጫ ይካሄዳሉ። ይህ አክራሪ ጽንፈኛ ወደ ስልጣን በመምጣቱ ከፍተኛ ስጋት ምክንያቱም ለሌሎችም የልብ ልብ ይሰጣቸውና ምን ልናደርግ እንችል ይሆናል ማለት ምናልባት ጽንፈኞች ሊሆን ይችላል። ኋላ ከባልደረቤ ሻየው ጋር በሰፊው እንወያይበታለን። ወደ ማሪው በመንመጣበት ሰዓት አሁንም በምርጫው ዙሪያ ያለውን ሁኔታ የሚያሳይን ያለው ምርጫው በቀደም ሲልም እንደተመለከት ነው ብዙን አናየውም። በደቡብ ሊባኖስ መከላከያ ሰራዊታችን ኃይሉን አጠናክሮ ድብደባ እያካሄደ ነው። በተለይ እነኚህ ቀላል በተንሳፈፉ የሚሄዱ ቦምብ ፈንጅ ተሸክሙ የሚሄዱትን በተመለከተ እንደሱ ሲያስወነጭፉ በዘምላሽ ለመስጠት መከላከያ ጥረት እያደረገን ያለ እንዲያውም ሌላ ሁለት ብርጌድ በመጨመር ዘልቆ ለመግባት ጥረት እየተደረገ እንደሆነ ይነገኛል። መከላከያ ሰራዊታችን በአብዛኛውን በተለይ በአሁኑ የእስራኤል በዓላት ውስጥ ምናልባት ጦርነቱ እንደገና ሊቀሰቀስ ይችል ይሆናል በማለት ከፍተኛ ልምምድ እያደረገ ይገኛል። ይህም የኢታማጆር ሹሙ ባዘዙት ትእዛዝ መሰረት መከላከያ ሰራዊታችን ምናልባት በሊባኖስ ወይም በሶሪያ ወይም በዮርዳንና ሰማሪያ ወይም በአዛ አካባቢ ጦርነት ሊቀሰቀስ ይችል ይሆናል በማለት ከፍተኛ ጥንቃቄ በማድረግ ልምምድ እያካሄደ ነው። በሊኩድ ፓርቲ ምንም ቢሆን አሁንም ሽኩቻው እንደቀጠለ ነው። በተለይ አምስት መቀመጫዎችን ጠቅላይ ሚኒስትር ደሚናታ ነው እስካሁን ድረስ ለማን እንደሚሰጡ ያሳወቁት ነገር የለም። በዚህ ዙሪያም አንዳንድ የክነሴት አባሎች ለፓርቲው ፍርድ ቤት ይግባይ ለመጠየቅና ቢያንስ ግማሹን እንኳ ጠቅላይ ሚኒስትሩ የፈለጉት እንዳያደርጉ ለመቃወም ፍላጎት እንዳላቸው ይጠቅሳሉ። በዚህ አምስት ቦታዎች ማን እንደሚያስቀምጥ ምክንያቱም አንዳንድ የቆዩ ፖለቲከኞች ወደኋላ ማለትም የተሰጣቸው በፕራይመሪዝ በነበረው ምርጫ የተሰጣቸው ቦታ እጅግ በጣም ወደኋላ ስለሆነ ምናልባት ላይገቡ ላይመረጡ ይችሉ የሚል ስጋት አለ። ስለዚህ እነሱን ወደፊት ለማምጣት የግድ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የያዙት መልቀቅ አለባቸው የሚል ሐሳብ አቅርበዋል። በምን እንደሚዘጋ ይሄም በኋላ አካባቢ እንወያይበታለን። ወደ ሙሼ ጋፍኒ ሁላችንም እናስታውሳቸው እንግዲህ የገንዘብ በገንዘብ በባጀት ዙሪያ ብዙ ጊዜ ስራ ሲያገለግሉ የነበሩ ናቸው። በያዱት ቶራ ፓርቲ ከፓርቲው እንደተገለሉ እንደተባረሩ እየተጠየቀ እየተነገረ ይገኛል። መከላከያ ሰራዊታችን እስካሁን ድረስ ወደ ወታደር ቤት የሚያስገባው በተለይ ተዋጊ ለመሆን ያንዳንዱ ወጣት ቢያንስ 70 እስካሁን ደስ 90 ፕሮፋይል ያለው ከዛም 82 ፕሮፋይል ያለው ወደ ተዋጊነት መሄድ እንደሚችል ነበር። አሁን ደግሞ ይሄን ዝቅ በማድረግ ሌላ እንደገና እስከ 70 ማለት አካል አራግ በ70 በሚሆንም በሱም ወደ ተዋጊ ወታደር ቤት ለማገልገል እንደሚፈቀድ የተነገረ ነው። ይሄም የተዋጊዎች እጥረት ስላለ ነው በማለት እዚህ ጋስታ ላይ ተጽፎ ነው ያለን። በማከታተልም በብሪታንያውን ቀደም ሲል ተናግረናልኝ አሜሪካ በኢራን ማነቋን እያጠበቀች በመምጣት ላይ ትገኛለች ይችላል። በዚህ ዙሪያም ተሁን ወይ በታለን ቆይተን በተለይ ወደ ውጭ ሀገር የሚሄዱ እስራኤላውያን ከፍተኛ ጥንቃቄ እንዲያደርጉ መቼም ቢሆን ጠላቶቻችን ከመቼም ጊዜ በበለጠ ለማጥቃት ጥቃት ለማድረስ ከፍተኛ ጥረት እያደረጉ ይላል። እንግዲህ ወደ ውጭ የሚጎበኙትን በተቻለ መጠን ያህል በማንነታቸውን የሚያሳይ ለምሳሌ ወንዶች ኪፓ ከማድረግ ጥጥት ከማድረግና አለባበሳቸውን እንዲያስተካክሉ በብሪት የተጻፈበት ቲሸርት ወይም ሹራብ ሌላ ነገር እንዳያደርጉ በብራይስ ቋንቋ ከመናገር እንዲቆጠቡ በተለይ ደግሞ ያሉበትን ቦታ በመቅረጽ በመገናኛ መረቦች ላይ ማስቀመጡን እንዲቆጠቡ በአካባቢው ባሉበት ለጉብኝት በሚሄዱበት ቦታ ያለውን የደህንነት ክፍል ስልክ ቁጥር በእጃቸው እንዲኖር በእያንዳንድ በሚደረጉት እንቅስቃሴዎች በሰላማዊ ሰልፍ ወይም ግርግር ባለበት አካባቢ አለመታየት ሰላማዊ ሰልፍ በሚኖርበት ሰዓት ወይም የፖለቲካ ውይይት ወይም ጭቅጭቅ ንትርክ ባለበት ቦታዎች እንዳይቀርቡ እንዳይሄዱ በማለት በከፍተኛ ሁኔታ ምክሩን ይለግሳል። ማን ነው ይሄን ምክር ተቀብሎ ተግባራዊ የሚያደርግ? እንግዲህ ልብ ያለው ሸብ ነው። ሶስት ከግብጽ ወደ እስራኤል የተላዩ አደንዛዥ እጽ የሚያሰራጩ የሚያስተላልፉት በቁጥጥር ስር መዋላቸው ተገልጿል። በትናንትናው ዕለትም አንድ ወታደር ራሱን አጥፍቶ ይላሉ። እንግዲህ እንዴት እንደው ባይታወቅም ሞቶ የተገኘው እጅግ አስደንጋጭ ነው በማለት እዚህ ጋዜጣ ላይም በሰፊው ተጽፎ ይገኛል። አንድ በጊሎ በጣም የሚገርም ተግባር የ28 ዓመት ወጣት ወንድሙ ራሱን እንዲያጠፋ ረድቷል በመባል በቁጥጥር ስር ውሏል። ይህም ተጠርጥሮ ነው። ይህም እንግዲህ አንድ መሬት ውስጥ በተቀበረ ቆሻሻ መጣያ ውስጥ እንዲገባ ረድቶታል በማለት በጥርጣሬ አሁን ተጠርጥሮ በማዕቀብ ተደርጎበት ይገኛል ይላል። በጣም የሚያሳዝን ዜና ነው። እስራኤል ሀገር ህጻናት እየተወለዱ ይገኛል። በዚህም እጅግ በጣም አዳዲስ ስሞች የሚሰጡት በብዛት የሚነገሩላቸው በእስራኤላውያን ስሞች መሐመድ፣ አርኤል፣ አቢጋኤል ወሚሪያም እነኚህ ስሞች እጅግ በጣም ቅቡልነት ያላቸው ይሁን ወይም ብዙ ህጻናቶች የተጠሩበት ነው። በእስራኤል ሌላ አንድ የሚያስገርም ሁኔታ በተለይ ዶክተሮችን በተመለከተ በ2023 እስከ 2025 ዓመተ ምህረት 1370 የሚሆኑ ዶክተሮች እስራኤልን ለቀው ወደ ሌላ አገር ሄደዋል። ለምን? ብዙ ጥያቄም አለው እዚህ ጋር። በማከታተል ሐረጽም በትልቅ በመጀመሪያ ሽፋኑ ላይ ጽፎ የሚገኘው ጠቅላይ ሚኒስትር ቢንያሚን ናታንያሁ በጥቅምት 7 ክስተትን አስቀድመው በሰፕቴምበር 9ኛው ወር የተባበሩት አረብ ኤምሬት ንጉስ ነግሯቸው ነበር በማለት ጠቅላይ ሚኒስትሩ ነገር ግን ይህን ሰምተው ዝም አሉ ይላሉ። ጠቅላይ ሚኒስትሩ ይህን ነገርም አልነበረም ሐሰት ነው በማለት መልስ ሰጥተዋል። ክብራትና ክብራን አድማጮቻችን ከሞላ ጎደል ጋዜጦች ለአንባቢያን ምን ዘቀርም የሚሉት የስካውኑ ነው።
1: የተከበራቸው አድማጮች ከዚህ በመቀጠል በደቡብ ክፍለ ሀገር በነጌብ ክልል ነቲቦት ከተማ ነዋሪ የማዘጋጃ ቤቱ ማህበራዊ ሰራተኛ ከአቶ ሞላ ደጀንጋ ስላለው ተጨባጭ ሁኔታ ጋር ቀጣዩን ቃለ ምልልስ እናካሄዳለን። አቶ ሞላ ጤና ይስጥልኝ፣ እንደምን አለ?
2: ጤና ይስጥልኝ፣ እንደምን አላችሁ? እንዲሁም የሬዲዮ ፕሮግራም አዘጋጆች እንዲሁም አድማጮች ገሻየው እንደምን አለ?
1: ደህና ነንም፣ ሰላምታው ለሁሉም ደርሶናል። አካተታል፣ በጣም እናመሰግናለን። እንግዲህ ከአንተ ጋር በእርግጥ በወቅታዊ ሁኔታ ያለውን የሀገራችን ተጨባጭ ሁኔታ ጋር ከማለፋችን በፊት እንግዲህ ከሶስት ዓመት በፊት በጥቅምት 7 ቅዳሜ ሰንበት የደረሰውን የሽብር ጥቃት የነቲቦት ከተማ ላዛ ቀበሌ በቅርብ ርቀት የምትገኝ ከተማ ስለሆነች ያኔ ሶስት ዓመት ያነ ቁስል የሽብር ጥቃት አሸባሪዎቹ ነቲቦት እናንተ ከተማ ሁሉ ተቆጣጥረው ነበረ እና እንዲያው ስለዚህ ትዝታህ እንዲያው እስኪ ንገረን።
2: አዎ፣ በእርግጥ የዛኔው የደረሰው ችግር ሽድሮትና በተለያዩ ቂቡጾች ናሃሎዝ ነቲባሳራ ቂቡጽ ቤሪ እንዲሁም በውፋቂም በነቲቦትም በአካባቢው አሉ እንደዚሁ እየተባለ ብዙ ሽብር ላይ እንደደረሰና የአካባቢው ህብረተሰብ በመጥፎ ተጽዕኖና ችግር ላይ እንደነበር ለማንኛውም ግልጽ ነው። ያም ይሁን የእስራኤል መከላከያ ሰራዊት ያው በወረንጦ ሸዋ እንደምናወጣው እየፈለፈለ እየመነጠቀ እያወጣ ወደ ቦታቸውም ድልም የተገኘባቸው አለ እና ይህ ህዝብ በጣም ጉዳት ደርሶበት ብዙ ችግር ደርሶበት ያለውን ሁኔታ ያው በተለያዩ ችግሮች አዛካን በተመለከተስ ከዛ ሲላክ ከዚህ ማስጠንቀቂያ ድምፅ ሲሰማ የእስራኤል መከላከያ ያው ባየር ላይ የሚበትን ጥበብ ሰጥቶት ያንን እየጣለ ከታች ደግሞ በጊዜው ወደ መጠለያ እንደምንገባና ብዙ ችግር እንደነበር የዛ የፖስት ትራውማና የትራውማ የሳይኮሎጂ ጠባሳ
1: መጎዳት መጣው። የኮ የትዝታ ማይረሳ ጠባሳ ነው። ቁስል እኮ ነው እሱ ራሱ። አዎ አሁን ቅዳሜ ሰንበት ነበረ። ጠዋት አካባቢ ነው እነዚህ አሸባሪዎቹ በዚህ የጠቀስካቸውን ሰፈሮች አካባቢ የወረሩትና ጠዋት ቅዳሜ ሰንበት 6 ሰዓት ተኩል አካባቢ ነው ሰርገው በመግባት ያን የሽብር ጥቃት የፈጸሙትና ያኔ አንተ የት ነበርክ?
2: ይገርማል አጋጣሚ እኔ ጸሎት ቤት አልሄድኩም ከቤቴ ነው የነበርኩ እና ብዙ ሰው ደግሞ ጸሎት ቤት ነበር። ግን ይህ ነገር እንደደረሰባቸውና የሆነ የሙዚቃ ምሽት እንደነበረና ከዛ የሙዚቃ ምሽት የሐማስ አጥፍቶ ጠፊ ሰርጎ እንደገባና በእስራኤል ህዝብ ከፍተኛ ጥቃት እንደደረሰ ብዙ ችግር እንደነበር ሬዲዮ ቴሌቪዥን አልነበረም። ግን በአካባቢ መረጃዎችና ሲሰሙ በነበሩት ጉዳይ ከዘነት ይወት ደሞ ገብተዋል ተጠንቀቁ ተብሎ ያው ጸሎት ቤት ያሉት ፖሊሶች በየጸሎት ቤቱ እየሄዱ ማስጠንቀቂያ እንደሰጡና ህብረተሰቡ ባለው ሁኔታ ወደ ቤቱ እንዴት እንደተጓዘ ያለውን ሁኔታ ሰምቻለሁ። ግን የሚገርመው ነገር እግዚአብሔር መቼም ለእስራኤል ልጅ ሁሉን ነገር አሟልቶ ስለሰጠው በእግዚአብሔር ኃይል በነትወት ብዙ ሰውም ቢገቡም እንኳ ሰው አልተጎዳም።
1: እናንተ አሁን ሰማችሁ ቅዳሜ ሰንበት አክባሪዎች እንደመሆናችሁ መጠን ሬዲዮም ቴሌቪዥንም አታዳምጡም። ግን ከሰው ወደ ሰው የሚተላለፍ መረጃ ነው። አሸባሪዎቹ ወደ ከተማችሁም እንደገቡ ሰማችሁና

0: ሊኖሩ ይችላሉ። የፖሊሶችና አንዳንድ መረጃዎች በአካባቢው ጥናት እየተቀበሉ ምን አይነት ተጠንቅቀው እንደሚሄዱና አካባቢው እንደ ጸጥታ እንደሚያስከብሩ ብዙ ችግር እንደነበረና የበጎ አድራጎት በምሉይምም በወታደር ቤትም በፖሊስም ብዙዎች የአካባቢ ሽትሪምኪ ላቲምም እንደተንቀሳቀሱ ኤሪያ ፒኳ ሂሮኒ በከፍተኛ ደረጃ ከፍተኛ እንቅስቃሴ እንደነበረ አምቡላንሶች የኪቡኤሽ የአደገኛ እንትን የውሃ ማጥፊያ እንትን የቤት የእሳት የተቃጠሉትን የሚያጠፉ እንደነበሩ የአደጋ መከላከያዎች እንደነበሩና በአካባቢው በተጠንቀቅ ሲንቀሳቀሱ እንደነበርና ይህን መመሪያ ህብረተሰቡ ተነግሮት ይህን መመሪያ ጠብቆ እንደ አዛካው ሲጮህ ወደ መጠለያ እንደሚሄድና እንደተከላከለ ነውን የምረዳው። ያነ ፍርሃት የዛነ የነበረው ፍርሃትና የነበረው ከፍተኛ እንቅስቃሴ ብዙውን ጊዜ እኛ ህብረተሰብ ማማድ የለው በድሮ ቤቶች ነው መተን እንደገዛን መጠለያ አልነበረም።
1: የሮኬት መከላከያ ክፍል አልነበራቸውም
0: አልነበረም። ያኔ በ91 እንደመጡ ከሂደው ከድሮ ቤቶች ገዝተን እንደገባን እንደገቡ ነው እንጂ መጠለያ ያለው ቤት የለም። ግን እዛ ወዲህ የገዙ አላቸው። ይህን በተመለከተ በጣም ደካማዎች በፍርሃት በተለያዩ ተጽዕኖ የመጨናነቅ ሰሞን ነበረና ያን በተመለከተ በጣም ችግር ነበር።
1: አሮጌ ያለላቸውም የሮኬት መከላከያ ክፍል ማማድ ወሚክላጥን በለው የለላቸው። አሁን ላይ 3 ዓመት አለፉ የዚህ የሽብር ጥቃት ከተፈጸመ እና እነዛ አሮጌ ሰፈር የሚኖሩ ማህበረሰባችን ለምን አደረጉ? ወደ አዲስ ሰፈሮች ተላለፉ? የምታውቀው ነገር አለ ወይ?
0: ይኸውልህ አንደኛ የአካባቢ የድሮ ቤቶች ጌታቸው አለቃቸው ብዙ ነው። ይገርማል። አንደኛ ሰዎቹ ገዝተው ገብተው የግል ገንዘባቸው የግል ንብረታቸው ነው። ነገር ግን አሁን እነዛም ቤቶች አፈራርሰው ሰርተው ማማድ ለመቀጠል የድሮ ቤቶች አቀማመጣቸው ትክክል አይደለም እየተባሉ በመሐንዲስ የሚነገሩ ነገሮች አሉ። እንደገና ደግሞ ቢኑይ ፒኑይና አታማ የሚሏቸው እነዚህ አሁን የድሮ ቤቶችን እያፈራረሱ የሚሰሩ አሉ። አሁን እነዛ ሊሰሩት ነው እየተባለ ማማድም የለም ሊሰራም አልቻለም። ብዙውን ጊዜ የፖለቲካ ሚና መጫወቻ ነው የሆን ነው።
1: እሺ፣ ከንቲባው ማዘጋጃ ቤቱም በዚህ ዙሪያ ላይ ምንድን በእርግጥ መኮር ማሰብ አለበት ማዘጋጃ ቤቱ። በእርግጥ ምን ሌላም መንግስት ያስብበታል አይደለም?
0: ይኸውልህ አንደኛ ማዘጋጃ የከተማ ከንቲባው ማዘጋጃ የሚለው በሀገር አቀፍ ወደ 200-500 ቤት እንዲሁ የ500 ቤት የቤቱን ኢንሹራንስና የመሬት አቀማመጡን ስፋት በካርታና ፕላኑ መሰረት እንዲያሰራና እንዲሰራ የመንግስት ፍቃድ የሚባል የለም። ምንድነው ያደረጉት? ወደ 201,000 ሰራተኛ ላላቸው ቃብላኖች ይህን ቤት ተሰራ እንዱ ሁል ከመንግስት ጋር ነው የሚዋሉት። ስለዚህ ከማዘጋጃ ጋር ግንኙነት የለውም ብዬ ነው ይህንን በምንሰበሰብበትና በምንሰማበት ጊዜ የቤቱን የሚያሰራው ሰው ከሀይፋ ከተላቪቭ የሚመጡ ቃብላኖች ናቸው።
1: ያም ቤት ያኔ ድሮ ቤት ናቸው።
0: አዎ፣ ግንበኞች ናቸው። በጣም አመሰግናለሁ ስለተገንከኝ። እነኛ ቤቶች ከ500 በላይ ከ1000 በላይ ቤቶች ካሉ ለ4-5 ቃብላኖች ነው የሚያከፋፍሏቸው። ያንም ከመንግስት ጋር ነው የሚዋሉ። አንደኛ ህዝቡ ተስማምቶ ቤቴን ፈርሜ ሰጣለሁ ብታሰፉልኝና ብታሳድጉልኝ ይሽ ብሎ አካባቢው ተስማምቶ ለመፈረም አለበት ለቃብላኑ። ብዙዎች ደግሞ እውነት እንደማይሆን እየተጠራጠሩ እኔ ለራሴ አልፈረምኩም።
1: በአንተ በአሮጌ ቤት ነው የምትኖረው ማለት ነው?
0: አይ ደህና ነው ያለሁበት፣ ግን አለኝ ማልፈር የአንድ ቤት አለኝ።
1: አለው መከላከያ ክፍል አለው?
0: አዎ፣ አሰርቻለሁ ራሴን ችዬ።
1: አይ

0: በዛ የህይወት ዴቪ በቅርብርቀት እኮ ነው የምትገኙ ከአዛ
1: እና እነዚህ ቃብላኖች ቤቶቹን እንደ መሬት አቀማመጣቸው እንደ አካባቢ የጂኦግራፊ አቀማመጣቸው የሚፈርሱ ቤቶችና ብዙ ቦታ ያዙ ቤቶች አሉ። እነኛን ተከፋፍለው ቃብላኖች ቤቱን እየዞሩ ልንሰራው ነው ፈርሙልን ይያሉ። አልተሰራም ወሬ በወሬ ነው እንጂ አንድ ቤት እንኳን ምሳሌ ሆኖ አልተጀመረም። እና አሁን አይበለው እንጂ ድጋሚ ቢሆን ቤቱ የወደቀ ቤት ነው ብዙም ጊዜ ማለት ነው።
0: አቶ ሞላ ደጀን በእውነትም ይበንዲህ እንዳለ በእውነትም ያው የዚህ ኦክቶበር 7 2023 ዓመተ ምህረት የነበረው ከባድ የሽብር ጥቃት በብዙ የእስራኤል ዜጎች ያው ቁስል የማይረሳ ነገር ነው የሆነውና ከዚህ ጋር በተያያዘ አሁን ወደ ፖለቲካ ስንሸጋገር ይህን ምረጡ ይህንን እንድትል ሳይሆን ህብረተሰቡስ 3 ዓመት አልፏል አሁን ያለው በቅርብ በሚቀጥለው ጥቅምት 7 ቀን ብሔራዊ የክነሴት ምርጫ ይካሄዳል። ስለዚህ ህብረተሰቡ እንዲያው በፖለቲካ በኩል አመለካከቱ በደቡብ እስራኤል በነገብ ክልል አካባቢ የሚኖረው ህዝብ ምን ይያለ ነው እንዴት ነው?
1: አንደኛ ያካባቢ ባገር አቀፍ ያለው የፓርላሜንቱ ጉዳይ እንደ ጦርነቱ ነው ተጨናንቋል። የስልጣኑ ሽኩቻ ማለት ነው የፖለቲካው ይዘት ያው ያንዳንዱ የፖለቲካውን ሁኔታ የፖለቲካው ተንተናና ዘገባ በዲሞክራሲያዊ ደረጃ ተሰሚነት ተናግሮ ህብረተሰቡን ለማሰማትና ለማሳመን አንደኛው የፖለቲካ ገብቶ ደግሞ የዛኛውን ያፈርሰዋል። ስለዚህ ምንድነው ማድረግ ያለብንኛ ማለት ነው ነጻነታችን ዲሞክራሲ ከሆነች ሀገር ነጻነታችን አግንተን የምንጠየቁትን ጥያቄዎች መንግስት ተግባር ላይ አውሎ ቢኑይ ፒኑይ በሰዓቱ እንዲሰራልን ማማድ እንዲሰራልን ለአካባቢዋ ጥሩ ኗሪ ሆነን እንድንኖር የፖለቲካ ተቀናቃኞች ይህን ነገር ማሟላት አለብን
0: ነው ጥያቄ ላይ ጥሩ ጥያቄ ነው። ከሁሉ ሰው ልጅ መሰረታዊ በህይወቱ እንዲኖረው ቢያስፈልግ 3 ነገሮች መሰረታዊ ጠቃሚ ነገሮች አለ። መኖሪያ ቤት፣ መጠጥ፣ ምግብ ያስፈልጋቸዋል። ልብስ መሰረታዊ ጥሮች ናቸው። ይሄ ሊኖረው ይገባል ለሰው ልጅና አዎ እውነት ነው። ፒኑይ ኦቢኑይ የምትለው ቃል አስለቅቆ መገንባት ኗሪዎችን ካሮጌ ቤት ያሉትን አስለቅቆ ኮንትራተኛው ግንቢው አዲስ ቤት ይሰራላቸዋል ማለት ነው ፕሮጀክቱ። ጥሩ እና አሁን ላይ ያለ በዚህ ላይ በትኩረት እያደረገ ያለው ስታየው ከፖለቲካ ጋር ያው ውድድር ማለ በጩ ተወዳዳሪዎቹ ፓርቲዎቹም በቅስቀሳ ሁኔታ ላይ ምን ይያሉ ነው?
1: አዎ እነኚህ አዎ ፒኖ ያስለቀቆ ለመገንባት ልዩ ፕሮጀክት አለን ባጀት አለን መፈርሙልን እንደዚህ ይላሉ። ግን ያ ነገር ከተፈረመ በኋላ ከ10 አመት በኋላ ነው የሚሰራ ነው የሚሉት። ያን ነገር ወዲያው አይገነብቱም። ሰዎቹ ደግሞ ቤቱ አስጊ ነው ለእናንተ የድሮ ቤቶች ለበጣም እንትና ተዛብተዋል የሚሏቸውም አሉ። ግን ይህን ነገር ፈጥኖ የሚሰራ ሰው እና መሪ ይህን ነገር የሚያሰማ መሪ አልተገኘም። ሌላው ጦርነትን በተመለከተ ባለፈው የዚህን ቤትና ጦርነትን በተመለከተ ብዙን ጊዜ የሚጎዳው የኛ ህብረተሰብ ነው። በፖለቲካም በጦርነትም ይዞት የሚሸሸው የለም ልጁንና እጁን ይዞ የሚሸሽ እንዱ እንጂ። ስለዚህ ምንድነው መሰለህ ለምሳሌ በጦርነቱ ጉዳይ እስራኤል ባለችው በ3 አመት ባለው የጦርነት በመከላከያ ሰራዊቱ በህዝቡ ባለው ተጨባጭ ሁኔታ በአገሪቱ ያለው የፖለቲካ እንቅስቃሴና የጦርነቱ ግጭት የኛን ህዝብ በኢኮኖሚ አውርዶታል። ሰራተኛውንና ቢተዋለም የሚቀበሉትንና ሰራተኛውን እኩል አርገ መመዘን አትችልም። አንደኛ ቢተዋለም የሚቀበሉት ያቺውን ገንዘብ ናት። ተጨማሪ የላት እድገት የላት ምን የላት በገበያ ስትሄድ የኢኮኖሚው እና የገበያ ውድነቱ አድጓል። ኤሌክትሪክ የሐሽማል አድጓል። አርኖራው ከፍ በጣም አድጓል። አርኖራው አንድ 3 አንድ ሰው 3000 4000 ተቀብሎ አርኖራ 1000 ከፍሎ መብራት ይሄን የሚመገበው ምን ያህል ነው ብሎ የእስራኤል ህዝብ ይሄን ነገር አልገመገመልንም።
0: ለኛ ለኛው ወለት ከነው ሲላይ በአገር ኢትዮጵያ በገጠሪቱ ኢትዮጵያ በቤተሰብ ወልዶ ልጆች ያሳደጉ በርሻ ሙያ ቆይታ በብዙ አመታት በስራ ቆይታ በኋላ ለወደ ሀገር እስራኤል የመጣንና ከዚህ እንደ ተወሰነ አንድ ጊዜ የሰሩ እስራኤል ጥሩታ ይወጣሉ። ብዙ አመት ስላልሰራ የሚሰጣቸው የጥሩታ ድጎማ ገንዘብ ከእጅ ወደ አፍ ነው። ይሄን ታዲያ ፖለቲከኞች አውቁም ወይ ለጥሩተኞች የኢኮኖሚ ተጨማሪ እንዲሆናቸው በጥሩታ ላይ ማን ያስባል?
1: አዎ አልኮኮ ጋሻየው የኛ ንብረተሰብ በማንኛውም በኩል እድገት ካላቸው ህዝቦች ጋር እኩል አርገው ነው የሚመለከቱት እንጂ ደካማነታቸው በጦሬታ መብት እየተቀበሉ ባፍታታ ከነሳ ልጅ ለማሳደግ ወደ ስራ ለመሄድ ብቁ ያልሆኑ ልጆቻቸውን የሚጠብቅላቸው ስላጡ ባፍታታ ከነሳ እየተቀበሉ በዛ የሚውሉ ጦሬታዎች ደግሞ በጦሬታቸው ደግሞ ያንን እየተቀበሉ ገበያ ሲሄዱ ፍራፍሬው፣ ምግቡ፣ አርኖራው፣ ኤሌክትሪኩ፣ ጋዙ ውድ ነው አሁን አድጓል። ያ ደሞዝ እንዴት ብሎ ነው ለወር የሚበቃቸው ብሎ መንግስት ይህን ነገር አልተከታተለልንም። ወይም የእኛን ጉዳይ በመንግስት በኩል ያቀረበው ሰው አቶ ነው ወይስ ምንድን ነው የሚለው ይረብሸኛል።
0: እውነት ግን ነው። እሺ በል እንግዲህ ወደ ማጠቃለያ እየመጣን ነው። አቶ ሞላ ደጀን ሞላ
1: አቤት።
0: ለማጠቃለያ የመከላከያ ሰራዊታችንስ እንዴት ታየዋለህ? በዚህ የእኩልነት ማለት በሀገሪቱ እስራኤል ከተቋቋመችበት ጊዜ አንስቶ እስካሁን ከ78 ዓመት አስቆጠረችና ሁሉም በተለይ በሃይማኖት ለዘብተኛ አቋም ነው ያለው ህብረተሰብ ነው ሸክቡ የውትድርና አገልግሎት እንት ብሎት ያል እየሄደ ያለው እየተሰዋ ያለው ግን ሌሎች ሃይማኖት አክባሪ አክራሪዎቹ እንደ ሀሪዲም የተባሉ ይሁዳን ደግሞ ያው እንዳመጹ ናቸው አናገለግልም እያሉ ነው። እንዴት ምን ትላለህ? እንደው ማጠቃለያ
1: አንደኛ የአገሪቱ ህግ በእነሱ በኩልና በሌላው በኩል ምን አይነት ህግ እንዳጸደቀ እኔ አልተረዳሁትም። ጠላት ሲመጣ ጦለት ይዘው ቆመው ዝም ሊሉ ነው? አይወርሳቸውም አይወራቸውም ማለት ነው ጠላት። አንደኛ። ሁለተኛ ደግሞ በአገሪቱ ያለ ህዝብ በሙሉ ለአገሪቱ ወደ ውትድርና አለም ግዴታውን አድርሶ የሚመለስ ምሳሌ ልውሰድ። የኛ ህብረተሰብ አሁን ውትድርና ካልከው ሂዶ ይሞታል አይመለስም። ግን በእነሱ በኩል ባህሪዲን በኩል ደግሞ ያለው የሃይማኖት ጉዳይ በብዛት ልቀው የሚታዩት በአገሪቱ እነሱ ነው። ለምን አገሪቱ እንደምትሆነው በአገሪቱ ህግና ደንብ መሰረት ወደ ውትድርና ዓለም ሂደው ግዳጃቸውን ፈጽመው እንደ አገሪቱ ለምን አይመጡም? የኛ ልጆች እንደመጡት ወላጆች እንደመጡት የአገሩ ሁኔታ ሳይገባቸው የአገሪቱን ህግና ደንብ ሳይገባቸው ውትድርና ለሚለው ብቻ አላማ ተሰልፈው ሂደው ነፍሳቸውን ይማር ብዙ ጀግኖች በአገሪቱ ወድቀዋል። ስም ልብስ ያልቃል፣ ጫማ ያልቃል፣ ሌሎችም አንዳንድ ነገሮች ይደፋሉ ያልቃሉ። ታሪክና ስም ግን አይጠፋም። ስም እያሰሩ የወደቁ ልጆች አሉ። የኛ ልጆች በማውቃቸው ለምን እነሱ እዛ ሀገር ተወልደው አድገው ለምን እንደ ሀገሪቱ አብረው አይሄዱም በሚለው እኔ በጣም እኮራበታለሁ። በእኛ በኢትዮጵያን ውትድርና እየሄዱ ከፍተኛ አስተዋጽኦ እያሳዩ ለሀገሯ በጥሩ ደረጃ ያሉ አሉ። እነሱ እዚህ ተወልደው መስሪያ ቤቱን ፓርላሜንቱን ሁሉን ይዘውታል። በውትድርና በኩል አንሄድም። ይሄ ምንድን ነው የሚደረገው? ለዚህ ምን መፍትሄ ይገኘዋል የሚል ብዙን ጊዜ ያሳስባል። ሁለተኛ የፖለቲካው ኃይል በእነሱ በኩል ኃይል አላቸው። ሶስተኛ ደግሞ ህጉን ቀይሩና እኛ ባልነው እንሂድ፣ ያለበለዚያ ከፖለቲካው ውድቅ እናወርዳቸዋለን ሲሏቸው ይሽግ ያሉ እየፈረሙ ኃይል እየሰጧቸው ነው ያለ።
0: የንገጥምር መንግስት የፖለቲካ አመራር ጉድለት ይመስለኛል እና በእውነትም ወላደጀን ለሰጠው ገለጻ በጣም እናመሰግናለን። ያለውን በቀጣይነት ደው ክፍለ ሀገር በነጌብ ህይወታችሁ እንዴት እንደሆነ በቀጣይነት ነው በሰፊው ቃለ ምልልስ እናደርግና እናመሰግናለን።
1: እሺ አመሰግናለሁ። እንዲሁም የሬዲዮ ፕሮግራሞች አድማጮች ይህን መብት ስለሰጣችሁኝ አመሰግናለሁ። ደህና ሁኑልኝ።
0: መልካም ቀን።
2: ተከበራችሁ አድማጮቻችን፣ ስርጭታችን እንደቀጠለ ነው። ይሻያው እንግዲህ ቀደም ሲል በጋጣሚ ቆይቶ ለተዘጋጀው ዝግጅት ከብተው እንጂ ያው ወቅቱን የተመለከተ ውይይት ነው ማድረግ የነበረብን። በዚህ አጋጣሚ ለአድማጮቻችን ምናልባት እንዳንትናቸው ይቅርታ እንጠይቃለን። በተለይ ቀደም ሲል ይሻያው በዚህ ላይ ተመለከት ነው ጉዳይ ነበረ። ምርጫውን ስትመለከት አሁን ይፋ ያደረጉት ስታይ የኛ ማህበረሰብ በምርጫው በኩል የተሰጣቸው ቦታ አንዳንዶቹ ጭራሽ ከቁጥሩም አልገቡም። እንድታዩ አለ እዚህ ምንም እንኳን የሊኩድ ፓርቲው ማን እንደሚገባ ባይታወቅም
0: ምናልባት አፍላ አፍላውን ይባላል። እንግዲህ አዳዲስ የተቋቋሙ ፓርቲዎች አሉ አይደለ? እንደ ያሻር የመሳሰሉ
2: ያሻር 21ኛ ተራ ቁጥር ያፋተ ብጅት ተቀምጣለች
0: ወደ ስንተኛ ደረጃ የተመደቡበት ምናልባት ከአንድ እስከ 20 የተመደቡ ውድ መመረጥ ድኑራቸዋል ትንቢያ ስለሆነ ግን ሁሉ ነገር በፖለቲካ ተቀያያሪ
2: ይሆናል። ቢሆንም አስቀድሞ ግን እንደዚህ አይነት ቦታዎች ላይ ማስቀመጡ ትኩረት አለመስጠቱ አንደኛ የራሳችን ትልቅ ድክመት እንደሆነ የሚያሳየው እንደን ያመለካከት። ምክንያቱም ዞሮ ዞሮ ኃይል ነው የሚፈልገው። ዞሮ ዞሮ አንተ ምን ያህል ደጋፊ ያለህ ነው የምትባለው። ይሻያው ጥሩ ነው ብሎ ብቻ ሳይሆን ወይ ማይቸው ጥሩ ነው ብሎ ብቻ ሳይሆን ምን ያህል ደጋፊ ያለው ምን ያህል ተከታይ ያለው ነው የሚመለከቱ ዞሮ ዞሮ ፖለቲካና። ይህ ደግሞ እኛ ከአሁን በፊትም ብለው ጉዳይ ነው እኛ ለብቻችን እኛ ብቻ የተወሰኑ ሰዎች ብዙነን መምረጥ ሳይሆን ለእኛ ሲጀመር ለእኛ ተወካይ የምንለውን ራሳችን አስቀድመን ብናዘጋጅበት ብንመርጥ እሱን ተከትለን ብንሄድ ዞሮ ዞሮ ያን ፓርቲ መምረጣችን አይቀርም። ግን ድምጻችን ለሌላ ነው አሳልፈ የምንሰጠው ለኞች አልሆነም። ይህ እንደው ቢታሰብበት የመልካም ነው። በእውነት ትምህርት ብንወስድበት እኛ
0: ጥሩ መሪው
2: አውሮፓን ስንመጣ እስኪ
0: ወደዛ መሪው አንድነት ህብረተሰባችን ማያከፋፍል መታየት ያለበት ሁኔታ
2: ማድረግ እንችላለን።
0: እንግዲህ ሊኖሩ ይችላሉ ከሚወዳደሩት በሙሉ ህብረተሰቡን አንድነት ለማድረግ እየታገሉ ያሉት የፖለቲካ አመራር ከነሱ ብዙ ይጠበቃል። እና አሁን ወደ አውሮፓ ልትወስደኝ ነው። እና
2: አውሮፓ የእንግዲህ በትናንትና ሁለት ሰርተነዋል። ጀርመን ውስጥ በአንዲት ከተማ ውስጥ ምንድን ነው አካባቢ ማሆዝ የሚሉት በአንድ አካባቢ ውስጥ ይሄ ጽንፈኛ የናዚም ደጋፊ የሆነ ፓርቲ ለምርጫ ቀርቦ አሸንፏል።
0: አዎ በምስራቃዊ የጀርመን ግዛት ሳክሶኒ አንትልት በተካሄደ ምርጫ ለ የቀኝ ክንፍ አማራጭ ለጀርመን ኤኤፍዲ መጠሪያው ፓርቲ ስም ነው እንዲያው ታይቶም በማይታወቅም ስኬት አስመዝግቧልና ከምርጫው ከአብዛኛው ህዝብ በተለያዩ ምስራቃዊ ጀርመን ባሉ አውራጃ ክፍለ አካባቢዎች 43.8% ድምጽ በማግኘት አንደኛ ሆኖ አጠናቋልና ይህ ደግሞ ከሁለተኛው ዓለም ጦርነት ወዲህ በጀርመን ውስጥ በጣም የቀኝ ክንፍ አክራሪ ፓርቲ ጠንካራ ውጤት እንዲህ አይነት ድምጽ ሲያገኝ ለመጀመሪያ ጊዜ
2: ነው። ናዚዎች ናቸው እኮ
0: ያው ናዚዎች ናቸው እኮ የሂትለር ርዕዮተ ዓለም የሚከተሉ ናቸው።
2: ህዝቡ እንዴት ሊመርጣቸው ቻለ?
0: እንግዲህ ስደተኞች ከመካከለኛው ምስራቅ ተለያየ ጦርነቶች እንደ ሶሪያ እንደ ኢራን እንደ ሊባኖስ ወዘተርፈም ከአፍሪካም ሳይቀር ስደተኞች ወደ እየገቡ ናቸው። ወደ ጀርመን ብቻ ሳይሆን በአውሮፓ ሀገራት በጣሊያን በእንግሊዝ በስፓኝ በመሳሰሉ ሀገሮች ስደተኞች በስተዋል ፈረንሳይ ወዘተርፈ በና ሁሉ በጣም ችግር ማህበራዊ ህይወታቸው
2: ምንድን ነው የሚጠብቀው?
0: እንግዲህ ያለን እርምጃ የመንግስት አመራሩ የፖሊሲ በውጭ ዜጎች ላይ ያለው ይቀየራል ማለት ለወደፊቱ ስደተኞች ላይ አስፈላጊውን ድጋፍ ላገኙ ይችላሉ። የነባሩ የጀርመን ህዝብ እንግዲህ ወግ አጥባቂ የሆነው ይህንን ነው። ሀገሪቱን ለማልማት ሀገሪቱን የውጭ ስደተኞች ላይ ሳይሆን በሀገር ውስጥ ላይ ትኩረት ያደርጋል በሚል ሁኔታ ነው። እና ዞሮ ዞሮ መቼም የፖለቲካ ለውጥ ስላለ እንኳን ሌላ በመካከለኛው ምስራቅ እስራኤል ውስጥ ስንኖር ለምሳሌ እስራኤል ውስጥ በጣም ጥቂት ህዝብ ነው። ካሁን ቀደም ደግሞ ከህግ ውጭ ከአፍሪቃ ወደ እስራኤል ለመግባት ድንበር እየጣሱ የገቡ ስደተኞች አንፈልግም የሚል ተቃውሞ ሰለስ መሆኑ
2: እዚህ ላይ ወደ እስራኤል የገቡተኝ ስደተኞች ጸረ እስራኤል እንቅስቃሴ የሚያደርግ እስካሁን ድረስ የታየ የተሰማ የለም። ማንም ጸረ እስራኤል እንቅስቃሴ እያደረገ አይደለም። ማንም የለም በማለት ደረጃ ያሉ መናገር እንችላለን።
0: በሌሎች
2: ቦታ የሚገቡት ግን
0: አይቸው ባየ አዚ ላይ ቆይ ምንከራከርበት በተለይ በደቡብ ተራቢው ከተማ ብዙ የአፍሪካውያን ስደተኞች
2: ነው። ይሄ ራስ በራሳቸው እንጂ ጸረ እስራኤል እንቅስቃሴ ያከረው
0: ነባሮቹ በተቃውሞ
2: ያለው ሁኔታ እዛው የወጡበት ምክንያት ምንድነው? እዛ አካባቢ የአደንዛዥ ዕፅ በዛ፣ አልኮል በዛ፣ ዱርዬነት በዛ በሚል ነው እንጂ ጸረ እስራኤል እንቅስቃሴ ያደረጉ አይደለም። ለአካባቢያችን ሰላም ነሱን ብለው በሽኮናታ ቲክቫ ቴላቪቭ ውስጥ የሚኖሩ በደቡብ ቴላቪቭ የሚኖሩ ሰላማዊ ሰልፍ ወጥተዋልኝ እንጂ እንደ በአውሮፓ በሌላ ቦታ እንደምናየው ጸረ እስራኤል እንቅስቃሴ ያደረጉ አይደለም። በአውሮፓ የምናያቸው ግን እንደምናያቸው ራሱ አሁን ቀድም እንደተናገርኩትም ጣሊያንም አሁን ምርጫ ይኖራል፣ ፈረንሳይም፣ ስፔን፣ ስዊድን እነዚህ ፖላንድ እነዚህ ከተማት ምንድነው የሚጠብቃቸው? እነኚህ አክራሪ ሃይማኖቱን የጭዝ ጸረ የናዚን ምን አካሄድ የሚደግፉ በእያንዳንዱ በእነዚህ ሀገር ሁሉ አሉ። ያ ተምሳሌ ትሆኗቸው እነሱ ደግሞ ከፍተኛ ስጋት የሚያሳድር ሆነ እዚህ ለዓለም በሙሉ ስጋት ነው ይሄ።
0: አዎ አሁን እንግሊዝ ነገ በምታወጣው መግለጫ በእስራኤል ላይ ማዕቀብ ለመጣል በተለይ በይሁዳና ሰማርያ ቀበሎች ይሁዳን የሰፈሩ ይሁዳን ያመርቷቸው ምርቶችን አንገዛም፣ ማዕቀብ ለመጣል የንግድ ልውውጥ አናደርግም ከሁለቱ ቀበሎች ማለት እኮ እንግሊዞች ለምን መሰለ ይሄ እኮ እነሱም ጭንቀት ላይ ነው ያሉ። ብዙ የእስላም ሃይማኖት አክራሪዎች ወግ አጥባቂዎች በሚሊዮኖች የሚቆጠሩ በእንግሊዝ ውስጥ ይገኛሉ። እነሱ እኮ ይሄን ለማርገብ ገውቷል። በሀገር ውስጥ ያለው የማህበራዊ ህይወታቸው ተጎሳቆለባቸው።
2: እኛስ ቢሆን ለዚህ እየጨመርንላቸው አይደለም? በእኛ ላይ እንደዚህ አይነት ነገር እንደሩ እኛስ እየወሰድን አይደለም? ለምሳሌ የምናየው አምባጓሮ ሁሉ የምናየው ነገር በሙሉ ለይታ መልካም ነው?
0: መልካም አይደለም።
2: ያ ከዚህም የመነጨ ነው።
0: እንዲያውም የብሔራዊ ደህንነት ሚኒስተር አቢግሮ ባኖ ቤንግቢር የሰጡት መግለጫ በቴሌቪዥን በራዲዮ ቃለ ምልልሳቸው የፍልስጤም ራስ ገዝ አስተዳደርን ማውደም ማፍረስ አለብን ብለው ተናግረዋል። ሚኒስትሩ ያለውን የሽብርተኝነት እንቅስቃሴ የተፋፋመ ስለሄደ እሳቸው ያሉት ምንድነው ደህንነታችን መጠበቅ አለብን። ጥቅምት 7 2023 በደረሰው ከባድ የሽብር ጥቃት አይነት በዚህ በይሁዳና ሰማርያ ቀበሮች ያሉ ፍልስጤማውያን በዚህ አይነት አቅደዋል መረጃለን ብለዋል። በርግጥ ይሄ ጎጂ ነው። በውጭ ዓለም ህብረተሰብ ይሄንን ሁኔታ ይሄንን ቃል መስማት አይፈልግም። የፍልስጤምን ህዝብ ደህንነት መጠበቅ ጥቅምና ጉዳት አለው አይደለም እንዴ? በዓለም የሚገኙ ዲያን እንዴት ይታያል? እዚህ ያሉትን ራስ ገዝ አስተዳደር ማፍረስ ማለት እኮ
2: ለጎብኚዎች አይደለም ለሚኖሩ ዘ ለጎብኚዎች እንኳን ራሳችሁን ቀይራችሁ ተዘዋወሩ ማንነታችሁ እስራኤላዊነታችሁን ከሚገልጽ ነገር ተደበቁ እያሉ እየተነገረው እኮ ነው። ይሄ ማለት ምን እንደሆነ እንግዲህ ነገ ማልዳ ማንንም ቦታ አንተ ኪፓ አድርገህ አውሮፓ መዞር አትችልም፣ ጽጽት አድርገህ አውሮፓ መዞር አትችልም፣ እንደ ይሁዲ አለባበስ ለብሰህ መዞር አትችልም።
0: አዎ ጎጂ ነው።
2: ስርጭታችን እየተገባደደ ነው። ይሻየው አድማጮቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ለቴክኒክ ባለሙያችን ድሮር
3: ምስጋና ያደረሰው ሻያው ላንተም እናመሰግናለን።
0: እቺ ባየ ላንተም ምስጋና መልካም ቀን እንግዲህ ለካ አንድ ሰዓት እንደገና እንገናኛለንና
3: መልካም ቀን ለሁላችንም።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረም።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ እንደምን ዋላችሁ? ለተማክሰኞ የከሰዓት ባለው ፕሮግራማችን እነሆ ጀምረ ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ካፍ ቫብ በኤሉል ታፍሽን ፔ ቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦገስት 8 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ጳጉሜ 3 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እቴ፣ ሻየው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሰምተው የጤና ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
1: ሰጠኝ ዘመን አመሰግናለሁ። አርስተ ዜና፣ የ2026 የክነሴት ፓርላማ ምርጫም ጠቅላይ ሚኒስትር ናታንያሁ የሳቸው በስልጣናቸው የመደቧቸውን እጩዎቹ ዝርዝር ዛሬ ጠዋት ለሊኩድ ፓርቲ ዋና ጸሐፊ ያስረክባሉ። የቀድሞዋ የቤት ሸሜሽ ከንቲባ አሊዛ ብሎህ በቤኒ ጋንጽ ወደሚመሩት ካሆን ላባን ፓርቲ መቀላቀላቸውን በይፋ አስታወቁም። የጠቅላይ ሚኒስትሩ አማካሪ ቶፓዝ ሉክ ከጥቅምት 7 ጥቃት በፊት ጠቅላይ ሚኒስትር ናታንያሁ ከተባበሩት የአረብ ኤምሬትስ ፕሬዝዳንት ማስጠንቀቂያ ደርሷቸዋል የሚለውን ዜና ውሸት ነው አሉ። በእስራኤል የሚያገለግሉ የእንግሊዝ አምባሳደር እንዲባረሩ ሚኒስተር ስሞትሪች ለእስራኤል መንግስት ጥሪ አቀረቡ። በእስራኤል ፖሊስ ሰራዊት ውስጥ መኮንኖች ሹመት ጉዳይ ውዝግብን አስከትሏል የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የያዝነው 2026 ዓመተ ምህረት የክነሴት ፓርላማ ምርጫ ጠቅላይ ሚኒስትር ናታንያሁ የእሳቸውን በስልጣናቸው የእጩዎቹን ዝርዝር ዛሬ ጠዋት ለሊኩድ ፓርቲ ዋና ጸሐፊ ያስረክባሉ። የሊኩድ ፓርቲ ትናንት ምሽት ለፓርቲው ፍርድ ቤት መግለጫ የሰጠው በዚህ መልኩ ነው። ትናንት ማታ ለተጨማሪ የተጠባባቁ የተመደቡ ቦታዎች በሚታጩት ሰዎች ላይ ተዋይተውበታል። ከዚህም መካከል በሊኩድ ፓርቲ ተጨማሪ ስም ዝርዝር ምደባ ቦታ የተሰጣት ሌላኛዋ ተወዳዳሪዋ ታሊክ ጋይሊ መሆኗ ተገለጸ። እሷ በጥቅምት 7 በተካሄደው የሽብር ጥቃት ላይ በዚህ ቦታ በውጊያ ላይ የተሰዋውና አስከሬኑ ወደ አዛ ከተወሰደ በኋላ ወደ እስራኤል የመከላከያ ልዩ ኮማንዶ ጦር ያስመለሰው የሮኒ ጓይሊ ወላጅ እናት ናት። ቀደም ሲል በጠቅላይ ሚኒስትር ናታንያሁ በኩል በዝርዝሩ ውስጥ ሌላ የተጠበቀ የምደባ ቦታ የተሰጠው ኤሊሻ ሜዳን መሆኑ መታወቁ ተገልጿል። ይህ በእንዲህ እንዳለም የ2026 ምርጫ ኦሬን ዶብሮንስኪ በክነሴት ምርጫ በሊኩድ እጩዎች ዝርዝር ውስጥ እንደማይካተቱና ራሳቸው ለሙያዊ ኃላፊነት ማለትም ለአርቲፊሻል ኢንቴሊጀንስ ኤአይ ጉዳዮች ሚኒስተር ለሚለው ቦታ ብቻ እንደሚቀርብ ትናንት ምሽት አስታውቀዋል። የቀድሞዋ የቤት ሸሜሽ ከንቲባ አሊዛ ብሎህ በቤኒክ ጋንጽ በሚመሩት ከካሆን ላባን ፓርቲ ጋር መቀላቀላቸውን አስታወቁም። የእሳቸው አባባል እንደሚያስረዳው የእስራኤል የወደፊት እጣ ፈንታ የተመሰረተው ህዝቡን ክፍሎች በማገናኘት ችሎታ ላይ ሲሆን በፖለቲካ መድረክ ከቤኒክ ጋንጽ በላይ አንድነት የሚያንጸባርቅ ሌላ መሪ የለም ብለዋል። ቀደም ብሎ የክነሴት አባል ሚካኤል ቢቶን ከካሆን ላባን መልቀቃቸውም አስታውቋል። አክለውም ማህበራዊ ተኮር ፓርቲ ለማቋቋም አማራጮችም እያጤኑ መሆናቸውም ገልጸዋል። የጠቅላይ ሚኒስትር አማካሪ ቶፓዝ ሉክ ከጥቅምት ሰባት ጥቃት በፊት ጠቅላይ ሚኒስትር ናታንያሁ ከተባበሩት አረብ ኤምሬትስ በፕሬዝዳንት ዘንድ ማስጠንቀቂያ ደርሷቸዋል በሚል በሃሬጽ ጋዜጣ የወጣውን ዘገባ አስተባበሉ። በካን ረሸት ቤት ሬዲዮ በሰጡት ቃለ መጠየቅ ሉክ ዘገባው ሐሰተኛና እጅግ አሳፋሪ ነው ብለዋል። የደህንነት ኃይሎች በሰማሪያ ቀበሌ ከሸኸም ከተማ በስተደቡብ በሚገኘው አክራባ በተባለ ከተማ የዳኢሽ ብርፈጣሪ ድርጅት አባል ነው ተብሎ የሚጠረጠረው አብዱል ካሪም ባኒ ጃብሩን ተገደለ። የደህንነት ባለስልጣናት እንደገለጹት ኃይሎቹ ወደ ቤቱ ሲደርሱ ጃባር በቦምብና የጠርሙስ ፈንጅ ማቃጠያ ይዞ ተገኝቷል። በዛን ሰዓት የእስራኤል ወታደሮች አስቀድመው አጥቅተው ገለውታል። ወታደሮች የግፊት በሌላም በአዛ ቀበሌ ደግሞ አሸባሪዎች ቢያንስ ሁለት አሸባሪዎችም ተወግደዋል። የቀድሞው የትምህርት ሚኒስተር ጽህፈት ቤት ዋና ኃላፊ ሽሙኤል አቡሃብ እንደተናገሩት በእስራኤል አረብ ማህበረሰብ አረብኛ ተናጋሪዎች ተማሪዎችን በፈተና ውጤታቸው በአማካይ ዝቅተኛ መሆኑን እንዲህ ሲሉ ገለጹ።
2: בכל המבחנים הבינלאומיים דוברי השפה העברית מגיעים לכל הפחות לממוצע של ה-OECD ובחברה הערבית יש נפילה, אנחנו מעל הממוצע במצטיינים. אבל זה לא מספיק לעסוק במיקום, צריך לעסוק בסיבות. אתה לא צריך לחכות למבחן הבינלאומי שיהיה ב-2028. אתה יכול עכשיו לדעת בשנה הקרובה איפה הפערים, באיזה בתי ספר אתה ממקד מאמץ.
1: እንዳሉት በሁሉም ዓለም አቀፍ ፈተናዎች እብራይስጥ ተናጋሪዎች ቢያንስ የኦኢሲዲ የበለጸጉ አውሮፓ ሀገራት ድርጅት አማካይ ደረጃ የሚያገኙ ሲሆን በአረብ ማህበረሰብ ውስጥ ግን በጣም ዝቅተኛ መሆኑን ያሳያል። በጎበዝ ተማሪዎቹ ደረጃ ከአማካይ በላይ ነን እኛ እስራኤላውያን። ነገር ግን ትኩረታችን በደረጃ ላይ ብቻ መሆን የለበትም፣ መንስኤዎች ላይ መሰረት አለብን። እስከ 2028 ዓመተ ምህረት ዓለም አቀፍ ፈተና ድረስ መጠበቅ አያስፈልግም። በሚመጣው ዓመት ክፍተቶችን የት እንዳሉና በየትኞቹ ትምህርት ቤቶች ላይ ትኩረት አድርገ መስራት እንዳለብህ አሁኑኑ ማወቅ ትችላለህ ብለዋል። የትምህርት ሚኒስተር በበኩላቸው ለዚህ ምላሽ ሰጥተዋል። የትምህርት ሚኒስተር ዩአብ ኪሽ ይፋ ለሆነው የእስራኤል የተማሪዎች የፈተና ውጤትን በተመለከተም ምላሻቸው እንዲህ ይላል።
3: מבחנים נעשו במרץ 2025 בשיא המלחמה. הצפון מפונה מתושבים. חטופינו עדיין בעזה. לילות רצופים של אזעקות בכל רחבי הארץ. ואנחנו למעשה חיים בשגרת מלחמה. ולמרות כל זאת, שמרנו על מיקומנו ביחס ל-2018. ברור לי שהמלחמה השפיעה על התוצאות.
1: የትምህርት ሚኒስተሩ እንደተናገሩት ዓለም አቀፋዊ ፈተና የተካሄደው ባለፈው መጋቢት ወር 2025 ዓመተ ምህረት ሲሆን ሀገራችን ሌትና ቀን በማስጠንቀቂያ እየጮኸም እየደወለም በጦርነት በነበርንበት ወቅት ተማሪዎች በጭንቀት ላይ ነበሩና በዚህ ምክንያት ተማሪዎችን በፈተና ዝቅተኛ ውጤት አስመዝግበዋል ብለዋል። በፋርስ ባረሰላጤ አካባቢ ውጥረቱ አልተረጋጋም፣ ተባብሷል። በዚህ በአካባቢው ውጥረት አለ። ፕሬዝዳንት ትራምፕ አሜሪካ ጦርነቱን ካሸነፍን በኋላ የነዳጅ ዋጋ በከፍተኛ ሁኔታ እንደሚቀንስ ተናገሩም። በሳቸው በትሩዝ ሶሻል ሚዲያ ላይ እንደገለጹት ባሰፈሩት ጽሑፍ ትራምፕ እንዲህ ሲሉ ጽፈዋል። ዋጋው የነዳጅ ዘይቱ በበርሚል $3 ያህል ይቀንሳል። በመጨረሻው $2 በታች ይወርዳል። ሁሉም ነገር በፍጥነት ይከሰታል። ኢራንም በጭራሽ የኒውክሌር ቦምብ መሳሪያ ባለቤት አትሆንም ብለዋል። የአየር ጸባይ ሁኔታ ዛሬ በተለይ በተራራማ ቦታዎችና በአገሪቱ ውስጥ ክፍሎች ላይ ጥቂት የሙቀት መጨመር ይኖራል። በአብዛኛዎቹ አካባቢዎች ከባድ እስከ ከፍተኛ የሆነ የሙቀት ጫና ይሆናል። ነገ እና ሐሙስ ደግሞ የሙቀቱ መጠን የሚቀንስ ሲሆን ወደ ወቅቱ መደበኛ ሙቀት መጠን ይመለሳል። ሰጠኝ የሰዓቱ ዜና እስከዚሁ ነው።
0: ይሻያው ለዜናው እናመሰግናለን። የተከበራችሁ አድማጮች ወደ ቀጣይም ለመሸጋገር ሙዚቃ

0: ከባልደረቦች ወርቅነሽ ሸቴ ሰጠ ዘመን እንግዲህ የዜና ከቀረብንና በቀጣይነት ወቅታዊ ተጨባጭ ሁኔታ ስንመለከት ወርቅነሽ ሸቴ የፖለቲካ ፓርቲዎች የእጩ ተወዳዳሪዎችን ስም ዝርዝር የሚያስረክቡበት በክነሴት የማዕከላዊ አስመራሽ ኮሚቴ ነው። ይህን በተመለከተ የጊዜ ገደብ ደግሞ ዛሬ ማታ ያበቃል ተብሏል። እንዴት ይታያል?
1: ዛሬ እንግዲህ ያው እስከ 10 ሰዓት ነው ገደቡ እንዳልከው ሻያው ፓርቲዎች የጩ ዝርዝራቸውን ሙሉ በሙሉ አጠናቀው የሚያስረክቡበት ሰዓት እስከ ምሽቱ 10 ሰዓት ወይም ሌሊቱ 10 ሰዓት ተብሏል። በክነሴቱ ግን ካስረከቡ በኋላ ያው እዛው ክነሴቱ ውስጥ እንደሚቆዩና የተወሰነ ጊዜ ሊራዘም እንደሚችል ተገልጿል። ለማንኛውም ግን 10 ሰዓት ነው እስካሁን የተገለጸው። እዚህ ጋር ተያይዞ በሊኩድ ፓርቲ በኩል ጠቅላይ ሚኒስትሩ የተሰጣቸው ቦታ እሳቸው የመረጧቸውን ሰዎች የሚመድቡበት እስከ ቅርብ ጊዜ ድረስ እንደሚታወቀው የተወሰኑ 5 የሚሆኑ ሰዎችን አልመደቡም አላስታወቁም ነበር። ግን ዛሬ ጧት ጀምሮ አንድ እያሉ ወደ 4 ደርሰዋል። እንግዲህ ምናልባት አንድ ሊሆን ይችላል የቀረው ብርጋዴር ጄኔራል አሚር አቢቢን አሁን ዘግቶ በወጣ ዜና ነው መመደባቸው እሳቸው እንደሚያስገቡ ታውቋል። እኒህ ተጠባባቂ ታታሉፍ በሚሉ ወይም ብርጋዴር ጄኔራል አሚር አቢቢ የትኑዋት አቢትኮኒስት ሲም የተባለውን ወይም ንቅናቄ ያቋቋሙ ናቸው። ያው እንግዲህ መከላከያ ሰራዊቱ ውስጥ ረዥም ጊዜ ያገለገሉ በውትድርናው ዓለም የቆዩ ናቸው። ከዛ ታሊክ ጓያሊን እንግዲህ እንደምናስታውሰው የተጠለፉ ዜጎች እንዲመለሱ በሚደረገው በነበረው ሰፊ የረጅም ጊዜ ትግል ይታወቃሉ። ልጃቸው ፖሊስ ጥቅምት 7 ቀን ሐማስ የእስራኤልን ድንበር ጥሶ ሲገባ ገና ለመጀመሪያ ጊዜ ቅዳሜ ቀን ነበር እንደምናስታውሰው በዕለተ ሰንበት ጧት ቆስሎ የነበረ ቢሆንም ፖሊስ ግን መዋጋት አለብኝ ብሎ ወጥቶ ተዋግቶ የብዙዎችን ህይወት ማትረፍ እንደቻለ ይነገርለታል። እሱ ግን ህይወት መስዋዕትነት ከፍሏል። በዛውን ቀን ጧት ራኒ ጓሊ ነፍሱን ይማረው ከተጠለፉ ሰዎች መካከል እንግዲህ በመጨረሻ ነው አስከሬኑ የተመለሰው እንደምናስታውሰው የሱ እናት ናቸው። ሻምበል ባሻ ራኒ ጓሊ እናት 9ኛ ቦታ ላይ እንደሚመደቡ ተገልጿል። ሌላው ህግ ጠበቃ ዳቪድ ፒተር ናቸው። ሌላው እንደዚሁ ተጠባባቂ ወታደር ናቸው። እንግዲህ በጋዛ ሰርጥ በተካሄደው ጦርነት ሲዋጉ 2 እግራቸውን በጦርነቱ እንዳጡ ይታወቃል። ኤሊሻ ይማዳን በ11ኛ ቦታ ላይ እንደተመደቡ ተገልጿል። አንድ ሰው ብቻ ነው እስካሁን እንግዲህ ስሙ ይፋ ያልሆነም፣ እሱም በቅርቡ ይፋ ይሆናል ተብሎ እየተጠበቀ ነው። ከዚህ ውጭ እንግዲህ ያው እስከ 10 ሰዓት ድረስ ዛሬ ምሽት ፓርቲዎች በጣም ከፍተኛ ሩጫ ላይ ነው ያሉት። ያልተዘጉ ቦታዎችን ለመዝጋት ውህደትም ካለ ለማስተዋወቅ ከዚህ ከ10 ሰዓት በኋላ ዛሬ ምሽት 10 ሰዓት በኋላ ፓርቲዎች ያው እንግዲህ ስም ዝርዝራቸው ይዘጋል መዝገቡ።
0: ሰጠኝ ዘመነ ወርቅነሽ ከተመተነችው በተጨማሪ በተያያዘ የአሻር ፓርቲ ሊቀመንበር ለምሳሌ ጋዲ አይዝንኩት ወንድ ልጃቸው ወታደር ልጃቸው በዚህ ጦርነት ነው የተሰዋ። አሁን እሳቸው እንግዲህ አስተዋውቀዋል ለማዕከላዊ ለአስመራሽ ኮሚቴ ትናንት አስተዋውቀዋል እንግዲህ እጩ ተወዳዳሪዎችና በዚህ ላይ እስኪ ያለ አስተያየት።
2: እንግዲህ ፓርቲዎች ስም ዝርዝራቸውን ማለት የአባላትን ስም ዝርዝር ከገለጹት ፓርቲዎች መካከል አንዱ የአሻር ፓርቲ ነው። ልክደህ የኦጽማ ይሁዲት ፓርቲም እንዲሁ ይፋ አድርጓል። የእስራኤል ቤቴኑም እንዲሁ ሀዲሞክራቲም የተሰኙትን ፓርቲዎች እንደዚሁ የአባላት ስም ዝርዝርን ይፋ ያደረጉበት ሁኔታ አለ። አሁን ትልቁ አሁን ወርቅነሽ የተመለከተችው የሊኩድ ፓርቲ በተለይ 5 ሰዎችን የሚመደብበት ቦታ እንደማን ይመደባሉ የሚለው ነው። እንግዲህ ቀደም ብሎ ደግሞ የወጡ ዘገባዎች እንደሚጠቁሙት ናታንያሁ ዛሬ 2 ሰዓት ላይ በሊኩድ ፓርቲ ጽህፈት ቤት ተገኝተው ይህንን በተመለከተ ከአባላት ጋር እንደሚወያዩ ነው እና የሊኩድ ፓርቲ ፍርድ ቤት ፕሬዚዳንት ሚካኤል ክላይነር ምንድን ያሉት የጽህፈት ቤቱ አባላት ሳይፈቅዱ እሳቸው ይህን ሽሪዮንም የተባሉ የሚሰጡትን ሰዎች ምደባውን ማከናወን አይችሉም ያሉበት ሁኔታ አለ። እንግዲህ ቀስ በቀስ ከሰማ መስማማት እየደረሱ ነው ማለት ነው። ስማቸው ይፋ ይሆን ያለው ለማንኛውም ግን ያደር ሚጠራ ይሆናል እስከ ምሽቱ 10 ሰዓት ላይ ምናውቀው ይሆናል። በሊኩድ ፓርቲ ነው ብዙ አጓጊ ሆኗል። ሌሎች ይፋ ያደረጉበት ሁኔታ አለ። እንግዲህ እስካሁን ይፋ ከሆኑት የኛን ህብረተሰብም ወክለው የሚወዳደሩ ሰዎች አሉ። ለምሳሌ ኤስቲ አየለኝ በአካድ በተሰኘው ፓርቲ 21ኛ ሮኒ ማልኪ በአሻር መሰለኝ ሮኒ ማልኪ
1: በአካድ
2: በአካድ
1: ናቸው ከቤኔት ጋር አንድ ላይ በአካድ።
2: ኤስቲ አየለኝ 21ኛ ቦታ፣ ሮኒ ማልኪ 31ኛ ቦታ አይችሉትም መሰለ በኦዝማይ ወዲት 16ኛ ቦታ፣ ያፋ ተበጀ በያሻር ፓርቲ 21ኛ ቦታ የተቀበሉበት ሁኔታ ሰምተናል። እስካሁን አይተናልና ምን ያክል ውጤት ያመጣል የሚለውን ወደፊት ምን ነው ይሆናል።
0: አሃ ይበል እንዳለ አሁን ዛሬ ቅድም እንደገለጻችሁት ማታ 10 ሰዓት ላይ ያበቃል። እንግዲህ የምስገባ የማስረከቡ የስም ዝርዝር የጩ የክነሴት አባላት የእያንዳንዱ ፓርቲ ጊዜ ገደብ ተጥሏል። 10 ሰዓት ያበቃል። ከዛ በኋላ እነዚህ አዳዲስ ፓርቲዎችም አሉ የነባር ፓርቲዎችም አሉ እጩዎችን የስም ዝርዝር የማስረከብ ጊዜ ካበቃ ገደብ በቃ ብዙ ለውጥ ማድረግ አይችሉም። አንዱ ፓርቲ ከሌላኛው ፓርቲ ጋር ውህደት የመፍጠር የመሳሰሉ ስራዎችን መስራት አይችሉም ማለት ነው።
2: አዎ እንደዛ ነው።
1: እንደዛ ነው እንግዲህ ምናልባት ግን በተለያየ መንገድ ሚለቆ የማይቀጥሉ ምን ካሉ አሰራሩን በርግጥ ዝርዝር አናውቀውም። ምናልባት በእኛ ማህበረሰብ ውስጥም ከተሰጣቸው ቦታና ተወከሉት መካከል ቀድሞ ሊመጡ የሚችሉ እንዳለ አንዳንድ ወሬ አለ። ያው ሲደርስ ይፋ እንግዲህ መረጃው እጃችን ሲገባ እንወያይበታለን።
2: ግን ያው የግድ ማስረከብ ያለባቸው አባላት ዝርዝር ሁኔታውን ደግሞ የምርጫ ቦርድ የራሱን የሚገመግምበት ሁኔታ ስለሚኖር ነው። ስለዚህ
0: የትኛው ይሆን
2: ግን የድምጽ ሁኔታውን ለምሳሌ በፓርቲዎች መካከል ለወደፊት ትርፍ ድምጽ ቢሆን የክነሴት መቀመጫ በማስገባው የሄስኬም ኦዳፊም የሚባለው እሱን የሚስማሙበት ሁኔታም አለ በፓርቲዎች መካከል።
0: አሁን ቅድም ወርቅነሽ ያልሽው በጠቅላይ ሚኒስትሩ በስልጣናቸው የሊኩድ ፓርቲ ሊቀመንበር ስለሆኑ የሽራዮን ማለት ምደባ ራሳቸው የሚሾሙ እጩ ተወዳዳሪዎቹ እስካሁን አራቱን እጩዎቹ አስተዋውቀዋል። አንድ ቀርቷል ተብሏል። ምናልባት ከማህበረሰባችን ይመድብ ይሆን?
1: እኔ እንግዲህ አናውቅም።
0: ያገኘሽው ፍንጭ ነገር እንዳለ
1: የለም አናውቅም። ይሄን ደግሞ ምናልባት እስከ 10 ሰዓትም ለውጥ ካለ ለውጥ ሊኖር ይችላል። እስካሁን በሰማነው ባለን መረጃም አይታወቅም። እንግዲህ ከ10 ሰዓት በኋላ ነው የሚዘጋው መዝገቡ። መዝገቡ ሲዘጋ እንጠብቅ።
2: በዜና አውታሮች ይፋ የሆነ ያለ ስማቸው እንጂ ናታኒዮር ሙሉ በሙሉ አረጋግጠው እነዚህን ሰዎች በዚህ ቦታ መድብ ያለው ለሚለው መግለጫ መስጠት አለባቸው እና 2 ሰዓት በኋላ ነው ነገሩ እያደር እየጠራ መሄድ ይሻለው።
0: ጥሩ ሰጠኝ ወደ ባንተ ቆይታ የእስራኤል ተማሪዎች ከምጣኔ ሀብት ከበለጸጉ ሀገሮች ተማሪዎች ጋር ሲነጻጸር ዓለም አቀፍ ፈተና ነው የሚቀርበውና ፈተናውና ይህ ሲነጻጸር ውጤታቸው የኛዎቹ ተማሪዎች አነጋጋሪ ነው ተብሏል። ጉዳዩ እንዴት ታያል? በዋናነት ደግሞ ቀደም ሲል የትምህርት ሚኒስተሩ የቀድሞ የትምህርት ሚኒስተር ጽህፈት ቤት ዋና ስራ አስኪያጅም ምላሽ ሰጡና በተለይ በውድቀት የሆነበት ምክንያት ተመልክተውታል እና በዋናነት የዕብራይስጥ የአረብኛ ቋንቋ ተናጋሪ እስራኤላውያን የአረብ ማህበረሰብ በኩል ናቸው ደካማ እንደሆነ ተባለና እንዴት ይታያል?
2: እሱ ብቻ አይደለም በሶስት የትምህርት አይነት ነው እንግዲህ የተፈተኑት ተማሪዎች። ይሄ ኦኤሲዲ ከሚባለው በኢኮኖሚ የበለጸጉ ሀገራት ወደ 38 ሀገራት ነው አባላት የሆኑበት እና ከእነዚህ መካከል እንግዲህ በሂሳብ በሳይንስ እና የማንበብ ችሎታቸው ነው የተፈተሸ ማለት ነው እና የ2025 ዓመተ ምህረት ውጤት ነው እና ባለፉት ዓመታት በተለይ ከ2022 እስከ 2025 ዓመተ ምህረት ከ9ኛ እስከ 10ኛ ያሉ ክፍል ያሉ ተማሪዎች ነው የተፈተሹ ማለት የተፈተኑና ውጤታቸው ከሚገባው ካቨሬጁ የቀነሰ እንደሆነ ነው እየተነገረ ያለው። ስለዚህ አሁን ለምሳሌ የእስራኤል ተማሪዎች በሳይንስ በዚህ አቨሬጁ በአማካይ 484 ሲሆን በሌሎች ሀገራት እስራኤላውያን ያመጡት ወደ 442 እንደሆነ በሂሳብ 433 የእስራኤላውያን ተማሪዎች ሲያመጡ የሌሎች ሀገራት ደግሞ 465 ወይም በአቨሬጅ የሌሎች ሲጨመቅ ማለት ነው። እና ውድቀት የታየው በሶስቱ አማካኝነት ነው፣ በሶስቱ የትምህርት ዘርፎች ነው፣ በሳይንስ፣ በሂሳብና የማንበብ ችሎታን በተመለከተ ነው። እና የትምህርት ሚኒስትሩ ከዚህ እንማራለን፣ ከዚህ ብዙ ነገር እንወስዳለን፣ ወደፊት እናሻሽላለን ነው። ይሄ ነገር በጣም ትችት እየተሰነዘረ ነው። ዮአብ ኪሽ የትምህርት የማስተዳደር ዘመን ውድቀት ታየ እየተባለ እየተነገረ እየተተቹ ያለበት ሁኔታ አለ። ግን እንደ ምክንያት የተጠቀሰው ጦርነቱ ነው። በጦርነቱ ምክንያት በኮሮና በኋላም የእስራኤል ተማሪዎች በመደበኛ እንደ ሌሎች ሀገራት ተማሪዎች ያልተማሩበት ሁኔታ አለና ጦርነቱ እንደ አይነተኛ ምክንያት ተጠቅሷል። የኦኤስቲዲ የትምህርት ክፍል እንኳን ጦርነቱ አንጻር እስራኤላውያን ያመጡት ምንም ብዙም ትችት የሚያስቀመጣበት እንዳልሆነ ነው የገለጹት።
0: ወርቅነሸት፣ የትምህርት ዓለም ይህም በተመለከተ እስካሁን ጦርነት ላይ ነው ማለት እንችላለን። ከኦክቶበር 7 2023 ዓ.ም እስካሁን አላበቃም እኮ በሰሜኑ፣ በደቡቡ፣ በምስራቅ በኩል ጦርነት ነው የሚገኘው። የሽብር ጥቃት የሚፈጸምብን በመሆናችን መጠን ታዳጊ ምን ታዳጊ ተማሪዎቹ ያላቸው ውጤት በዓለም አቀፍ ፈተና ላይ በአንድ በኩል እስራኤሎች ጎበዝ ከተባሉ ተማሪዎች ውጤታቸው እንደተመዘገቡ ነው። ዝርዝሩን ሰጠኝ ቅድም ጠቅሶታል። አሁን በዚህ ሁኔታ ላይ እንዴት ነው
1: አሁን እንግዲህ እስራኤል ከምትወዳደርበት ሀገር አንጻር ነው ዝቅተኛ ነው የተባለ። ከዚህ በፊት ብዙ የምትበልጣቸው ሀገራት ነበሩ። የዚህ የኦኢሲዲ የተባለው ማህበር አባል ሀገራት ኦኢሲዲ እንግዲህ ያው የእንግሊዝኛ ምህጻረ ቃል ነው እንደምናውቀው፣ ኦርጋናይዜሽን ፎር ኢኮኖሚክ ኮኦፕሬሽን ኤንድ ዴቨሎፕመንት። በኢኮኖሚ ያደጉ ሀገራት የእስያ ሀገራት አሉበት፣ አውስትራሊያ ያለችበት፣ የደቡብ አሜሪካ ሀገራት አሉበት። በአጠቃላይ 38 ሀገራትን ሰጠኝ እንደጠቀሰው አባል ያደረገ ድርጅት ወይም ማህበር ነው። እስራኤል በጣም ጥሩ ቦታ ላይ ነበረች ከጦርነቱ በፊት፣ ከኮሮና በፊት። በእርግጥ ጦርነቱ ተባለ እንጂ ኮሮና፣ በኮሮና ወቅት አስታውሱ ከሆነ ልጆች ሁለተኛ ሶስተኛ ክፍል ሆኖ ማንበብ አይችሉም ተብሎ በጣም አንድ ሰሞን እዚህ በጣም ችግር ነበረ እስራኤል ሀገር ውስጥና ኮሮና ራሱ የፈጠረው ችግር ነው። ከ2022 ዓመተ ምህረት ጀምሮ ነው፣ ገና ጦርነቱ ሳይጀምር አንድ አመት ቀደም ብሎ ማለት ነው ችግሩ መፈጠር የጀመረው የትምህርት እስራኤል በትምህርት እንትን ማነሷ በዚህ ድርጅት ውስጥ እና አሁን ሰጠኝ ቀደም ሲል እንደጠቀሰው በሶስቱ የትምህርት ዘርፍ ነው፣ በሳይንስ፣ በሂሳብና በሂሳብ ሻያው እንዳልከው እስራኤል በጣም ታዋቂ ሀገር ነበረች። ከፍተኛ ውጤት ነው የሚያመጡ ተማሪዎች እስከ በተለይ አሁን እንግዲህ በዚህ ድርጅት ስር ተካቶ የትምህርት ደረጃቸው የሚመረመር በአብዛኛው እስከ 15 ዓመት ያሉ ልጆች ናቸው። እድሜያቸው እስከ 15 ዓመት ያሉ ልጆችና እነዚህን ልጆች የትምህርት አቅም ችሎታ የሚመረምር በዚህ ድርጅት ስር ፒዛ የሚባል ድርጅት አለ፣ ምርመራ የሚያካሄድ ኢንተርናሽናል ስቱደንት አሴስመንት ፕሮግራም ፎር ኢንተርናሽናል ስቱደንት አሴስመንት ፒዛ ባጭር ስሙ ሲጠራ እንግዲህ ያው የአውሮፓ ሀገር ጥምር ስለሆነ በእንግሊዝኛ ነው ህንጻረ ቃሉ የሚልኩልን። ይሄ ነው አሁን ጥናቱን አካሂዶ ይህ ድርጅት ሪፖርት ባደረገው ሪፖርት ነው እስራኤል በሶስቱ ዘርፍ በጣም እንደቀነሰች፣ ብዙ ሀገራት እሷን አጥፋ እንደበለጧት፣ በማንበብ ችሎታ በሳይንስ ስምንተኛ ቦታ ላይ፣ በሂሳብ ስድስተኛ ቦታ ላይ፣ በንባብ ደረጃ ደግሞ ያው ዝቅተኛ እንደሆነ ችሎታቸው። ዝቅተኛ ሲባል ምንድን ነው? አማካይ ውጤት አለ። አሁን የድርጅቱ አማካይ ውጤት ነው የሚባል ከዛ በታች እስራኤል ከዛ ከአማካይ ውጤት በታች የሆነችበት ሁኔታ ነው ያለው። እንደ ምክንያት የተገለጸው አንድም ጦርነት ነው፣ ሌላ በፊት የነበረው ኮሮና ነው። ሌላ ደግሞ ተማሪዎች ፈተና የሚፈተኑበት ወቅት ትክክለኛ ወቅት አይደለም። ምናልባት እንግዲህ የተለያየ ችግር ሊኖር ይችላል። እስራኤል አጋጣሚ እንደምናውቀው ጦርነት ነው፣ ሌላም እና ተማሪዎች ፈተና የተሰጡበት ወቅት ትክክለኛ አለመሆኑና የመምህራን እጥረት እንደ ዋነኛ ችግር ደግሞ የተጠቀሰው የመምህራን እጥረት፣ በዘርፉ ብቃት ያላቸው ብቁ የሆኑ ባለሙያዎች መምህራን ማለት ነው የሉም። ብዙ እንደምናውቀው የመምህራን ችግር አለ በእስራኤል ሀገር ውስጥ። እሱ ነው እንደ ትልቅ ምክንያት የተጠቀሰው እና ጦርነቱ የፈተና ወቅት የሚሉ ምክንያቶች ተጠቅሰዋል። ለማንኛውም በጣም እስራኤል ከባድ ችግር ውስጥ እንዳለች እየተነገረ ነው። ለውጥ ካልተደረገ ቀስ እያለች እስራኤል ምናልባት ከዚህ ድርጅትም አባላት ሆን ትችላለች። ተማሪዎች ውጤታቸው ይህን ያህል እየቀነሰ ከመጣ በተለይ ደግሞ በእንደነዚህ አይነት ሙያዎች እና ይሄ ነው ያለው ሁኔታ ጥሩ አይደለም።
2: ዜና የሚጨምረው ሻያው የእስራኤል የትምህርት ዘርፍ መቀነሱ لذي بسوم من دونه بيفرس يلو مفتي أمي بالوت سرپرايز ميارك نجارا ده لمكنياتهم بالفوت أمتات بزونا جراي تنال يممرهن إتقاتل أهونم بمسكرا ماندلاي يا ينو بإسرائيل جمجمة تدرجو إسرائيل يتهمر تزرف بزوج زيوت إدان معي هون ميميلي إسرائيل زيجوج يسات أبتن بجازيت أشت ملك تنالنا بزوم السرات اللبت يممر ماستمارو هيدت بزوم اللوت عند اللبت عند بتالي بأوروبا يرلو عند دهجرات ماستمار يممر ماستمارو هيدت وتأم عمتشين دهنا إسرائيل أجركن ممران راسو بقى إذا مزن كان على براتهم بزي عمتنا وراسو يالا من ماستنك يالا سرا ماكو ما ماستنك كيا تمرت تجمعون جب على فتامتات بممران مهابر بتمرت مينستر نبغنز مينستر كاكل طارنة توشنين برونا وتيتو بيك أنس ده ميجر ما دلهم لما نتفلكينه كان برودا ومو طارنتو نن جو شال تمارم كفلوس كورونا من برا نن جن جسيت قللو
0: سكن نبله بترجع جامن بس كالتمارك وانا ونكر من تورنت سلام ما تقتل مكنياتهم تصنع صدرينهم فرقت بالنت أو وده مقتلوا أو سكن سلام نبينالن انقدي هي تكمل سبعة تيش برتقات كمدرسة بفيت تكلم مينستر بنيامين نتانياهو كتب بروت عرب إمريتس بريزيدنت ماسكت ممرجة تقبلوا نبرة مبالو من موزعهم مكراكر يعني كرهن أنا يتكم سبات كان قطان ده بكر بكنات بمرجع ويا برايك نسيت مرجع سكرار بس كيس كون يالسمان ولا غير عندك نوت وركنش
1: إنكديش بزو نجاري سماله يتكم تسبات قطان برجت جنا بزو يالسمانو لو دفيت بزو ميت أبك أنا غيري نور على بلنه ولا كن من ناسبو دنجت بالتات أبك هنيتانو بإسرائيل غير تاريخ النزاعين تاجت أمي تفترونا قريتنا تزاري بتلي ميوت زينوش بخارج متبالو جازيت أنا ومجمرة إيفا يتدرجوه مرجع تكلي مينستر بنيامين نتانياهو مرجع رسواتشون بر دوم كوتش أكال كتبه بروتيار إميرت بريزيدنت محمد بن زايدنا كجبس إدهن نتاكلات بكل مرجع متون بر ماستنجك على بجازا سرت بكل سينوار يا يي سينوار يا زجاجو برنامج ني يا زجاجو لاتشو دنقت أستو ماستنا قت رجال تتبك أنا جرال لنا نجرواتشو بلوال بن برو دردريانية تتلفو تدرو تشاسكرين برندم الناس تاوس سو قديك بزيد أرنت مكنيات اللهم تبل سؤال النافر رامن قستنا عندهم أي شيء يمبال يسام يسام مني مبال الساساتك عرف ما برس ما بالين برا تلي تتألف
0: يبدو ما برس
1: لا نورين شاول اللي نسوا سكرين تدروش نسوا لما اسم لس دردري كهرن برا نانجدي بنزي هجرات مكاكل سينوار بزيك على تسمامو هسافين على تقبلو نيلي لاس فلا شو نجار لنا نجارواشو بلون برا هندقمو نجارواشو على تكلم مستروي أو كون برا داوم تكلم مينسترو من الدنيا لو تلاقي إن تأكلت بعض أبى كل زوج جونا تجري لهم جين كهونم بهودا ناس ماري أكبابي تنكاكي النادر قالن تنكاكي زوج جتادرجو بلون بير إيه من رجاي لين قديت زناقتو يعني هالكبار ده قاب إسرائيل ليش برتقات تفتر يميل من رجاو طال يقدمو تكلم مينسترين بروت هندك مو بهاريت سينيو بارتي ليك أمام بير نفتالي بينتم برشت فيت بتدرج الله شو بريدو بتدرج الله شو قال متأيك أو تكلم مينسترو ياو كنا بيرن ده ماو كم أو قال لهن ليتا walaw kam silalu taqlay ministru yaw ndey hanet wori alnebaram silalu ndeyt naw walaw kam milu awqallahu ndey hanet wiyit inde nebar merjaw nebara gin tinqaqi silal tederege yih kabada adega derswal yilalu yaw taqlay ministru biro astababnal taqlay ministru qirf amakari topazluk ndey hanet wiyit alnebaram kohonem ne qirf amakari beneberhu bazurawna lawqi geba nebar alnebaram bilaw astababnal gin ingiri yaw merjaw qadem bilaw dersachwal taqlay ministru na tinqaqi al tederegem አደጋ ማስቀረት ይቻል ነበር የሚል ሐሳብ እየተነሳ ነው እንግዲህ ያለው መረጃ
0: ሰጠይ ዘመነ እስካሁን በሚዲያ በብዙዋል መገናኛው ታር ሲታወስ ዋይበት የነበር ነው በኦክቶበር 7 የደረሰው ከባድ የሽብር ጥቃትን የሚመረምር መንግስታዊ አጣሪ ኮሚቴ እንዲቋቋም የሚል ጥሪ ከህዝብ ሲቀርብ ቀርቦ ነበር ግን መንግስት ጠቅላይ ሚኒስትር የሚመሩት ጥምር መንግስት አልተቀበለው ሚኒስትሮችን ፖለቲከኞችን ያካተተ ያነኛው ህዝቡም ጠይቀው ፖለቲከኞችን ያላካተተ ሳይሆን የህዝብ ተወካዮችን መዋቀር አለበት ምን ወስካው አልተቋቋመም
2: አሁን ሁለት ነገሮችን ነው ሰድሻ ያሁን ከተነሳ አንጻር ጥቅምት 7 የሽብር ጥቃቱ ጧት 6 ሰዓት ከ9 ደቂቃ ከጀመረ በኋላ እዛ በኋላ ጠቅላይ ሚኒስትር ናታንያሁ ዚሄታ ማጀር ሹሙን ሄድስ ያለብን ያናገሩት ወይም ደግሞ ግንኙነት ያደርጉት ከ9 ሰዓት በኋላ ነው የሚል አንድ ዘገባ ከሳምንት በፊት ቀርቦ ነበር። ዛሬ ደግሞ በተመሳሳይ ሁኔታ የተባበረችው አረብ ኤሚሬትስ ፕሬዝዳንት አስጠንቅቀው ነበር። ይሄ ለጠቅላይ ሚኒስትሩ ደርሶ ነበር። ሳቸው ግን ማለት የሚመለከታቸውን ክፍሎች አልተናገሩም የሚለው መነጋገሪያ ሆኗል። አሁን ቅድም ወርቅነሽ እንደጠቀሰችው የሳቸው አማካሪ ቶፓዝ ምንድን ነው ማስጠንቀቂያ አልቀረበም። እነዚህን ነገሮች ከሰሙም መጀመሪያ መስማት ያለባቸው የብሔራዊ ድነት ቢሮ ኃላፊ፣ ወታደር ጉዳይ ጸሐፊና የፖለቲካ ጉዳይ አማካሪዎች ናቸው። ስለዚህ የተባለው ነገር ከእውነት የራቀ ነው ያሉበትን ሁኔታ ሰምተናል። ነገሮችን ስናመጣቸው ወደ ምርጫው መጀመሪያ አሁን ያንተ ያልከው ገለልተኛ አካል ቢቋቋም ኑሮ ነገሮችን የሚያጣራ ይህን ሁሉ ነገር አጣርቶ መፍትሄ ያመጣ ነበር። አሁን ምንድነው ነገሮች እየተደበሰበሱ ሲቀሩ ምርጫው ደግሞ እየተቃረበ ሲሄድ ብዙ ነገሮች መነጋገሪያ ሆኑና አሁንም ከምርጫው አንጻር የሚነገሩን ሊኖሩ ይችላሉ። ነገሮችን በጥንቃቄ ብንወስዳቸው የተሻለ ነው ለማለት
0: በጣም አሁን ብሔራዊ ክነሴት ምርጫ ሲሆን ደግሞ የፖለቲካ ንትርክ ስለሆነ ፋክ ኒውስ የሚባል አለ። መሰረተ ቢስ ያለ ዜና የሚወጣበት መሰረተ እውነትን ያልያዘ ዜናም የሚወጣበት ጊዜ ስላለ አሁን እንደ ጋዜጠኞች ጥንቃቄ ማድረግ አለብን። አይደለም
2: ማለት የሚወራ የሚለው ነው ምንናገርኛ ግን የትኛው ነው ትክክል የሚለውን ደግሞ የሚያጣራ አካል ቢኖር ይሄ ጥቅምት 7 በገለልተኛ አካል ቢጣራና ለወደፊት ለሀገሪቱ ትምህርት ቢወሰድበት ጥሩ ነው እንላለን።
0: መሆኑ አይቀርም አሁን በመንግስት ከአዲስ ምርጫ ይሆናል። ይሄማ ገለልተኛ ኮሚቴ አጣሪ ኮሚቴ ለታሪክ ይሄን የሚያጣራ ኮሚቴ ይቋቋማል ብያስባለሁ። እሺ
3: እናመሰግናለን። አሁን ወደ ሳምንታዊ ፕሮግራማችን ነው የምናልፍ። የጤና ፕሮግራም ነው ዛሬ ያለን። ዶክተር ዳንኤል ረዳይ ስልክ መስመር ላይ ናቸው። ወደ እሳቸው ነው የምናልፈው። ዶክተር ዳንኤል ረዳይ ጤና ይስጥልን እንደምን አሉ?
4: ጤና ይስጥልኝ ወርቅነሽ አድማጮች ሰጠኝ ሁላችሁ
2: ሻያው ማለ መስመር ላይ ዶክተር ዳንኤል
3: እናመሰግናለን። አዎ ዶክተር ዳንኤል ዛሬ ወቅታዊ ጉዳይ ነው ምንወያየው። እንደ ሰሞኑን በክነሬት ባህር የታጠበው የሚዋኝ ልጅ 9 አመት ልጅ ነው አሜባ በሚባል ህዋስ ተነድፎን በለው ከባድ ጤና ጉዳት ደርሶበታል። በልዩ ህክምና ውስጥ በቲፖል ምራጽ እንደሚገኝ ነው የሚታወቀው በራምባም ሆስፒታልና የመጀመሪያ አጋጣሚ ማደለም ከዚህ በፊት እንዲህ አይነት ዜናዎችን ሰምተናል። ከሁለት አመት 3 አመት በፊት ይሆናል በግምት። እንዴት ነው ይሄ አሜባ የሚባል ህዋስ እንደው እውቅናው እንዲኖር እንዴት ነው እስኪ ስለ ህዋሱ?
4: አው አሜባ ራሱን የቻለ ህይወት ለራሱ ያለው ባክቴሪያም አይደለም ቫይረስም አይደለም ራሱ አሜባ ነው የሚባለው እና ለየት ያለ ፍጡር ነው። ይህ ፍጡር እንግዲህ በውሃ ነው የሚኖረው። አብዛኛውን ጊዜ ጭቃ ባለበት ቦታ ወይም ውሃ ወይም ከውሃ ስር እዛ ነው የሚኖረው አብዛኛውን ጊዜ። እና አሁን በኪኔሬት የተባለው አሜባ ባፍንጫ አድርጎ ነው የሚገባው እና ባፍንጫ ከገባ በኋላ ወደ ጭንቅላት ውስጥ ይሄዳል። አደገኝነቱም ከዚህ ነው። ወደ ጭንቅላት ከገባ በኋላ ምክንያቱም ባፍንጫ ውስጥ አድርጎ ወደ ጭንቅላት

0: ለማድረግ ሲባል ነው መነጋገር አይሆነ።
1: ዶክተር ዳንኤል ይሄ ውሃ ወለድ የሆነ ችግር ምን ያክል አስፈሪ ነው? በቁጥጥር ስር ውሏል ወይ ባለው መረጃ?
0: እንግዲህ ያው ይሄ ነገር እንግዲህ ያው ህዝብ ማለት ያው ይህን ያህል በብዛት የሚታይ ነገር አይደለም በሀገሪቱ ላይ። ግን አደገኛ ከመሆኑ አንጻር አነስተኛ ሰዎች ቁጥራቸው ያነሱ ሰዎች እንደዚህ ያለ ነገር መከሰቱ ቢሆን ሰዎች እንዲያውቁት ያስፈልጋል። ምንድን ነው ዋናው ነገር ከዚህ ደረጃ ላለመድረስ እንዴት መጠበቅ፣ ሰዎች ለምሳሌ ውሃ በሚዋኙበት ጊዜ ራስ ጭንቅላትን ወደ ውስጥ አለማጥለቅ፣ እንዲሁ ዝም ብሎ ሲዋኙ
1: እንዴት ብሎ ዶክተር ውሃ ውስጥ ገብቶ እንዲህ ጭንቅላትን ሳናስገባ ዋኘን ማለትማ ያው ዝም ብለን ቁመን ውሃው ላይ ወጣን ነው።
0: ያው እንግዲህ እንዲህ ያለ ነገር እንዲከሰትብኝ አልፈልግም የሚል ሰው ማድረግ ቢፈልግና ውሃ መግባት ቢፈልግ እንዲሁ አለ አይደል፣ አንዳንድ መንገዶችን ለሰዎች እንዲያውቁና ከዛ በእርግጥ እያንዳንዱ ሰው ለራሱ ማድረግ ያለበትን ይወስናል። ግን ይሄ እንደገና ደግሞ አፍንጫ መዝጊያ አንዳንድ ነገሮችን መጠቀም ይቻላል፣ ውሃ በሚገ ምክንያቱም በአፍንጫ ስለሚገባ ያን ለመከላከል ሲባል ማለት ነው። ያንም መጠቀም ይቻላል እና እነዚህ ናቸው ዋና ዋና። አንዳንድ ጊዜ ከኋላ ዘለው የሚገቡም አሉ፣ እስከታች ደስ መስመጥም አለ፣ እነዚህ ነገሮችም አሉ እና ምናልባት አፍንጫ በአፍንጫን ከዘጋን ከዚህ ጉዳይ መጠበቅ ይቻላል ለማለት ነው።
2: የጤና ጥበቃ ሚኒስቴር የሰጠው ማስጠንቀቂያም በእርግጥ ዶክተር አሁን እንደሚሉት ነው፣ ራስን አለማስገባት፣ አፍንጫ መዝጋት ይላል። ግን እስካሁን አሁን በእስራኤል ሀገር በክነሬት ብቻ እንደተገኘ ነው የምናውቀው ባለው መረጃ። ምናልባት በሌሎች አካባቢዎች እንደው ስጋት ይኖር ይሆን?
0: እርግጠኛ አይደለሁም የት ቦታ በብዛት እንዳለ። ያው እንግዲህ ምስራ ዳብሪዎች በየጊዜው የሚከታተላቸው እና የሚነግረን ነገር ካለ እሱ ምርመራዎችን ስለሚያደርግ ስለሚያጣራ፣ ግን በእንደዚህ ያሉ አንዳንድ ውሃዎች የቆሙ ውሃዎች ወይም እንደ ኪነሬት አይነት ወይም ሌላም ሌላም በምንገባበት ጊዜ እነዚህ ነገሮች ጥንቃቄ ማድረግ እና እዚህ ያለ እዛ ያለም ማለቱ ግልጽ መረጃ ምስረዳ ብሎ እስካላመጣ ቢሆንም እንኳን በትክክል ማወቅ አይቻልም እና እነዚህ ነገሮች እስካሉ ድረስ ጥንቃቄ ማድረጉ ይበልጣል ብዬ ነው ማስ
1: ዶክተር፣ እዚህ ላይ ውሃ ዋና ውስጥ በሌላውም በመደበኛ መዋኛ ቦታዎችም ልጆችም ትልቅ ሰውም ገብተው ዋኝተው ሲወጡ በቆዳ ላይ የሚመጡ ችግሮች ሁሉ አሉና ይሄ እንዴት ነው? እንዴት ይታያል? በዋና እንደው ብዙ ጊዜ ችግር እንደሌለ ነው ብዙ ህብረተሰብ በአንድ ላይ ስለሚዋኝና አንዳንዴ ያልተጠበቁ ነገሮች ይኖራሉና እንደው ከጥንቃቄ አንጻር
0: የቆዳ ችግር እንግዲህ በመዋኘት የሚመጡ አንዳንድ የቆዳ ችግር ስትል ከሰዎች ጋር በመገናኘት ነው ወይስ
1: ዋይንተው ከወጡ በኋላ? የልጆች ለምሳሌ ልጆች ላይ የምናያቸው አንዳንድ የሆነ የሰውነት መቆጣት አይነት ወይም ያሳካቸዋል ዋይንተው ከወጡ። ለአንዳንዶች ልጆች ግን ምንም አይልም።
0: ይሄ እንግዲህ ያው ትጉባ አለርጊት ይባላል፣ ወይም ደግሞ የሰውነት መቆጣት ነው የሚባለው በአማርኛ። ስለዚህ ቀላል የሆኑ መድኃኒቶች አሉ፣ የአለርጊያ መድኃኒቶች አሉ፣ እንዲያውም ምርሻም አልባ የሚሸጡም አሉ። እንደዚህ አንዳንድ ጊዜ ሰውነታቸው የሚቀላ እና የሚያሳክካቸው እንደዚህ አይነት ሁኔታ በሚመጡበት ጊዜ በቀላሉ የሚታከም ነው፣ አላፊም ነው። የቆዳ በሽታም ሳይሆን አላደል ሰውነታችን ከአንዳንድ ኬሚካሎች አንጻር የሚያሳየው የመቆጣት ባህሪ ነው፣ አላፊ ነው። ሰውየው ከውሃም የሚወጣበት ጊዜ ሊያልፍ ይችላል።
2: እንደው የዚህ ህዋስ ስም ግን አሜባ፣ ሌላ አሜባ የሚባል የሆድ ጥገኛ በሆዱ ያው እንደሚያም የሚታወቅ ቫይረስ እንኳን ላይሆን ይችላል፣ ምናልባት ባክቴሪያ ሊሆን ይችላል። በዛ ነው የሚታወቅ። እና አሁን አንዳንድ ሰው አሜባ ደግሞ ጭንቅላትን ያማል፣ ሆድ ነበር ሚያም ይላሉ። እና እንደው ልዩነቱ ምንድን ነው?
0: ጥሩ ጥያቄ ነው። አዎ እኛ የምናውቀው አሜባ አብዛኛውን ጊዜ በጨጓራ በተለይ በአፍሪካ አካባቢ ሀገሮች እዛ አካባቢ በብዛት አሜባ በጨጓራ ውስጥ ከዛ አልፎ ወደ ጉበት ውስጥ የሚሰራጭ ነገር ነው። በብዛት የሚታይ ነው፣ በእንስሶችም ላይ ይታያል በብዛት። ይሄ አሜባ ግን ያው ተመሳሳይ ነው ያለው ነገር ግን ይሄ ከውሃ ስለሚኖር

0: ውሃ በአፍንጫ ገብቶ ወደ ጭንቅላት ስለሚገባ ነው። እነዚህ በጨጓራና በጉበት ውስጥ ያሉ አሜባዎች አብዛኛውን ጊዜ እነዚህ ወደ ጭንቅላት አይገቡም፣ ሰውነን አይገሉም እና በቀላሉም ሊታከሙ ይችላሉ። ይሄኛው ግን መነጋገሪያ የሆነበት ወደ ጭንቅላት ገብቶ ጭንቅላትን በመጉዳት ወደ ሞት ሊመራ ስለሚችል ለዚህም ነው እንጂ ይሄ በሕክምና በብዛት አላደስ ህዝብ የሚሰቃይበት በከፍተኛ ሁኔታ የሚታይ አሜባ አይደለም። በውሃ ውስጥ በአላደል አንዳንድ ጊዜ በእንደዚህ አይነት ሁኔታ የሚከሰት ነው እንጂ ሌሎች አሜባዎች ብዙም ጊዜ የምናውቃቸው በሕክምናም ለብዙ ሰዎችንም የሚያሳምሙ አሜባዎች በጨጓራና በጉበት ውስጥ የሚሰራጩ ናቸው አብዛኛውን ጊዜ።
1: በዛ አካባቢ አሁን በክለሬት ችግር ተፈጠረ በተባለው አካባቢ ብዙም አልተከለከለም ህዝብ እንዳይዋኝ ወይም እንዳይታጠብና እንደው ስጋቱ ምን ያህል ነው? የጤና ጥበቃ ሚኒስቴር ይህን ያህል አካብዶ አላየውም። ጉዳቱ ደግሞ ለዚህ የተጋለጠ ሰው አደጋው ምን ያህል እንደሆነ እያየን ነው።
0: እውነቱን ለመነጋገር ብዙ ሰዎች ይዋኛሉ፣ ለብዙ አመት እየዋኙ ምንም ነገር ያየነው የሰማነው ነገር የለም። እውነት ነው። አልፎ አልፎ ግን እንደዚህ ያለ አደገኛ የሆነ ነገር በሚከሰትበት ጊዜ ህዝብን ማስታወቅና እያንዳንዱ የራሱን ውሳኔ እንዲያደርግና ወይም እንደው አላደል ከዋና ተጠበቁ፣ መዋኘት ተከልክሏል ወደ ማለት ድምዳሜ ለመድረስ ሳይሆን ሰዎች እንዲገነዘቡ የራሳቸውን ውሳኔ እንዲያደርጉ እኔ ይቅርብኝ እንደዚህ ያለ የማለት ነገር አለ። እኔ ወደ ሌላ ቦታ ልሄድ ሊል ይችላል ሰው ይህን በሚሰማበት ጊዜ እና መረጃውን መስጠትና ሰውን ህዝብን ማሳወቅ አንድ ነገር ነው። አልፎ ደግሞ መዋኘት መከልከል ይሄ ሌላ ጉዳይ ነው እና ወደዚህ ደረጃ አልደረስንም። በእርግጥ ግን ሰዎች እንዲያውቁና ልጆቻቸውንም ሆነ ራሳቸውን ወደ እንደዚህ ያለ ቦታ በሚሄዱበት ጊዜ ይህንን ማወቅና ተገቢውን ጥንቃቄ እንዲያደርጉ ነው እንጂ እንደው ተገቢውን ጥንቃቄ ማድረጉ በጣም ጥሩ ይመስለኛል። በተለይ ይሄ መረጃ ያለው ሰው እና በዚህ አይነት ሁኔታ ምናልባት የሚቀጥለውን በሽተኛ ልንከላከለው እንችላለን በሚል ነው ተነጋጋሪ የሆነ መነጋገሪያ የሆነ።
1: ጥሩ ዶክተር፣ ለማጠቃለያ ምን ትላለህ?
0: አዎ ለማጠቃለያ እንግዲህ ያው መፍራት አያስፈልግም። በእርግጥ ግን እነዚህን ይሄ መረጃ በደኛ እስከመጣ ድረስ አይ እኔ ጋር ላይደርስ ይችላል፣ ብዙ ጊዜ ዋኝቻለሁ፣ ምንም አልሆንኩም፣ ምንም አንሆንም፣ ልጆቻችን ምንም አይሆንም፣ ውሃውን ንግባ፣ ራሳችን እናጥልቅ ከማለት ተገቢውን ጥንቃቄ ማድረጉ የበለጠ ጥሩ ይመስለኛል። ግን ያን ያህል ስጋት ሊገባን አያስፈልግም ብዬ ነው።
1: ጥሩ ዶክተር ዳንኤል ረዳይ በክላሊት ኮፓቶሊም ጤና ጥበቃ ኃላፊ የቤተሰብ ልዩ ሐኪምና በሂብሩ ዩኒቨርሲቲ መምህር በጣም እናመሰግናለን ስለ ሰጡን ሙያዊ ማብራሪያ።
0: አመሰግናለሁ። ሻናቶባ ለኩላም።
2: ሻናቶባ ቻው። አሁን ደግሞ ከህግ ጠበቃ አይችሉትም አያነው አዘዘ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አይችሉትም፣ እንደምን አለ?
3: ሰላም ጤና ይስጥልን ሰጠኝ፣ እንዴት ናችሁ? ሰላም ናችሁ?
2: እኛ ደህና ነን። እንግዲህ ዛሬ ይፋ ከሆነው ሰሞኑን ያው የፖለቲካ ጉዳይ ነው እና አንተ በኦጽማ ይሁዲት የ16ኛ ቦታ እንደተሰጠህ ነው እና እንዴት ነው ያለው ሂደት?
3: በጣም ጥሩ ነው። ያው እንግዲህ ኦጽማ ይሁዲት ጋር በአሽዶር ከተማ በነሱ ስም ሁኜ ተወዳደር የነበረን በ2023 እንደምታውቀው ያው እግዚአብሔር ብሎስ ደግሞ እንግዲህ አሁን ስራዬን በማየት ህዝቡን አማስተባበር በማየት ያው ወደ ኦጽማ ይሁዲት ወደ ክነሴት አባል እንድመደብ ያው ይህን ቁጥር ሰጠውኛል። እንግዲህ የህዝቡ እርዳታ ነው የሚያስፈልግ።
1: ጥሩ። አይችሉትም እንግዲህ 16ኛ ቦታ ላይ ነው። ኦጽማ ይሁዲትን ለምን መረጥክ መጀመሪያ እስኪ ንገረን። እንግዲህ ብዙ ፓርቲ ስላሉ
3: ኦጽማ ይሁዲት የመረጥበት ምክንያት ያው ኦጽማ ይሁዲት እኔ ያደግኩት ከጉሽ ካቲፍ ያው አገሩን የሚወድ ህዝብን የሚወድ ኦሪትን የሚወድ ስለሆነ ያው እኔም ይህን በማምንበት ስለሆነ ሌላው እንግዲህ ሊኩዳል ሌሎች ንፍለጎች አሉ። እኔ ማምንበት ስለሆነ ሁሉን አቀፍ ህዝቦን ሰለሚ ያቀፍ ስለሆነ ኦትማ ይውደት ሁሉን አጠቃላይ ይሆናሉ ማለት ነው።
2: እዚ ላይ አይችልም። አሁን እንግዲህ ከህዝብ ላይ በሚደረጉ ግምገማዎች የኦትማ ይውደት ፓርቲ እስከ 6 ቴክኒሴት አባላትን ያገኛል ነው። አንተ ደግሞ ተመደብክበት 16ኛ ነውና በጣም የራቀ ነው። እንደው ውጤት ይኖራል ብለ ታስባለህ ወይ?
3: ይሄ ያው የኛ ስራ ነው። ውጤት የለውም ብለን ያው ቁጭ ብንል ተስፋ ላይኖር ይችላል። ግን ያው እንግዲህ ታሊው ጎትሊብ ወደኛ መጣለች። እሷ እንግዲህ የሷ ጉልበት ገና አልታየም። ሰከር ኦሚክሪ ባላለ ያ አልተደረገም። እና ያው ገም ስከረን በሚታዩበት ደረጃ እስከ 9-10 ያ ነው የሚቀበሉ። በ12ኛው ቁጥር ስታዩ ይሄን ያለ ሆናልኝ። በ13 ስታዩ እንደዚህ፣ በ14 ደግሞ ስታዩ ደግሞ ኦትማዩዲት ወደ 10 ማንዳት የሚያመጡ ነው። አሁን አዲስ የሆኑ ወጣቶች ጎበዝ የሆኑ ከረሽማውን አይተው እንደሆነ ተመድበዋል። እና የኔም ጉልበት አለኝ የኛም ጉልበት ሲጨመር ውጤት በጣም እንደሚያመጣ ተስፋ አለኝ። እና ደግሞ እንደምታውቀው ሆክነሩ በጊ ያለ ያ ስጋኔ ሳቪም ለሳቪም እነሱ ይወጣሉ፣ እኔም እግባት እድል ሊሆን ይችላል። ዋናው ነገር ስራችን ነው።
1: በሆክ ኖርቬጊ ሊገባ ይችላል ነው። ለማንኛውም 10 ቢያገኝም ግን ኦትማ ይሁዲት 16 ሩቅ ነው ከ10። እንግዲህ ሆክ ኖርቬጊ ጥሩ ነው 6 ሰው ማስገባት ከቻሉ። እንግዲህ ኦትማ ይሁዲት ጥምር መንግስቱ ገባ በኋላ የቀኙ ከመንግስት ካቋቋመ ነው እንግዲህ።
3: አዎ ይሄ ነው። ግን በዚህ ማናምንም እኛ ምናምነው ኦትማ ይሁዲት ከ15 እስከ 16 ማንዳት እንደሚያመጡ ተስፋ ላይ። ለምን ያሉትን ረሽማውን በምታዩበት ጊዜ እኔ ስለማውቃቸው ጉልበት ያላቸው ናቸው። እና ግን 15 ቦታ ያለው ስጋን ወሽኢር ነው በኤላድ። ከታችም ያሉት በጣም ጉልበት ያላቸውና ከሰው ከጎናቸው ብዙ ሰው ያላቸው ስለሆነ የነሱ ጉልበት ሁሉ ገና በሰኬር አልታየም። እና ሲታይ የበለጠ እንደምናመጣ
2: ተስፋ እናድርግና ተመርጠህ ክኔሴት በትገባ ምን ምን አጀንዳዎች ናሉ? ምን ምን ለማስፈጸም ነው አቅደን?
3: ብዙዎች ነው ነገሮች አሉ። ስታውን ድረስ በእጆቻችን እንደምታውቀው እኔ ከ2008 ጀመረ ወታደር በመጨረስኩበት ጊዜ አንስቶ ስታውን ድረስ ያሉት ስራዎች መሰራቸው በከንቲባም ሆነ በህብረተሰብም ሆነ በልጆቻችን ያለው እድገት በጣም አነስተኛ ስለሆነ በመጀመሪያ በወጣቶች ያለውን መደበኛ ስራ ከሰዓት በኋላ የሚማሩት ትምህርት እኔ ስራ የነበረው ጠበቃ በሳልሆን በፊት ስለ አኼቫይ ወኒት ይባላል በእኛ ከተማ ማለት ነው። ከሰዓት በኋላ ከርፈት ከትምህርት በኋላ የሚማሩት ያንን ደረጃ ትምህርት በማስተዋወቅ በባጀት በመደብ ብዙ ነገሮች በልጆቻችን በፖሊስ የሚታሰሩ ብዙ አለመግባባት ያንን ልጆቻችን በብዙ ድርዮች በብር እየተታላሉ የነሱ ወታደሮች መሆን አሉ። በየአገሩ የሆነ ከንቲባ ተቋቁሞ የከንቲባ እነዚያ ወጣቶችን አልባ እኛ እድገት መፍጠር አንችልም። እና በመጀመሪያ ወጣቶቻችን ማስጠነከርና ለወደፊት ለሚቀጥለው ትውልድ በቂ ጉልበት እንዲኖረን ማስፈልገ ይሄ የሚያስፈልገው ምንድነው? ባጀት ያስፈልጋል። እና ደግሞ ስራዎች ፕሮጀክቶች ያስፈልጋል። ያን አልባ ዝም ብለን
2: አንድ ወጣቶች ሌላስ አንድ ወጣቶችን ችግር ለመፍታት ሌላስ
3: ሌላ ደግሞ በያዘሙት አላለ የድርጅቶች ነገሮች አሁን በእኛ ስናየው ድርጅቶች ድርጅት ቦታ በጣም አነስተኛ ነው። እና ለኦዴድ ያዘሙት ወደፊት እርገት እንዲፈጠር ኢኮኖሚ ያ ይሄን በጣም ያስፈልጋልኝ። ለምን ስታውን ድረስ እኛ ወጣቶች በስራ ብቻ ተቀጥረው ነው እንጂ የሚሰሩ ወደፊት ያላቸው ኸብራ ምናምን ነገር የለም። ለወደድ ያዘሙ ዘ ኸሹም ይወት ኢምዘ ሃይቴክ ኢምዘ በክቡና ኸብራ ብንያ ነድላን ሁሉ ነገሮች ያንን ሁሉ ማስተካከልና ትምርት ልምድ መስጠት ይኖርብናል ማለት ነው። ያ ደግሞ በገበታም ትምርቱም በዛም ማሻሻል ይኖርብናል።
1: እንግዲህ አይችሉትም ወጽማይ ሁዲት ፓርቲ ስንል ለምናልባት አሁን አንተ ካልካቸው ጥሩ ነው እንደዚህ አይነት ቅድዞ መነሳት ፓርቲውም ጋር ተነጋግረ ከሆነ እኔ በገባ እንዲያ ነገሮች እንፈልጋለሁ ብለ ጥሩ ነው እንደዚህ አይነት ስምምነት ካለ ግን ወጽማይ ሁዲት ሲባል የደህንነት ጉዳይ ፖሊስ ጋር ተያይዞ ያለ ነገር ነው። ታማር በንግብሬ ፓርቲው ሊቀመንበር የፖሊስ ሚኒስተር ስለሆኑ በእኛ ማህበረሰብ ደግሞ ገና ታዳጊ ልጆች ብኔ ነው አርጀምሮ ከፖሊስ ጋር ተያያዘ ከባድ ችግር አለ ያልተቀረፈ ችግር ስለ የሰደደ ችግር እና ስለዚህ ምን ታስባለህ?
3: ይሄ በጣም ያው ከባራት አመት ከነሱ ጋር ባለበት ጊዜ ይሄን ነገሮች ሁሉ ጊዜ ከሱ ጋር እንነጋገራለን። በዚህ መፍትሄ መኖር አለበት። እሺ አሁን እንት ተቋቁማለኝ የኢትዮጵያን መክለከት በመጅተማ ሸል የኢትዮጵያ ተቋቁማለኝ በብዙ ነገሮች እኛ ደግሞ ቲኬት ከፈተባቸው እንዲዘጉ በጣም እሱ ያመነበት ታይታችን እንደሆነ ክኔሴት አባል ተቆሞ በዚህም ተናግሯልኝ። እሱ ሌሎች ሳሪም ሌሎ ሀብረ ክኔሴት እሱ ሲቆየም እሱ ግን ይህ መሆን የለበትም ብሎ በመጀመሪያ የተነሳ ቲካቸው እንዲዘጋ ያደረገ እሱ ነው። በልጆቻችን ዝም ብሎ አልግባብ ቲክ መከፈት እንደለለበት ይሄን ብዙ ነገር አርጓልኝ።
1: በዚህ አንተ ትሰራለህ ለማንኛውም ያው መቼም መነሳት ያለበት ትልቅ ችግር ስለሆነ ችግሮቻችን መካከል ትልቁ ማሚባሉት ይሄ አንዱ ስለሆነ ነው። ያለን ጊዜ በርግጣጭር ነው ባጭሩ ምትመልስልኝ ከሆነ አይችሉትም። የወጽማ ዩዲት ፓርቲ የወጽማ ዩዲት ፓርቲና ሌላም ፓርቲ አለ ብዙ ጊዜ በሽታህ ምዮዳና ሰማሪያ አካባቢ በሰፈራዎች አካባቢ ተያይዞ እንደውም ከውጭ የውጭ ሀገራ መንግስታት ሁሉ የፓርቲዎች ሊቀመንበር ገዳ አድርገውባቸው አሉ ዳገራቸው እንዳይገቡና ችግር አለ ይነሳል። በአሜሪካም በኩል እንደዚሁ ተማቀፍ ተጥሎባቸው ነበር። ምን ትላለህ ስለዚህ ጉዳይ?
3: ይኸውልህ ስለዚህ እኛ ወጥሞ ጥያቄ ነው። ይሄ በመጀመሪያ እኛን ይሁዲያን ማየት የሚፈልጉ ማንኛውም ዓለም ቢሆን አነስተኛ ሆነን ሁለዘይ የተመታን የተደበደብን እንድንኖር ነው የሚፈልጉት። እና ስለዚህ በንግ ኢታማር በንግቪር ጉልበተኛ ስለሆነ አመጠኛ ስለሆነ አገሩን ስለሚወድ ወገኑን ስለሚወድ ማንም ደንበሩን እንዲደፍርበት ስለማይፈልግ ስለዚህ ሁሉም እሱን ጉልበቱን ለማቀዝቀዝና ለማጥቀም ብዙ ነገሮች ጥረት ያደርጋሉ። እና ስለዚህ እነሱ ይናገሩ ያወሩ እሱ ግን ስራውን ወደፊት ይከተላልኝ እና እግዚአብሔር ይጠብቀው ነው ምል ብዙ ነገሮች ለህይወቱ ሚያዳግቱት ብዙ ነገሮች አሉ። ያው ከአስር ጊዜ ነው እንግዲህ ሊገሉት ብሎ ተነስቶ የነበረ ግን ይህም ምንም ነገር አይፈራም እግዚአብሔር ይጠብቀዋል።
2: ሌላ ጊዜ እንነጋገራለን። አይችሉትም በፖሊስም በኩል ኢታማር በንግብር ብዙ የአረብ ማህበረሰብን ችግር አልፈቱም የሚሉ ብዙ ትችት ይቀርብባቸዋል። ለማንኛውም ሌላ ጊዜ በሰፊው እንነጋገራለን። ለዛሬው እናመሰግናለን። ሰላም ቀን።
1: መልካም እድል።
3: አይችሉትም።
2: መልካም እድል። እንግዲህ ወርቅነሽ ከሰዓት ባለው ስርጭታችን እየተጠናቀቀ ነው። ለባልደረባችን ሻየው ደጉ
1: ምስጋና ይድረሰው።
2: ለቴክኒክ ባለሙያችን
1: ድሮር ሮድሽቴን እናመሰግናለን። ምሽት ሰባት ሰዓት ላይ እንደገና አድማጮች ጋር እንገናኛለን።
2: አዎ አድማጮቻችን እንግዲህ ከኛ ጋር ለነበራችሁ ቆይታ እናመሰግናለን። ሀሳብ ካለ በፖለቲካ ሁሉንም አንዳንዶችን ተወዳዳሪዎች ለማናገር ስንሞክር ብዙ ይመልሱልን አይደለም እና ሁሉም ቢሳተፉና
1: ደውሉ ይደውሉልን እኛም እየደወልን ነው። መሳተፍ ይፈልካለ እንግዲህ ሬዲዮ ለሁሉም ነው።
2: አዎ ሬዲዮ ለሁሉም ነው። እናመሰግናለን። ሰላም ቀን። ሰላም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሽ ካፍ ቫብ በኤሉል ታፍሽን ፔቫብ ሲሆን እንደ አውሮፓ ዘመን አቆጣጠር መስከረም 8 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ በጳጉሜ 3 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከተለያዩ አድማጮች ጋር የስልክ ውይይት ይኖረናል። ሳምንታዊ የባህል ፕሮግራማችንም ሰዓቱን ጠብቆ ይቀርባል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አሁን የምሽቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ ፕሬዝዳንት ሄርጾግ የዓለም ሀገራት በእስራኤል ላይ ማዕቀቦችን ከመጣልና ከማግለል እንዲቆጠቡ ጥሪ ያቀረቡ። በመጪው ክነሴት ምርጫ የሚሳተፉ የፖለቲካ ፓርቲዎች እጩ ተወዳዳሪዎችን ስም ዝርዝር ለምርጫ ቦርድ ማቅረባቸው እንደቀጠሉ ነው። ባለፈው ነሐሴ ወር የሀገሪቱ የበጀት ጉድለት 71 ቢሊዮን ሸቀል መሆኑ ተገለጸ። በይሁዳና ሰማርያ ቀበሌ ምርቶች ላይ 12 ሀገራት ማዕቀብ ጣሉ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ፕሬዝዳንት ሄርጾግ የዓለም ሀገራት በእስራኤል ላይ ማዕቀቦችን ከመጣልና ከማግለል እንዲቆጠቡ ጥሪ ያቀረቡ። ፕሬዝዳንት ሄርጾግ ብሪታንያ ማዕቀብ መጣሏን ከማሳወቋ በፊት የዓለም ሀገራቱን እርምጃ እንዳይወስዱ አስጠንቅቀዋል። ብሪታንያ በዮርዳንና ሰማርያ ቀበሌዎች ማዕቀብ ከጣለችና ሌሎች ሀገራትም ተመሳሳይ እርምጃ ከወሰዱ ድርጊቱ ከትልቅ ታሪካዊ ስህተት ይቆጠራል፣ በመጥፎ ጎንም ይቀመጣል። ሌሎች ሀገራት የሚወስዱት እንዲህ አይነት እርምጃ በአንዲት ዴሞክራሲያዊትና ሉዓላዊት ሀገር ምርጫ ጣልቃ መግባት ነው፣ ድርጊቱም አንድንም አካል አያገለግልም ብለዋል። ፕሬዝዳንቱ በአውሮፓ ህብረት የሳይንስና ቴክኖሎጂ እቅድና ምርምር ተቋም የእስራኤል 30 ዓመት ተሳትፎና ስኬትን በተመለከተ በተካሄደ ዝግጅት ላይ ተገኝተው ባሰሙት ንግግር። በመጪው ክነሴት ምርጫ የሚሳተፉ የፖለቲካ ፓርቲዎች እጩ ተወዳዳሪዎችን ስም ዝርዝር ለምርጫ ቦርድ ማቅረባቸው እንደቀጠሉ ነው። ባለፉት ቀናት የተወዳዳሪዎችን ስም ይፋ ካደረጉ ፓርቲዎች መካከል እስራኤል ቤቴኑ፣ የአሻር ወጽማ፣ የውዲት ዲሞክራቲም እና የመሳሰሉት ይገኙበታል። ይህ በእንዲህ እንዳለ በሊኩድ ፓርቲ ያለምርጫ የሚመደቡ ሰዎች ስም ዝርዝር ዛሬ ይፋ ሆኗል። የሊኩድ ፓርቲ ጽህፈት ቤት የጠቅላይ ሚኒስትሩን እጩዎችም አጽድቋል። ጠቅላይ ሚኒስትር ናታንያሁ የመገናኛ አውታር ባለሙያ የሆኑትን ያዕቆብ ባርዶግን በ11ኛ ቦታ የመደቡ መሆኑ ተገልጿል። መስዋዕት የከፈለው ወታደር አሚ ቦዜል አባት ኢሲክ ቦዜል በ29ኛ ቦታ መመደባቸውም ተጨምሮ ተገልጿል። ከዚያ በፊት ታሊ ጎኤሊ በ9ኛ ቦታ፣ ኤሊሻ ማዳን በ15ኛ ቦታ፣ ዳቪድ ፔተር በ16ኛ ቦታ፣ የቀድሞ የክነሴት አባል ኤሊ ጎልድሽሚት በ26ኛ ቦታ፣ አሚር አቪቭ 35ኛ ቦታ መሰጠታቸው ተገልጿል። የሊኩድ ፓርቲ 6 አዳዲስ አባላትን በመጪው ክነሴት ምርጫ አባል አድርጎ ተቀብሏል ተብሏል። ይህ በእንዲህ እንዳለ የጽዮኒ ታዳቲት ፓርቲ በተጠባባቂው ጦር እያገለግሉ ያሉትን ሜጀር ጀነራል ዮሲ ባህርን አባል ማድረጉን አስታውቋል። ይህ በእንዲህ እንዳለ የካሆን ላባን ፓርቲ የፓርቱ መሪ ቤኒ ጋንጽ አንደኛ፣ የክነሴት አባል ፕኒና ታምኖሸቲ ሁለተኛ፣ አሎን ሹስተር ሶስተኛ ቦታን ይዘው በመጪው ክነሴት ምርጫ የሚወዳደሩ መሆኑ ተገልጿል። በክኔሬት ሐይቅ ያለውን የአሜባ ሁኔታና አደገኛነቱን በትክክል ለማወቅም ሆነ ለመለካት የሚያስችል መሳሪያ የሌለ መሆኑን የጤና ጥበቃ ሚኒስቴር ጽህፈት ቤት ገለጸ። በጤና ጥበቃ ሚኒስቴር ጽህፈት ቤት የህዝብ ጤና ጥበቃ ኃላፊ ፕሮፌሰር ሲጋል ጽድቂ እንዳሉት በኪኔሬት ሐይቅ የአሜባ መከላከያ መርጨት ስለማይቻል ህብረተሰቡ በሐይቁ ስለመታጠቡ ራሱን መወሰን አለበት። በአሜባ የመያዙ ድልም አለ። አራተኛ ሰው በአሜባ ተይዟል። ይህም አሳሳቢ ጉዳይ ነው። በኪኔሬት ሐይቅ የሚዋኙ ሆነ የሚታጠቡ ሰዎች ውሃ ወደ አፍንጫ እንዳይገባ ቢከላከሉ የተሻለ ነው ብለዋል። ቃል አቀባያችን ካደረሰን ዘገባ መረዳት እንደቻል ነው በኪኔሬት ሐይቅ በአሜባ መያዙ በህዳር ወር አየሩ ከ24 ዲግሪ ሴንቲግሬድ በታች ሲሆን ይቀንሳል የሚል ግምት በጤና ጥበቃ ሚኒስቴር ጽህፈት ቤት በኩል አለ። ባለፈው ሐሴ ወር የሀገሪቱ የበጀት ጉድለት 71 ቢሊዮን ሸቀል መሆኑ ተገለጸ። የገንዘብ ሚኒስትር ጽህፈት ቤት ዛሬ ይፋ ካደረገው ሪፖርት መረዳት እንደቻልነው የሐሴ ወር የሀገሪቱ የበጀት ጥረት 3.2 ከመቶ ወይም በ71 ቢሊዮን ሸቀል ነበር። ከሐምሌ ወር ጋር ሲነጻጸር በተወሰነ ፐርሰንት ቅናሽ አሳይቷል። የበጀቱ ጉድለት በመጠኑ የቀነሰው ሀገሪቱ ከግብር የምታገኘው ገቢ 14 ከመቶ በመጨመሩ ነው ተብሏል። ይበንዲ እንዳለ መንግስት ወጪ 4 ከመቶ መጨመሩን ቃል አቀባያችን ዲኤል ካይዘር ካደረሰችን ዘገባ መረዳት ይችላል። የዮዳና ሰማሪያ ቀበሌዎች ምርቶች ላይ 12 ሀገራት ማዕቀብ ጣሉ። ብሪታንያ በዮዳና ሰማሪያ ቀበሌዎች ማዕቀብ ጣሏን ዛሬ በይፋ አስታውቃለች። ከብሪታንያ ጋር ሌሎች 11 ሀገራትም ማዕቀቦችን ጥለዋል። ካናዳ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ አይስላንድ፣ አየርላንድ፣ ኖርዌይ፣ ፖላንድ፣ ፖርቱጋል፣ ስፔን እና ስዊዘርላንድ ናቸው የብሪታንያን ማዕቀብ ተከትለው በዮዳና ሰማሪያ ቀበሌዎች ምርቶች ላይ ማዕቀብ የጣሉት። ሀገራቱ በቀበሌዎች ምርቶች ላይ ማዕቀብ የጣሉት በዮዳን በሰፈራ ቀበሌዎች በፍልስጤማውያን ላይ ጉዳት ያደርሳሉ እንዲሁም በዮዳና ሰማሪያ ቀበሌዎች ህገወጥ ግንባታዎች እየተስፋፉ ነው በሚል ምክንያት ነው። የብሪታንያ ውጭ ጉዳይ ሚኒስትር አዲ ሚሊባንድ ዛሬ እንዳስታወቁት በዮዳና ሰማሪያ በኃይል በተያዙ ቦታዎች የሚመረቱ ምርቶችን መግባት ማስቆማቸውን መናገር እንችላለን። አዳዲስ ማዕቀቦችንም እንጥላለን። ለዮዳና ሰማሪያ ቀበሌዎች ምርቶችን በሚያቀርቡ ድርጅቶች ላይ እርምጃዎችን እንወስዳለን። የግንባታ መሰረተ ልማት ገንዘብ እርዳታና የቀበሌዎች የቤት ግንባታዎችን ለማስፋፋት ከሚጥሩ አካላት ጋር የሚተባበርን እርምጃ እንወስድባቸዋለን። እንዲሁም ወደ እስራኤል የጦር መሳሪያና ተያያዥ መቁሳቁሶች ሽያጮች ከብሪታንያ ለጊዜው እንዳይወጡ እናደርጋለን ብለዋል የብሪታንያው ውጭ ጉዳይ ሚኒስትር። እስራኤል ለብሪታንያ እርምጃ ያጸፋ መሰጠታለች። ውጭ ጉዳይ ሚኒስትር ጌዲዮን ሳር ከጠቅላይ ሚኒስትር ናታንያሁ ጋር በመወያየት በኢየሩሳሌም የብሪታንያ ቆንስላ ጽህፈት ቤት እንዲዘጋ ወስነዋል። በኪርያት ጋት ከተማ ከሚገኘው ዓለም አቀፍ የአዛ እርዳታ ሰጪ አካል የብሪታንያ ወኪሎች እንዲባረሩ እንዲሁም ብሪታንያ በዮዳና ሰማሪያ ቀበሌዎች የፍልስጤም ደህንነት አካላትን ማሰልጠን ማስቆምና 12 የብሪታንያ የህዝብ ተመራጮች ወደ እስራኤል እንዳይገቡ እስራኤል ወስናለች። ስፖርት። የ2026-2027 ዓ.ም የአውሮፓ ሻምፒዮን የመጀመሪያ ዙር የማጣሪያ ጨዋታዎች ዛሬ ምሽት ይጀምራሉ። ዛሬ ምሽት ከሚካሄዱ የመጀመሪያ ዙር ማጣሪያ ጨዋታዎች መካከል ሪያል ማድሪድ ከኢንተር ሚላን ጋር 10 ሰዓት ላይ ይጫወታሉ። በተመሳሳይ ሰዓት ማንቸስተር ሲቲ ከፖርቶ ጋር 10 ሰዓት፣ ሊል ከቤቲስ እንዲሁም 10 ሰዓት ይጫወታሉ። ምሽት 7 ሰዓት ከ45 ደቂቃ ላይም ሁለት ጨዋታዎች ይካሄዳሉ። ነገ ምሽት ባርሴሎና ከፒኖርድ፣ ሊቨርፑል ከአትሌቲኮ ማድሪድ፣ አርሴናል ከናፖሊ፣ ፓሪስ ሳን ጀርመን ከስሎቫን ብሪቲስሌባ ጋር ይጫወታሉ። የገንዘብ ምንዛሬ። እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቀል ከ2 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ51 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ፣ በነገ ዕለት ሙቀቱ በመጠኑ ይቀንሳል ተብሎ ቢጠበቅም በአንዳንድ አካባቢዎች አሁንም ሞቃታማ የአየር ጸባይ እንደሚኖር የዘርፉ ባለሙያዎች ያደረሱን ትንበያ ይጠቁማል። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና ሀይፋ በተመሳሳይ ሁኔታ 31፣ በብኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: እንግዲህ የተለያዩ ርዕሰ ጉዳዮች አለን በወቅታዊ ዘገባ ምንመለከታቸው። እንግዲህ የ26ኛው የክኔሴት ምርጫ ጊዜን መቃረብ በመከተል ፖለቲከኞች እንግዲህ ፓርቲያቸውን የምዝገባ ዝርዝር የሚያስታውቁበት ጊዜ ገደብ የሚጠናቀቀው ዛሬ ምሽት እንደሆነ ይነገራል። በሊኩድ ፓርቲ ጠቅላይ ሚኒስትር ናታንያሁ ያቀረባቸው ጮችም መጽደቃቸው ተገልጿል። እንዴት ነው?
1: አው በሊኩድ ፓርቲ እንዳልከው ጠቅላይ ሚኒስትሩ አሳውቀዋል ያላችሁን እስካሁን ድረስ ክፍት የነበሩ 6 ቦታዎች ተይዘዋል ያሳውቀዋል። የሊኩድ ፓርቲ ጽፈት ቤቱም ተቀብሏል አጽድቋል። ይሳቸው ያው ያቀረቡትን ስም ዝርዝር 6 ሰዎች በተለያየ ቦታ ተመድበዋል። ቀደም ሲል ጠቅሰናል የተወሰኑትን። አሁን በዜናም እንደተመለከተው እንግዲህ አንድ ታዋቂ ጋዜጠኛ ተጨምሯል ቦርዶጎ 11ኛ ቦታ ላይ ነው ሳቸው የተመደቡት። ጋዜጠኛ አንቱባ ይባል እንግዲህ ክንስ ይተባል ከሆነ ያው አንቱ ይባላሉ። ይሄው ነው። ሌላው በአጠቃላይ ሌሎች ፓርቲዎችም ዝርዝራቸውን አሳውቀዋል። ጽዮን ታዳቴት ለምሳሌ አንድ አዲስ ሰው እንደጨመሩ አሳውቀዋል። በተጠባባቂ ብርጋዴር ጄኔራል ዮሲ ባካር ተጨምሯል በፓርቲያቸው ይህን አሳውቀዋል። በአብዛኛው ፓርቲዎች ዝርዝራቸውን አቅርበዋል። እስከ ምሽቱ 10 ሰዓት እንግዲህ ቀሪ ፓርቲዎችም እያቀረቡ እንደሆነ ነው የሚነገረው። ያው የመጨረሻው እንግዲህ የሞት ሽረት ምሽት ነው፣ ሁሉም ያሳውቃሉ ዛሬ። ከነገ በኋላ እንግዲህ ያው ስለ ምርጫው ሂደት ነው በአጠቃላይ ስለ ክነሴት አባል ስለ ፓርቲዎች ጥምር ሳይሆን የሚነገረው እና በሊኩድ ፓርቲ በኩል በጣም በጉጉት ተጠብቆ ነበር እንግዲህ የኛ ማህበረሰብ ተወካይ ጠቅላይ ሚኒስትር ምናልባት ያስገቡ ይሆን የሚል ተስፋ ነበር። ግን አልሰማንም እንግዲህ እስካሁን ድረስ።
0: አዎ እስካሁን አልሰማንም። ከነበሩት እንግዲህ የተጠበቁ ቦታዎችም 6 መመደባቸው ነው የተገለጸው። ምናልባት እንግዲህ ምሽቱን ሌላ ለውጥ የሚኖር ከሆነ እንሰማለን። እስካሁን ግን የለም ማለት ይቻላል። አጠቃላይ እንግዲህ ምርጫው ሁሉንን ወክሎ ቢሆንም ደግሞ ህብረተሰቡን፣ እያንዳንዱን ማህበረሰብ የሚወክሉ እጩ ተወዳዳሪዎች እንዲቀርቡ ይፈልግ ነበር። እስካሁን እንግዲህ ያላቸውን ቦታ አንዳንዶች ከፍ ያለ ነው። ለማንኛውም የሚሆነውን ነገር እናያለን።
1: አዎ እንግዲህ ሌላው ደግሞ አሁን አነጋጋሪ ሆኖ ያለው መቼም የእስራኤል ጉዳይ የዓለም ርዕሰ ጉዳይ ነው እንደምናውቀው በየዕለቱ። ዛሬ ደግሞ ብሪታንያ የጀመረችው ሀሳብ በይሁዳና ሰማሪያ አካባቢ ሰፈራ ጣቢያዎች የሚመረቱ ምርቶች ላይ የአውሮፓ ሀገራት ማዕቀብ እንዲጥሉ መጀመሪያ ብሪታንያ የጀመረችው፣ ካናዳን ጨምሮ ሌሎች 11 ሀገራት ተጨምረው 12 ሀገራት በአጠቃላይ ማዕቀብ ጥለዋል እየተባለ ነው። ሰጠኝ እንዴት ነው? በጣም አወዛጋቢ የሆነ ነው፣ እየሰፋ የመጣ ጉዳይ ሆኗል።
0: አዲስ አይደለም ወርቅነሽ፣ ይሄ የይሁዳና ሰማሪያ ቀበሌዎች ጉዳይ በይሁዳና በፍልስጤማውያን ያለው ነገር ችግሩ ማይፈታ ከሆነ እስራኤልን በዓለም አቀፍ ደረጃ ሊያስወቅስ ይችላል በሚል የተለያዩ አካላት ማሳሰቢያ ለመንግስትም የሰጡበት ሁኔታ ነበረ። እርግጥ እንዲያው በዮዳንና ፍልስጤማውያን ብቻ ባለው ችግር ነው ወይ በዛ ቀበሌ የሚመረቱ ምርቶችን ብሪታንያን ጨምሮ ሌሎች ሀገራት እንዳይገባ የከለከሉት ለሚለው ሌላም ምክንያት አላቸው። በዮዳንና ሰማሪያ ቀበሌዎች የቤቶች ግንባታ በስፋት እየተከናወነ ነው በሚል ነው። እንግዲህ እንደምናውቀው በስሞትሪችና ቤንግቪር ላይም እነዚህ ብዙዎች ሀገራት ማዕቀብ የጣሉ ናቸው እና የዛን አካባቢ አካሄድ በጣም በመቃወም ነው እነዚህ ሀገራት እና ቀላል አይደለም ያለው። ቀስ በቀስ እንደው ይሁዳና ሰማሪያ ሲባል ከሌላው የእስራኤል ክልል ለይተን ማየት የለብንም። ዞሮ ዞሮ በእስራኤል ቁጥጥር ስር ያለውን ምርት እንዳይገባ ማድረግ ሌላ አንደምታ ያለው ነው እና ነገ ደግሞ ሌላ እየሰፋ የሚሄድበት ሁኔታ ስለሚኖር ይህንን በጥልቀት እንደው መንግስትም ሊሰራበት የሚገባ ነው። አሁንም ያለው መንግስት በሚመጣውም ያለው መንግስት በዚህ ዙሪያ ካለመገለልም አይቻልም። እንዲያው በእርምጃ ስለወሰዱ ብቻ ሌላ እኛ ያጸፋ እርምጃ እንወስዳለን በሚል እንዲያው በጥልቀት የሚመለስ ነገር መስሎ አይታየኝም እና ብዙ ስራ ሊሰራበት ይገባል። አካባቢው ሰላም እንዲሰፍን መሆን አለበት። ጉዳት የሚደርስባቸው አካላትም የህግ ከለላ ሊደረግላቸው ይገባል። ህግ የሚተላለፉ አካላትም እንዲሁ ህግ አስከባሪዎች ህግ ሊያስከብሩ ይገባል እንጂ እንደፈለገ አካባቢ ከቁጥጥር ውጭ ከሆነ ዞሮ ዞሮ እንደዚህ እስራኤልን ነው የሚያስወቅ። 12 ሀገራት ቀላል አይደለም፣ ደግሞ በጣም ተጽዕኖ የሚፈጥሩ ሀገራት ናቸው እነዚህ እና ጥሩ አይደለም።
1: አው እንዳልከው ህገወጥ ወረራ በሚል ስም ነው የሰየሙት። እስራኤላውያን በዛ አካባቢ በኃይል ሁኔታ ቦታዎችን እየተቆጣጠሩ ነው በማለት ህገወጥ ወረራ ነው እንደውም ያሉት። ቀላል አይደለም። ምናልባት ይሄ ነገር እስራኤል ይሄ በዚህ ጉዳይ በርግጥ ቸለልብላ ብታየው ደግሞ ቆይቶ ትንሽ ከ1967ቱ ድንበር ምን ይባላል እና እስራኤል ጉዳይ አወዛጋቢ ነው። እንግዲህ በእስራኤል በኩልም የእስራኤል ውጭ ጉዳይ ሚኒስትር እርምጃን ወስዳለን ብሎ የተለያዩ መልእክቶችን አውጥቷል። ቀደም ሲል በዜና እንደተመለከትከው ሰጠኝ የውጭ ጉዳይ ሚኒስትር ጊዶን ሰዓር ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር ተመካክረው የደረሱበት ውሳኔ በኢየሩሳሌም የሚገኘውን የብሪታንያ ቆንጽላ ጽህፈት ቤት እንዘጋለን፣ የብሪታንያ ተወካይ በጋዛ ሰርጥ መልሶ ለማቋቋም በሚደረገው ዓለም አቀፍ የሰላም ኮሚቴ አባል እንዲወጣ እናደርጋለን፣ ይሁዳና ሰማሪያ አካባቢ የደህንነት አባላት የጸጥታ ጉዳይ ስልጠና እንዳያሰለጥኑ፣ እንዲሁም የብሪታንያ 12 የህዝብ ተመራጮች ወደ ኢየሩሳሌም ወደ እስራኤል እንዳይገቡ እናደርጋለን በማለት እንግዲህ ማዕቀቡን በማዕቀፍ በመመለስ ይህን መልእክት አውጥቷል የእስራኤል ውጭ ጉዳይ ጽህፈት ቤት። በዚህ ይቆማል ወይ? እንግዲህ አስቸጋሪ ነው። የሀገራቱ ምክንያት
0: ምን ትሆናለች ብሪታንያ በዚህ ሂደት ውስጥ? እንደ እውነት ወደ ነጥብ ስናመጣው ቆንጽላ ጽህፈት ቤት ተዘጋ አልተዘጋ በኤምባሲው የምትሰራ ከሆነ ምን ትሆናለች?
1: ዞሮ ዞሮ የሁለቱ ሀገራት ግንኙነት ይቋረጣል። እንዲያ
0: ዞሮ ዞሮ የበለጠ ተጽዕኖ እያሳደሩ ነው የሚመጡ። ብሪታንያዎች አቅም ያላቸው ናቸው፣ አሜሪካንም ማሳመን የሚችል አቅም ያላቸው ናቸው። እና ዞሮ ዞሮ ጉዳቱ ለእስራኤል ነው። በይሁዳና ሰማሪያ ቀበሌዎች ምርቶች እንዳይገቡ ሲደረግ ወደ እስራኤል እንጂ ጉዳቱ የሚያመዝን ወደ ብሪታንያ መስሎ አይታየኝም።
1: ጉዳት እንግዲህ መቼም ሁለት ሀገር የዲፕሎማሲ ግንኙነት ጥሩ ግንኙነት ያላቸው ሀገራት ናቸው። እንደሚታወቀው በታሪክ ደግሞ እንግዲህ በሁለተኛው የዓለም ጦርነት ጊዜ የሁለተኛው ዓለም ጦርነት ሲጠናቀቅ ነው ብሪታንያ ማንዳታ ብሪቲ እስራኤልን ለቆ የወጣው። እስራኤልን ቅኝ ገዝታለች። በታሪክ እንዲህ አይነት ሀገራት ግንኙነታቸው ሊጠናከር ይገባል እንጂ በዚህ ሁኔታ ቅሬታ ሊፈጠር አይገባም። የግንኙነታቸው መቋረጡ ችግር ይኖረዋል፣ ግን እንደዛ ሳይደረስ ምናልባት አይታወቅም። አሜሪካን በእርግጥ ብሪታንያ ራሷን የቻለች ሀገር ናት፣ መወሰን ትችላለች ውሳኔዋን ብለው፣ የአሜሪካንም ደግሞ ራሷን የቻለች ሀገር ስለሆነች ትወስናለች የሚል ሀሳብ ሰጥተዋል። እስራኤል ሀገር የሚያገለግሉት የአሜሪካ አምባሳደር በጉዳዩ ተጠይቀው አወዛጋቢ ነው ግን እንዳልከው ነገሩ ቀላል አይደለም፣ እየሰፋ የመሄድ ሁኔታ እያየንበት ነው። ሌሎች ሀገራትም ይጨመራሉ ተብሎ ነው የሚጠበቀው በዚህ በውሳኔው። ካለን ጊዜ አንጻር ወደሚቀጥለው
0: በሚቀጥለው ምንድን ነው የጥቅምት ሰባት ጉዳይ አከራካሪ እንደሆነ ነው እና የተቀናቃኝ ፓርቲዎች ይህን ህዝቡ ማወቅ አለበት የነበረውን ሁኔታ ብለው ደብዳቤ የጻፉበት ሁኔታ አለ እና ምን ለውጥ ሊያመጣ ይችላል?
1: አሁን የመንግስት ተቃዋሚ ፓርቲ ኃላፊዎች እነ ጋዲ አይዘንኩት፣ ናፍታሊ ቤኔት የዲሞክራቲን ፓርቲ ሊቀመንበር የአይር ጎላን እና እንግዲህ ሌሎችም በጎልተው የሚታወቁ በጋራ መልእክት አውጥተዋል። ምክንያቱ ምንድን ነው? እንደምናስታውሰው ዛሬ ጧት ጀምሮ በሀሬጽ በተባለው ጋዜጣ ይፋ የሆነው መልእክት እስራኤል ጠቅላይ ሚኒስትር ቢንያሚን ናታንያሁ ከጥቅምት ሰባቱ ጥቃት በፊት ስለ ጥቃቱ ማስጠንቀቂያ ደርሷታል፣ ታውቃለች፣ ያውቃሉ ጠቅላይ ሚኒስትሩ ውጭ ሀገራት መንግስታት አማካኝነት ሲኗር ዝቷልና ተብሎ መልእክቱ ተሰጧቸው ነበር። ግን በቸለልተኛነት እንዲህ አይነት ከባድ ጥቃት ደርሷል የሚለውን መልእክት እንግዲህ ይህን አወዛጋቢ ጉዳይ ተከትሎ ነው ይህን መልእክት ያስተላለፉት። ህዝቡ ማወቅ አለበት፣ የማወቅ መብት አለው ነው አሁን ሲያወጡት መልእክት። ህዝበ እስራኤል ለምን እንዴት እንደነበር ከጥቅምት ሰባት በፊት የነበረው ማስጠንቀቂያ ጠቅላይ ሚኒስትሩ ሰምተዋል ወይስ አልሰሙም? ከሰሙ ለምን ዝም አሉ? በአጠቃላይ ያለውን ተጨባጭ ሁኔታ የማወቅ መብት አለው ህዝቡ ብለዋል። እንደገና ጠቅላይ ሚኒስትሩ ደግሞ እንደምናስታውሰው መንግስታዊ አገር አቀፍ ኮሚቴ የምርመራ ኮሚቴ ይቋቋም የጥቅምት ሰባቱን ጥቃት የሚመረምር የሚለውን ሀሳብ መንግስት እየተቃወመ የሚቋቋመው ኮሚቴ ተሸራርፎ ሌላ መልክ ይዞ እንዲቋቋም የተወሰነበት ሁኔታ አለና ጠቅላይ ሚኒስትሩ ለምንድን ነው ይህን ኮሚቴ እንዲቋቋም የማይፈልጉ? የሚቃወሙበት ምክንያት ምንድን ነው? እንግዲህ ከዚህ ጋር ተያይዞ ምክንያት ይኖራቸው ይሆን ወይ በማለት የመንግስት ተቃዋሚ ፓርቲ ኃላፊዎች ከምርጫ በኋላ ይህ ኮሚቴ እንዲቋቋም ጥረት እናደርጋል ያለን እንግዲህ መጀመሪያ ከምንሰራቸው ስራዎች መካከል አንዱ ነው በማለት ይህን መልእክት አውጥተዋል። እና እንግዲህ ዛሬ ጧት ይፋ የሆነውን ይህን መረጃ ምክንያት በማድረግ ነው ይህን መልእክት ያስተላለፉት። ሰጠኝ፣
0: ጥሩ እናያለን። እስኪ እንግዲህ
1: ሰጠኝ፣ እንግዲህ ዛሬ የክነሴት አባላት ፓርቲዎች ሁሉ የመጨረሻ የፓርቲውን አባላት ስም ዝርዝር እያስረክባሉ። አሁን ደግሞ ስልክ መስመራችን ላይ የክነሴት አባል ወይዘሮ ፕሪና ታምኖሸቴ በካሁል ላባን ፓርቲ ቁጥር ሁለት ላይ እንደሆኑ ነው የሰማነው። ስልክ መስመራችን ላይ ያለው ወደሳቸው ነው እናልፋለን።
2: ተናይስተልኝ ውድ ወርቀነሽና ሰጠኝ እንደምናችሁ ደህና ናችሁ? እና ለሙሉ በተሰቡ ህብረተሰቡ በሙሉ በእስራኤል ሀገር ያሉት ለሁላቸው ጥሩ አድራሻ እሰጣለሁ።
0: እናመሰግናለን። እንግዲህ የእናንተ ፓርቲ ራሱን ችሎ ነው አሁን የሚወዳደር ውህደት ትፈጥራላችሁ ሲባል ነበር እና እንዴት ነው?
2: አሁን በምስራች በጥሩ በደና እኛም እና ሊቀመንበር የካሆላቫን ሊቀመንበር በኒጋልት እሱም እንደምታውቁት ዋና የዲፌንስ ሚኒስተር የወታደር አላፊ የነበረው ተቱ ጋር ነው ያለው። በዚህ 7 አመት የሚሆን ካሆላቫን እኛ ራሳችን በራሳችን ሞክረን እንሮጣለን። ባለፈው በ2021 አመተ ምህረት እንደዚህ አርገን በጀን በግምገማ ወይ አታልፉም ታልፋላችሁ ያሉ፣ ግን በዲሞክራሲ እንደምታውቁት ጥንክረናውን ውጤት የሚገኝ በህዝቡ ነው፣ በእግዚአብሔር በታች በህዝቡ ነው። ስለዚህ እኛም ዛሬ ሁላችን የተሰጠፈ ነው። እኛ ሁለተኛ መቀመጫ ተቀብል ያለው ይህም ጥሩ ምስራች ነው። ቴክኒክ ተደረሰ ሁላችን የተሳተፍነውን ሁላ ስሞችን መዘርዘር አለብና ተዛ ደግሞ ዳኛ አለ ቁጭ ብሎ የምርጫው ዳኛ እኛ ራሴ ሊቀመንበር ሰዶኛል ይህን ስሞቻችን ሁላ ሂደሽ እንድትሰጫቸው ነው ያለ። ብዙ ጊዜ እንደምታውቁኝ ብዙ አልናገርም፣ ግን ብዙዎች የኛ ህብረተሰብ ትጠይቁኝ ነበር። በዚህ አሁን 2 ወር ፕሪና ትንሽ ዝም ብለሻል ለምን አትናገሪም? እውነቱ እኛም ራሳችን ከሌላ ጋር ሞክረን ነበር ወይ ከሌላ ጋር እንሄዳለን መተባበር የላ ፓርቲ ጋር ሁላውን መርምረን ግን አሁን በራሳችን ነው ምንችል ብለን በዝጋበር እርዳታ ደግሞ በሁላው ሀገር እንሮጣለን። በሁላው ለህዝቡም ጥሪ እናመጣለን። እኛም ለኛ ህብረተሰብ ለኛ ወገኔ ውድ ወገኖቼ ለሚሰሙት መጥታችሁ እንድትረዱ እኛ 10 አመት ለህዝብ ብዬ ለቤተ እስራኤል ለሁሎች ታግል ያለው የታገልኩ ነኝ። ዝም ብለም እኛ በጣም ባልናገርም እኛም ወድ መታገል በስራ በውጤት በሁላው ነገር ቢሆንም ባለፈው 4 አመት ሚኒስተር ነበርኩ። በዝጋበር እርዳታ ሚኒስተር ዋና ደረጃ ደረሸ ለኛ ሳይሆን ለበኒጋንት ሊቀመንበር ለሁላው ነው ኩራት ለኛ ህብረተሰብ ኩራት ያመጣ በመጀመሪያ ኩራት ያመጣ በኒጋንት ነው። እኛን ሚኒስተር ሹመይ ሚኒስተር ብቻ ሹሞታ ያበቃ ይሄን ሂስቶሪ አርጎ ያውም ተክነስትን ገባተው ኦፖዚሽን ሁለተኛ መቀመጫ ብቻ ታይሰጥ አንቺ አሁን ኮሚቴ ተከብል ያለሽ ብሎ የሴት የልጅ ኮሚቴ የሴት ኮሚቴ ይባላል።
0: በዚህ ኮሚቴ ብዙ ወታደር ወይዘሮ ፕሪና ካለን ጊዜ አንጻር አሁን የእናንተ ፓርቲ ባለው የህዝብ ላይ ግምገማ በስካሪ ማኹዛ ሲማ የተባለውን አልፍም ነው የተባለና እንደው ትገባላችሁ ወይ በዚህ ጉዳይ ምን ታያለሽ?
2: በመጀመሪያ በእግዚአብሔር እርዳታ ነው ነገሩ የሚፈጸም። እንዳልኩት ደግሞ በሱ በታሽ ህዝቡ ቢሳተፍ ታናልፍ አልቀርም። ህዝቡ ቢሳተፍ ቢረዳን ባለፈውም የእውነቴ ነው የምላችሁ ፖለቲካ ነገር ከባድ ነገር ነው። ደሞ ትንሮት እንደዚህ ትንሄድ ደሞ ብትጠይቁ ብዙዎች በኒጋንት በስሞል ያሉት በቀኝ ነው የሚባል
1: ወይ ስሞል ግራ ነው
2: በግራ ያሉት ገጥ አትወዳደር ይሉታል። ለምን ብትጠይቁ ውጥረት ይከፈት አንድ ሰው ብቻ ወደ መምሻ ላይ የገባ በኒጋንት ነው። ሁላቸውም ቢ ትሉ እኔ አሁን ነው ምገባ ሚኒስተር ሁኜ አሁን ነው ተመንግስት ምገባ ለመርዳት ብሎ እሱ ገባ።
1: ወይዘሮ ፕሪና
2: አላማ አንድ ቃላት የኛ አላማ ወርቅነሽና ሰጠና ህዝቡ ይሰማል የኛ አላማ አንድነት ነው። ሁላቸው የተኮተኮቱ የተጣሉ በጣም ስለስለስ ያሉ ግራቀኝ የተጣሉ ግን በኒጋንት ምን ይላል አንድነት ያስፈልጋል ጦርነት ያለፈብና አታውቁም ትዛይላችሁም
1: በሰባት እናስተውሳለን
2: 2023
1: ልክነው
2: የተገደሉብና
1: ወይዘሮ ክሪና አንድ ላይ ሆነው ነበር ልክነው እንግዲህ አንድ ላይ ሲቀላቀሉ ከስልጣን ላይ ከነበረው መንግስት ጋር እናንተ ፓርቲ ወይም በኒጋንስ ያው አንዱ ነበሩ ተቀላቅለው አንድ ላይ ነው
2: ብቻ ነው የገባ እሱ ብቻ ላፒድ አልገባም ቲል ሊበርማን አልገባም
1: ለአሁኑ ምርጫ
2: ሌሎችም ትክክል ብሎ እኮ ለህዝቡ መንገር አለብና ይሄ እነሱም ቢብለው ቶፖዚቲያ ትቀሩ በኒጋንስ ያለ ፖለቲካ በዚህ ጊዜ አይታረግም በጦርነት ጊዜ ፖለቲካ አታርጉ ገብተን ለሁላው መርዳት አለብና ተቢቢ ጋር ተጠቅላል ሚኒስተር ነታንያሁ ውጭ ብሎ ረድቷል ብዙ
1: ወይዘሮ ፕኒና አሁን እንግዲህ ዛሬ ምሽት አሁን እርሶ መንገድ ላይ ነውት የፓርቲውን አባሌ ስም ዝርዝር ለማስረከብና ለማሳወቅ ወደ ክነሴት መንገድ ላይ ነኝ ብለውናል ስንደውልሎት ከካሆን ላባን ፓርቲ ጋር እንደምን አልባት ምን አዲስ ነገር አለ ቀደም ሰጠኝ በመግቢያው ጠይቋል አዳዲስ የሚገቡ ሰዎች ይኖራሉ መጨመሯቸው ወይም እናንተም ተቀላቀሉት ሌላ ፓርቲ ያለ የነባር ፓርቲ መታመጡ ቶይስ እንዳላችሁ ካሆን ላባን ብቻ ነው ተወዳደሩ ብቻችሁን
2: ካሆን ላባን እኛ ራሳችን እንደ ሌሎች ሊኩድ በራሱ ዴሞክራቲን በራሳቸው አሉ በዞች በራሳቸው እኛም በራሳችን እንሞከራለን እኛም ያውን ብዙ አልናገረውም አለምነውም የኛ ሊቀ መንበር በኒጋንስ ደግሰው ነው በቹሎቴ ሁለተኛ መቀመጫ አረጋይ ግን እኛ ለህዝብ ማገለገል ብየ ነው ደክሞኛል ሰለችኛል አለለም የኛ ራሳችን ልጆች ለኢትዮጵያ በጣም በጣም በልቤ በመጀመሪያ የኛ ህብረተሰብ ነው ልጆቻችን በጥሩ እንዲሆኑ በደና ክፉ ነገር እንዳይገጥማቸው በሚሽተራ ቢሆንም ያውም እንደምታውቁት በዚህ አራት አመት ተመረቀ በዚህ አራት አመት አልያውን ነገር ዝግት ከታረጉ ራሳችን ፍልስፍስ ታረጉና እኛ እንደማውቆ መውቀስ ብዙዎች ሰዎች አቀረቡ ነበር ፕኒና ክሪስታል ብቻ ነው ያመጣሽ አውቆ ደሞ እኛ ዝም ብለው ነገሩን በዚህ ታወጡ ተውሸቱን እንጃኔ ግን እኛ አላርፈም ለህዝብ ብዬ ጨምረና ጨምረው ውጤት አመጣለሁ
1: እንዴ ፓርቲያችሁ
2: ለህዝቡ መጥተው እንዲገደፍ
1: ፓርቲያችሁ ቢገባ አሁን ብት እንደው መንግስት ማቢቋቋምና ከሚቋቋመው መንግስት መግባት ቢችል እንደው ትልልቅ ዋና ዋና የህዝቡ ችግሮች እኛ ማህበረሰብ ችግር ምንድናቸው ይላሉ ምንድነው እንደው ቅድሚያ ትኩረት ሰጥተው የሚሰሩት ነገር
3: በሚቀጥለው ክነሴት
2: ተጠቅመው ሺቪዮን
1: እኩልነት
2: እኛ እኮ እንደሁላውንነ እኩልነት ያስፈልጋል ለልጆቻችን ፖሊስ እንዳይገጥማቸው እንደምታውቁት በንግቪር ጋር ሚኒስተር በንግቪር ሙግት ነው የገባሁኝ ባለፈው አመት በምን ብትሉ ገና 12 13 ልጅ ይሄዱ ያሰሩ ይሄ ነገር አሁን ወጣባቸው ተዘረዘረ ባለፈው ሳምንት በጋዜጣ ወጥቶ ቁጥሩ ተሰቅሏል ተባለ ግን አዲስ ፕሮግራም እኛ ያልኳቸውን አወጡት ያውን አዲስ ፕሮግራም ባለው ፖሊስ ስቴሽን ባለው ፖሊስ ጣቢያ አሁን በብዙ የተከፈተ ለኢትዮጵያ አሁን ቀይ አርገው ይጥፉታል ያኔ የተጣፈው ወደ ላይ ይተሰቀላል ኋላ ጥያቄ ይጠይቋቸዋል አሁን ፒኳህ ሚባል ያረጋሉ ይሄ ብቻ ሳይሆን ባሊያ ነገር ዝግት ግታረጉ ስንቱን ሰዎች የሞቱ ትላንትና አንድ ልጅ ደወለልኝ በኢትዮጵያው ነው የዘራ እስራኤል ምን አለኝ ዘግተው ልጅ የኛን ወንድም አሁን ሰው ኸጥፎቶ እንዴት ነው የሚባል
1: ተለፉት
2: ሰው የተለፉ እናት እዚህ ያለቀሱ ይሄ ነገር አንድ ጊዜ እስቲ መፍትሄ ማምጣት አለብን እኛ 5000 አምጥቼ ነበር ይህን ስራ ደግሞ መጨመር ደግሞ በትምህርት ነገር በወታደርነት ጥሩ እንዲደርሱ አሁን ባለፈው አመት የታገልኩኝ የእኛ ወታደሮች የተዋጉት ኒፍጼው ይሄው ምንፍጨው
1: ቆስለው
2: አሁን የቆሰሉት እናት አባት የመጡ የነገሩ ቆስሏል አንዳንድ ብንጫንቅላት አንድ ደሞ በግሩ በብዙ ነገር ግን አናውቅም ኢቭሪስኛ አይሰጡና እንደሁላ ወርዳታ ያንን ሚሊዮን በብዙ ገንዘብ ባጀት አርጌ አሁን በግድ ነው ምስራዳ ቢታሆነን አሁን ለኢትዮጵያም ለወለካዳሽ ለኻሊም ቦደዲን ብቻ ኻሊም አወታደር ብቻቸውን ያሉትን እንደዚህ በብዙ በቋንቋ መርዳት አለባችሁ እንጂ የኛ ሰዎች ሂደው ትታገሉ ትጠባት ሄዱ ትጦርነት ሄዱ መጥተው ትቆስሉ አትጣሏቸው መስጣት አለባችሁ መርዳት አለባችሁ ይሄን ብዬ በህግ አመጣሁት በዝጋበር እርዳታ በህግ አወጣሁት ለመርዳት ለማስቀረብ ብዙዎች ነገር አለ እናውቃለን ብዙዎች ጉዳይ ስላለ
0: እናመሰግናለን
2: ተመልሼ እረዳለሁ
0: ማጠቃለያ ካለ
2: ብዙ እኛ በምርጫ 4 አመት ያልፋል ወይ አንዳንድ ጊዜ ደግሞ 3 አመት እኛ ብዙ ለወገኔ ቆማለሁ ግን አሁን በምርጫ ጊዜ ይመጣ እናንተ መጥታችሁ ገድፉኝ ተኛ ጋር ቆሙ እርዱኝ እንድመለስ ለኛ ለመመለስ መፈልግ ለወገን ነው ለህዝቡ ብዬ ነው
1: በጣም እናመሰግናለን የክነሴታ ባለ ወይዘሮ ብሪና ታምኖ በካሁን ላባን ፓርቲ ክነሴት አባል እናመሰግናለን
2: እናመሰግናለን
1: መልካም ምሽት ለሁላችሁ እሺ መልካም ምሽት ለሁላችሁ ሰላም

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው የባህልና ኪነጥበብ ፕሮግራማችን ከድምጻዊት ኢየሩስ መለሰ ጋር ቃለ ምልልስ እናካሄዳለን። እሷን በስልክ መስመራችን ትገኛለች። ኢየሩስ እንደምን አለሽ?
1: እግዚአብሔር ይመስገን። እንዴት አላችሁ?
0: እኛ ደህና ነን። እንግዲህ አዲስ አመት እየተቃረበ ነው። እንኳን አደረሰሽ።
1: እንኳን አብሮ አደረሰን።
0: ጥሩ፣ እናመሰግናለን። አሁን የሙዚቃ ህይወት በኢትዮጵያ እንዴት ነው? ያለሽበት ሁኔታስ ምን ይመስላል?
1: በኢትዮጵያ የሙዚቃ ህይወት በጣም ከባድ ነው። ማለት አውጥተህ የምትሰራበትና የምታገኝበት ነገር ብዙ ርቀት አለው። እግዚአብሔር ይመስገን እየታገልን ነው። እንግዲህ
0: ቀላል አይደለም፣ ይገባናል። በዘመናዊ ቴክኖሎጂዎች በመስፋፋታቸው ዩቲዩብ በመብዛቱም ያው የእናንተ ስራ አድካሚ እንደሆነ ይገባናል።
1: አዎ በጣም በጣም
0: ሰሞኑን ቤተ እስራኤል ቁጥር 2 የተሰኘ ዜማን ለቀሻል። ተቀባይነቱ እንዴት ነው?
1: እግዚአብሔር ይመስገን ያው አጭር ጊዜ ነው እንግዲህ ከተለቀቀ። ከተለያየ ሀገር የሚደውሉልኝ የኮሜንት ውስጥ ስገባ ማያቸው ነገሮች የሚያበረታቱ ናቸው። እግዚአብሔር ይመስገን ደስ የሚል ይዘት አለው። ተመስገን። ቲክቶኩም ምናምንም አሪፍ ነው። ተመስገን። እግዚአብሔር ይመስገን።
0: ጥሩ ነው። እስኪ ዜማ ጋብዥን።
1: ወዳጅ ወይ ብሎ ሲጠራ ጎንደር እና ቤት ሲያምር የመውደዱ ጀግና የፍቅሩ ባላባት ወገራ ነው ዳባት ቋራ ላይ ሲተኮስ ደሞናና ዳር አገር ይሰማል ደሞናና እንኳን እስከ ሞራ ደሞናና ከንፋስ ይቀድማል ደሞናና አገራችን ጎንደር ደሞናና መልሶ አገራችን ደሞናና የትም አገር ብንሄድ ደሞናና አለሽ በልባችን ደሞናና። ይህን ይመስላል።
0: በጣም ደስ ይላል። እስኪ እዚህ ስቱዲዮ ያለውን ደግሞ እናጫውተውና ተመልሰን እንገናኛለን።

0: በጣም ደስ የሚል ነው። የሩስ እንግዲህ ቁጥር 1ም ካሁን በፊት አውጥተሽ ነበርና ቁጥር 1 ላይ የነበረው ተቀባይነት ነው ወደ ቁጥር 2 ያመጣሽ?
1: አዎ በጣም ቁጥር 1ዱ ከህዝብ ጋር አስተዋውቀኛል። በተለይ እስራኤል ሀገር የሚኖር ወገኖች ማውቀው የለም በያስባለው እግዚአብሔር ይመስገን ወደ ቁጥር 2 እንደገባ የህዝብ ብርታት የሰጠኝ ጉልበት በገንዘብም በተለያየ ነገር አግዘውኝ ወደ ቁጥር 2 የመጣውተይ ከቁጥር 1 ተነስቼ ነውና እግዚአብሔር ይመስገን አሪፍ ነበር ማለት ከመነገር በላይ በጣም ህዝቡ የሚሰጠኝ ነገር ከዛው ነው ከዚህ መጣው ፈልገውም ያገኙና በጣም ብርታት ሰጥቶኛል ጉልበት ሰጥቶኛል እግዚአብሔር ይመስገን።
0: በጣም ጥሩ። እንደው ቤተ እስራኤል ቁጥር 3 4 5 እያለ ይቀጥላል ወይ?
1: አዎ እንግዲህ ከእግዚአብሔር ፍቃድ ጋር እንደነገርኩ የሙዚቃው ኢንዱስትሪ በጣም ከባድ ነው። መታወጣውና መታገኘው ነገር ተስፋ ያስቆርጣል ግን ደግሞ እግዚአብሔር በህይወት ካለን ነገም ሌላ ቀን ነውና አሁን ወደ ቁጥር 2 እንደመጣውተይ እንደዛ የሚያግዙ ቤተሰቦች ነገም ደግሞ ሌላ ቀን ነው እኔም ደግሞ የተሻለ ነገር ላይ ከሆንኩኝ ማልቀጥልበት ምንም ምክንያት የለኝም እቀጥላለሁ ብዬ ነው ማስበው ከእግዚአብሔር ፍቃድ ጋር።
0: ጥሩ። እስኪ ለማስታወስ ያክል ቁጥር 1ን ትንሽ ተጫዋችልንና እዚህ ስቱዲዮ ያለንን ጋብዘው።
1: የስመ ጥሩ የጀግና ሀገር ትናፈቃለሽ ውባ ጎንደር ሁሌ ልሻለው ውብ የጎንደር የፋሲለደስ የያሱ ሀገር የፋሲለደስ የያሱ ሀገር እናት ዓለሜ ውባ ጎንደር እናት ዓለሜ ውዷ ጎንደር ለምን ትላላችሁ ጎንደር የምፈላሻ የእጅ ስራ አዋቂ ጠቢብ ነው ወጌሻ ትውልዳቸው ጎንደር ደማቸው አበሻ የትም አገሩ ነው የለው ማድራሻ የመይሰው ልጆች የገብርዬ ጋሻ እያለ ይቀጥላል።

0: በጣም ጥሩ ነው። በጣም ነው የምናመሰግን። እንደው የሩስ አሁን ምን እየሰራሽ ነው? በሙዚቃው ዘርፍ አልፎ አልፎ ነጠላ ዜማዎችን ማውጣት ነው ወይስ ሌላ በቋሚነት በሙዚቃው ዘርፍ ምሰሪው ነገር አለ?
1: እስካሁን ያው ምሽት ቤቶች ተቀጥሬ ነው ምሰራ በተለያየ ቦታ። ከሙዚቃው ውጭ ሌላ ስራ የለኝም። እንዳየው ያው የአቅሙ ጉዳይ ነው ነጠላ ዜማ እንድሰራ የሚያደርገኝ። አቅም ቢኖረኝ ሙሉን የመስራት ሙሉ ለማሳተም ፈቃደኛ ነኝ። ግን ያው ከአቅሙ አንጻር እስካሁን በነጠላ ዜማዎች ነው እየመጣው ያለሁት እና በተለያየ ቦታ ሰራ ነበረ በሰው ቤት ተቀጥሬ። አሁን ደግሞ እግዚአብሔር ይመስገን የራሴ ምሽት ቤት ይዤ እየሰራሁ ነው እና ከሙዚቃ ውስጥ ነው ያለሁት። ከሙዚቃ ውጭ
0: የት ነው ያለ ምሽት ቤትሽ? ማን ይባላል?
1: ምሽት ቤት ላምበረት መናሪያ አካባቢ ኢየሩስ መለሰ የባህል ምሽት ይላል።
0: ያው እነዚህን እና ሌሎችን ዜማዎችም እዛ ምሽት ቤት ትጫወታላችሁ?
1: አዎ በደንብ ስራዎችም

0: ቀረኛ ሸክላ ሚሰራ እንደ ነውር እንደ ስድብ ነበረ። ያ ትልቅ ሙያ ነው። እዙ ያው በደንብ እንትን ሳይለው ስለነበር እንደ ስድብ ብረት ቀጥቃጭ ምናምን እንደ ስድብ ይቆጠር ነበረ እና ትልቅ ሙያ ነው እና ከዛ የተነሳ ከእድገቴም የተነሳ ነው ያተኮርኩበት ራሴን ቤተ እስራኤል ስለሆንኩኝ ከህብረተሰቡ ጋር ማድረግ ሳደግኩ ህዝቡን ወደዋለሁ ዘህል ስለሆንኩኝ እዛ የተነሳ ነው።
1: እናመሰግናለን። ሌላው እንደው ከህዝብ ጋር ይበልጥ ያስተዋወቀሽ ዜማ የቱ ነው እስካሁን ከሰራሻቸው ዜማዎች መካከል?
0: እስካሁን ከህዝብ ጋር ያገናኘኝ የምወድሽ ጎንደር ለአራት የሰራ ነው። እወዳለሁ ጀግና ብቻዬን የሰራሁት ነጠላ ዜማ ከህዝብ ጋር አገናኝቶኛል።
1: ጥሩ። እስኪ ምወድሽ ጎንደር ላይ ብዛት አላችሁ አንድ አራቱ ናችሁ ነው የሰራችሁት፣ ከዛ ውስጥ ያንቺን ተጫዋችልን ያንቺን ፓርት።
0: ስሙን እንደ መብረቅ ከሩቅ ይፈሩታል፣ ጠጅ ወዶ ጎንደሬ ለጠላው ፊት መስቷል። አትንኩ ነው እንጂ ካልነኩት አይነካም፣ በለሳር ማጭሆ ክብሩን አያስነካም፣ በለሳር ማጭሆ ክብሩን አያስነካም።

0: ጥሩ ነው። በጣም ነው እናመሰግን። በእውነት እንደዚህ አይነት ባህል ስራዎች የህብረተሰቡን ነባር ትውፊቶች፣ ባህሉን፣ እምነቱን ብዙ ነገሮችን የሚጠቅሱ ስለሆነ በጣም ቆንጆ ነው። እናመሰግናለን። እንደው ለህብረተሰቡ የምታስተላልፊው መልእክት ካለ?
1: ለህብረተሰቡ ማስተላልፈው በመጀመሪያ ደረጃ ሀገር ሰላም ሲሆን ነው። ከሱም በእስራኤል ሀገር የነበረው ነገር አሁን መረጋጋቱ በጣም ደስ ብሎኛል። በኢትዮጵያ ያለው ነገርም ሀገራችን ሰላም ያርገው እና ቤተ እስራኤል እንደመሆን የመጠን ፕሮሰስ አለኝ። የተጀመረ ልጆች አሉኝ፣ እህት ወንድሞች አሉኝ እና ፕሮሰሱ እስከሚሳካልኝ የሚሰማኝ አካል ካለ እንደ ማንኛውም መድረክ ተስተካክሎልኝ ተመቻችቶልኝ መጥቼ ከወገኔ ጋር ከምወዳት ሀገር መድረክ ተዘጋጅቶልኝ ስራዬን ባቀርብ በጣም ደስ ይለኛል እና እንኳን አደረሳችሁ እላለሁ። ለረሽ ሀሻና በኢትዮጵያ አዲስ አመት እንኳን አደረሳችሁ እላለሁ። ይህ ነው ያለኝ መልእክት።
0: ጥሩ መልእክቱ ደርሷል። እንደው በዚህ ሙዚቀኞችን በማስመጣት ዙሪያ የሚሰሩ ሰዎች አንቺንም እዚህ አምጥተው ስራሽን ለህብረተሰቡ እንድታሳይ ቢሆን የተሻለ ነው እንላለን። በጣም ነው የምናመሰግነው። መልካም አዲስ አመት አክሳሚያ ሻናቶቫ እንላለን። በኢቫይስት አንድ ዜማ ካለ የበዓል መሰናበቻ
1: ጥሩልኛ። ጀግናን ያንን ስመጥሩ ጎንደር ነው አገሩ። እወዳለው ጀግናን ኮራጀንን ያለ አንደት ሄድ ያለ ገዳይ ገዳይ ገዳይ ገዳየን ገዳይ ገዳየ በማተዋዳሪ ሰው ወዶ ማይከዳ ጎንደር ያውቅበታል ሲቀበል እንግዳን አትውረድ አላልኩም አዘዞ በታሽ እንቢያላም ያለምዳል እንኳን የሰው ልጅን ተው ደማም ተው ደማም ደማማ ደማማ

0: በጣም ጥሩ ነው። በጣም ነው እናመሰግን ድምጻዊት ኢየሩስ መለሰ። በሚቀጥሉት ጊዜያት እዚህ መጥተሽ ስቱዲዮ ላይ ቃለ ምልልስ እንድናደርግ ነው ምኞታችን። ላንቺም ለቤተሰቦችሽም አዲስ አመት የሰላም የፍቅር የደስታ ይሁን። በጣም እናመሰግናለን።
1: እኔም አመሰግናለሁ። ሰብል ላይ ነስ ያልቃን እናመሰግናለሁ።
0: እናመሰግናለን። ቻው
1: ቻው።
0: የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩ።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከራፍ ፈንታሁን መለሰ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ራፍ ፈንታሁን መለሰ፣ እንደምን አመሹ?
3: ሰላም ጤና ይስጥልኝ ወይዘሮ ክነት፣ እንደምን አመሹ? ሰላም ለተከበራችሁ አድማጮች በሙሉ
2: እናመሰግናለን። ሰላም ነን፣ እንዴት ኖት? እንግዲህ የሰሜን እስራኤል ሀይፋ አካባቢ የኢትዮጵያ ቤተ እስራኤላውያን ተወካይ ኖት አይደል? በጣም ጥሩ። እንግዲህ በዓሉኑ ጋር ተያይዞ ሮሻሻና ወይም ብርሃን ሰረቀን ልንቀበል ቀናት ቀርተውናል፣ መልእክት አስተላልፋለሁ ብለው ነው የተቀበልነው። መልእክቱን እንስማ።
3: እንግዲህ ለህዝብ እስራኤል መናገር ፈልገው ዋናው ታላቅ መልእክት አመት በዓል እየቀረቡ ነው። ያሚም ኖራይ ሮሻሻና አሰረተኛ ትሹባ እንዲሁም ደግሞ ዮም ኪፑር ታላቅ በይሁዲ ሃይማኖት ውስጥ ታላላቅ ቀናት ናቸው። እና ሮሻሻና አሁን ሻባት ሮሻሻና ይመጣል እና ትንሽ ለሮሻሻና እስከዛም ትንሽ ልናገር ፈልጋለሁ። በዘጠሽን
0: ጥሩ ምንድና መደረግ ያለበት በሮሻሻና?
3: እንግዲህ በሮሻሻና ኦርታችን የምትለው በሁለት ቦታን በኦርታችን ተጽፏል። አንደኛው በፓረሻት ኤሞር በኦሪት ዘሌዋውያን ምዕራፍ 23 እንዲሁም ደግሞ በኦሪት ዘዳግም በፓረሻት ፒንሐስ ምዕራፍ 29 ዮም ዚካ ዮማ ዚከሮ ዚክሮን ትሩዋ ወይም ደግሞ በቀን ደመለከት የሚያስታወሻ ቀን ነው። እና ዋናው ነገር ይህ ቀን በዓል እንደሆነ ተጽፏል። እንደገና ደግሞ የቀን ደመለከት እንደሚነሳበት ተጽፏል። ብዙ ነገር አልተጻፈም። በእርግጥ በወታችን በግልጽ ተጽፎ የምናየው በመዝሙረ ዳዊት ምዕራፍ 81 በዛት ምንደው ተጽፏል። ሲኩ በኮደሽ ሾፋር በኬሴሎም ካጌኑ ግን በዓል እንደሆነ ተጽፏል። እና ይሄ የመጀመሪያው የትሽረ ወር እንደሆነ ተጽፏል። እንደገና በሚቀጥለው ምን ተብሎ ተጽፏል? ኪሆክ ለእስራኤል ሁ ሽፓት ለሎ ያዕቆብ ያ በዚህ ቀን ምሽፓት እንዳለ ተጽፏል። በሌላ በኩል
0: አይደለም
3: ፍርድ እንደ ተጽፏል ማለት በዚህ ቀን ፍርድ እንዳለ ተጽፏል። በሮሻሻ በማስተካከል ሮሻሻ ነው የሚባለው በምሽናና በግመናም ተጽፏል። ይሄ አዲስ ዓመት እንደሆነም ተጽፏል። እና ሶስት ነገር አለ። በዓል ነው፣ የቀን ደመለከት የሚነሳበት ቀን ነው። እንደገና ደግሞ አዲስ ዓመት ነው። እንደገና የፍርድ ቀን ነው። እና እነዚህ ሶስት ነገሮች ትንሽ ለየት ይላሉ። ነገር ግን ማወቅ የሚያስፈልገው እንዴት ነው የሚያያዙት የሚለውን ነገር ነው። እና ሊቃውንቶቻችን የሚሉት ይህ ቀን እግዚአብሔር አምላክ ዓለም የፈጠረበት ቀን ነው። ግን ዮቴር ንሆን አዳም የተፈጠረበት ቀን ነው ይህ ቀን እና በየአመቱ እግዚአብሔር አምላክ ይህን አለ በዚህ የሰራውን ፍጡር የፈጠረውን ሁሉ ፍጡር እንደገና የሚያይበት ይፈትሽበት ፍርድ የሚያይበት መልካሙን ነገር ሁሉ ነገር የሚያይበት ቀን ነው እና
0: ስራችን የሚመረመርበት ጊዜ ነው።
3: ስራ ማንኛውም ፍጡር ሰው ብቻ አይደለም፣ ማንኛውም ፍጡር አፊሉ ኮል ብኔማሮ ኖብሮ ልሳና ከምኔማሮ ኮል ባይለላ ማለት ማንኛውም ፍጡር ከሰማ ያሉ ፍጡር ብቻ ማለት መላእክታንም ሁሉ እንዲሁም አፊሉ ስክረካይን ሜቲን ሚፍታኪን ሳነካ ማለት የሞቱ ሰው የህይወት ያለውም ሁሉም ሰው እዚህ ቀን እግዚአብሔር አምላክ ያየዋል፣ ያስሰዋል፣ ይፈትሸዋል። እና ይህ ቀን እግዚአብሔር አምላክ ዓለም የፈጠረበት ቀን ነው። ዘየውም ሌደት ለኮላ ወለም ዘኒክራ አየውም ሀራት ወለም እግዚአብሔር አምላክ ዓለም የፈጠረበት ቀን ስለሆነ በየአመቱ በጀት የሚያወጣበት ቀን ነው ሁሉም ነገር እና በመጽሐፉ እንዲጻፈው ሁሉም ነገር የአመቱ የሚመጣው ሁሉም የሚጻፈው በዚህ ቀን ነው።
2: ስለዚህ ሃይማኖታዊ በዓል ነው ማለት ነው። ታላቅ ሃይማኖታዊ በዓል ማለት ነው። ሮሻሻና ወይም ያመቱ
0: ሃይማኖታዊ ነው። ግን ፍርድ የሚሰጥበት ከሆነ የአመቱን ሁኔታችን ሁሉ የሚወሰነው በዚህ በሮሻሻና ነው። አሁን ለምሳሌ ገቢያችን ሁሉ የሚወሰንበት ጊዜ ነው የሚሉ ራባናት አሉ። ልክ ነው ወይ? መዝገቡ ይከፈታል ያኔ ይዘጋል ነው እንደው ካለን ጊዜ አንጻር ክቦድራብ አሁን ሮሻሻና ቀዳሜ ነው ሚውል አንድ ብሎ ካረብ ምሽት ጀምሮና ቀዳሜ በመሆኑ ሰንበት በመሆኑ ሾፋር ይነፋል ወይ በቀዳሜ ነው
3: ጥሩ ጥያቄ ነው ሾፋር አይነፋም በቀዳሜ ዋናው በሻባት እንግዲህ ሾፋር አይነፋም ሁሉም ጸሎት ይጸልያል ሁሉም ነገር ይደረግ ነገር ማለት ሾፋር አይነፋም ሾፋር የሚነፋ እሁድ ነው እና እንይጸል በጸሎቱም ይደረጋል ያው ሾፈሩን ለመቀየር አባል ሾፋር በሸባት አይነፋም ያው ሸባት ልዩ ቀን ስለሆነ የተለያየ ምክንያት አለ ለምን እንደማይነሳ ዛሬ አይነሳም ማለት ዶሮ ዶሮ ቤተ መቅደስ በነበረበት ጊዜ ይነሳ ነበር አሁን ግን አይነሳም ክርክር አለ በአብዛኛው ቤተ ክህነት ስጥ አይነሳም
2: ጥሩፍ እንግዲህ ያው ለማጠቃለያ ምን ይላሉ ካለን ጊዜ አንጻር ሁለት አንድ ቀን ይቀር ለማጠቃለል ምን ይላሉ ማጠቃለያ መልእክት ለህዝቡ ያስተላልፉት
3: እንግዲህ ሮሽ ሻና ቀደም ደግሞ ዘሮሽ ሻሻ ያመቱ ራስ ነው ራስ ማለት እንግዲህ ማንኛውም ሰው ራስ ሁሉም ነገር ያለው ከራስ ነውና አዘ በሮሽ ሻና ሮሽ ሻሻ ያመቱ ራስ ስለሆነ ማንኛውም ሰው ሲማና ሚታ ይባላል ማለት ምልክት ጥሩ ስራ ሚሰራ ከሆነ ብዙ ጥሩ ነገር ምናደርግ ከሆነ በዚህ በሮሻሻ ነው ወደ አምላክ ምንመለስ ከሆነ መልካም ነገር ምናደርግ እርስ በርሳችን ምንመሳቀር ከሆነ ይሄ አመቱ ማለት ነው ይሄ ቀን ለአመቱ ሁሉ እንዲረዳን ይሆናል ማለት ነው እንደገና ደግሞ በዚህ ቀን ይበሉ ነገሮች አሉ ይሄ ለምንድነው መልካም ነገር ለመልካም ነገር ለማሳየት ወይ ደግሞ ለመመኘት ነው እና የሚበሉት ነገሮች ይሁን በሙሉ ሲማር ሚነልታ ይባላል። ለትምክቱ ጥሩ ነው ማለት ጥሩ ነገር ለመመኘት ያስፈልጋል። እንደዚህ ቀን በእንደዚህ ቀን መናደድ መጣላት ምናምን በጣም በጣም መጠንቀቅ ያስፈልጋል። አፊሉ አንድ ሰው የሆነ ችግር ቢደርስ ነው የሆነ ነገር ቢሆንም አፉን መዝጋትና መናደድ ክፉ ነገር መናገር አያስፈልግም። ወደ አምላክ መመለስ ያስፈልጋል። በጣም በጣም በተቻለ መጠን ጥሩ አህመት ባል ለማሳለፍ መታገል ያስፈልጋል። ወደ ጸሎት ቤት በመሄድ በሁድ ዶር ሶፋ መንሳት ያስፈልጋል። ሶፋ በጣም ትልቅ ካሪጎር ነው ወይም ደግሞ ትልቅ ጠበቃችን ነው። እና በዘባሸም ለህዝብ ስራ የምንመኘው ለሁሉም ለእናንተም ሸ በዘባሸም የደስታ የፍቅር የሰላም አመት ያደርግልን። በዘባሸም ሸ ብሶሮት ቶቦት ለኩላም እስራኤል ሸና ቶባ ምቱካ
2: ሸና ቶባ
0: እናመሰግናለን። በይፋ ከተማ የኢትዮጵያ ዮዳን ሃይማኖት መሬራ ፈንታው መለሰ በጣም እናመሰግናለን። መልካም አመት በዓል
3: ሸና ቶባ
2: ሸና ቶባ። ስርጭታችን እንግዲህ ተጠናቀቀ። የቴክኒክ ባለሙያችን ኤቪያታር ሽሞኔ ነበር። እናመሰግናለን ኤቪያታርን። ሰጠኝ ነገጧ ስድስት ሰዓት ላይ ከአድማጮች ጋር እንደገና እንገናኛለን። እንግዲህ
0: መልካም ሌሊት
2: ይሁንላችሁ አድማጮቻችን።